0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሄለተሮብ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢ ቴት በታሙስ ታፍሽን ፔባብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁን 24 ቀን 2016 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ሰኔ 17 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ዮሲታ ኑሪ ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። ዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻያው ደጉ ተዘጋጅቶ ይቀርባል።
2: አመሰግናለሁ ሰጠኝ ዘመነ። ተረስተልን እንደምን አደርክ እንደምን አደራችሁ። ድጋሜ ተጨማሪ ስለሆነ አይከፋም አይደለ። አርስተ ዜና የሃርዲ ዩዲያን ማህበረሰብ አባላት ውትድርና አገልግሎትን እምቢ የሚሉትን ወጣቶችን መታሰራቸውን በመቃወም ዛሬ በመላገሪቱ ከባድ ሰላማዊ ሰልፍ ያካሂዳሉ። ባለፈው ዓመት ባዛ ቀበሌ ጦርነቱ ከመቆሙ በፊት በፕሬዝዳንት ዶናልድ ትራምፕና በጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል በስልክ ውይይት ከባድ ንትርክ እንደነበረ ተገለጸ። ኳታር ባለፉት ዓመታት በኢራን ላይ የጣለባትን ማዕቀብ በመጣስ በኢኮኖሚ በንግድና በወታደራዊ ዘርፍ ትረዳ እንደነበረ የሚገልጽ ምስጢራዊ መረጃ ይፋ ሆነ። ፕሬዚዳንት ትራምፕ ኢራን ስምምነቱን ካልፈጸመች አሜሪካ ተመልሳ በአጭር ጊዜ ውስጥ እንደምታሸንፍ እንደገና አስፈራሩ የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የሃርዲ ሚዲያን ማህበረሰብ አባላት ውትድርና አገልግሎትን እምቢ የሚሉትን ወጣቶች መታሰራቸውን በመቃወም ዛሬ በመላ አገሪቱ ከባድ ሰላማዊ ሰልፍ ያካሂዳሉ። የሃርዲ ማህበረሰብ አባላት ወታደራዊ ግዴታቸውን ያልተወጡ እምቢተኞችን መታሰራቸውን በመቃወም ዛሬ የሚያደርጉት ሰልፍ ለከባድ በጎዳናዎችን በሀገራችን መንገዶች ላይ እንቅፋት ይሆናል፣ ያስተጓጉላል የሚል ግምት አለ። የሰልፍ ሰዓትና መዳረሻው ዛሬ ከቀኑ 10 ሰዓት ከጧት 10 ሰዓት ጀምሮ በሺዎች የሚቆጠሩ ተቃዋሚዎቹ በብዙ መኪናዎች በመሆን እጅግ በዝግታ ቀስ ብለው በመጓዝ በሰልፍ ወደ እስር ቤት የወታደራዊ እስር ቤት 10 የእስር ቤቱ ቁጥር 10 የሚታሰሩበት ጣቢያ ወደዛ ቦታ እንቀሳቀሳሉ። የተቃውሞ የስፋትና ቦታዎች ደግሞ ይህ የተሽከርካሪዎች ጉዞ በአንድ ጊዜ ከ19 ዋና ዋና ከተሞች ይነሳሉ ተብሎ ይጠበቃል። ከኢየሩሳሌም፣ ብኔብራቅ፣ ሃይፋ፣ አራድ ተቃዋሚው እስከ ምሽቱ 8 ሰዓት ድረስ ይቆያል ተብሎ የሚጠበቅ ሲሆን በእስራኤል ዋና ዋና መንገዶች ላይ ከፍተኛ የትራፊክ መዘጋትን መስተጓጎልን ያስከትላል ተብሏል። ይህም የተቃውሞ ሰልፍ በዋናነት እየመራ ያለው የሃርዲ ፖለቲካዊ ፓርቲ የሆነው አጎዳተ እስራኤል እንደሆነ ዘጋቢው ዳንኤል ግሮምባስ ገልጿል። የመኪና ተሽከርካሪ ሰልፍ አስተባባሪዎቹ ትናንት ማታ ባስተላለፈው መልእክት ፖሊስ ወይም ማንኛውም አካል ያንዱን እንኳ የተሽከርካሪ ሰልፍ ለማስቆም ወይም ለማደናቀፍ ከሞከረም ሁሉም ተቃዋሚዎቹ ከመኪኖቻቸው ወርደው ሁሉንም መንገዶች በአንድ ጊዜ ሙሉ በሙሉ እንደሚዘጉ አስጠንቀዋል። ከዚህ ላይ ፖሊስ እንደሚለው ከሆነ በዚህ የተቃውሞ ሰልፍ ምክንያት መንገዶች ስለሚዘጉ ሹፌሮች አማራጭ የሆኑ መንገዶችን እንዲመርጡ ይመክራል። ኒውዮርክ ታይምስ ጋዜጠኞች ባወጡት አዲስ መጽሐፍ ላይ የተገለጸው መረጃ በፕሬዝዳንት ዶናልድ ትራምፕና በጠቅላይ ሚኒስትር ቢንያሚን ኔታንያሁ መካከል የነበረ ውጥረትን የተሞላበት ግንኙነት ይፋ አድርገዋል። በጋዜጠኞች መጽሐፍ እንደተገለጸው ባለፈው ዓመት በአዛ ያለው ጦርነት ለማቆም ስምምነት ከመታወጁ ጥቂት ቀናት ቀደም ብሎ በተደረገ የስልክ ውይይት ፕሬዝዳንት ትራምፕ በጠቅላይ ሚኒስትር ኔታንያሁ ላይ በጩኸት ቁጣቸውን ገልጸዋል። በትራምፕ የተሰነዘረው ጠንካራ ቃል ቢቢ ሁሉም ባንተ ሰርሽቶ ባህል በስልክ መስመር ላይ ያሉት ሁለት ይሁዲዎች እንኳ ሳይቀሩ የሚል ነበረ። ትራምፕ ሁለቱ ይሁዲዎች ሲሉ የጠቀሷቸው በወቅቱ በስልክ ጥሪ ላይ የተሳተፉ የቅርብ አማካሪዎቻቸው ጃሬድ ኩሽነር እና ስቲቨን ዊትኮፍ ነበሩ። ፕሬዝዳንት ትራምፕ ኢራን ለስምምነት ካላደረገች አሜሪካ ተመልሳ ባጭር ጊዜ ውስጥ እንደምታሸንፋት እንደገና አስፈራሩ። ኢራን ድንቅ ነበረች ማለትም ታውቃለች። ኢራን ምክንያታዊ ከሆነና ብልህ ከሆኑ አለበለዚያ ስራውን መጨረስ ይኖርብናል። ይህም በግምት ምናልባትም ከአንድ ሳምንት ባነሰ ጊዜ ውስጥ ሊወስድ ይችላል። ነገር ግን ደህና ይሆናሉ ብዬ አስባለሁ። ማድረግ ያለባቸውን ነገር ያደርጋሉ፣ ምክንያቱም እንዲከናወን እንፈልጋለን ብለዋል ትራምፕ። ንግግራቸውን በመቀጠል እንደ እርሳቸው አባባል አሜሪካ ከኢራን ጋር ጦርነት ውስጥ የገባችበት 99 በመቶ ምክንያት ቴህራን የኒኩለር መሳሪያ እንዳይኖራት ለማረጋገጥ ነው። ከእሷ ጋር በተደረገ ስምምነት ኢራናውያን ለዚህ ተስማምተዋል። እንደ እርሳቸው ገለጻ በሆርሙዝ ባህር ወሽመጥ ያለው ግጭትን የሚያቆም ታሪካዊ የሰላም ስምምነት ተደርሷል ብለዋል። የአሜሪካው ሴናት ምክር ቤት በሪፐብሊካን በአብላጭ ድምፅ በሚመሩት በኢራን ላይ የሚደረገው ወታደራዊ እርምጃ ለማቆም የቀረበው የውሳኔ ሀሳብ ደግፎ ድምፅ ሰጥቷል። ይህ ሕግ ቀደም ብሎ በዚህ ወር በተወካዮች ምክር ቤት ጸድቆ ነበረ። ቃል አቀባያችን ናታን ጉትማን ከዋሽንግተን እንደዘገበው ሕጉ አሁንም በፕሬዝዳንት ትራምፕ መፈረም ያለበት ሲሆን በአሁኑ ወቅት ግን አፋጣኝ ተጽዕኖ የለውም። በተጨማሪም ትራምፕ ድምፅን የመሻር ውሳኔዎችን ይጠቀማሉ ተብሏል። ኳታር ባለፉት ዓመታት በኢራን ላይ የተጣለባትን ማዕቀብ በመጣስ በኢኮኖሚ በንግድና በወታደራዊ ዘርፍ ትረዳ እንደነበር የሚገልጽ ምስጢራዊ መረጃ ትናንት ማታ ይፋ ሆነ። እንደ አውሮፓ ዘመን አቆጣጠር በ2018 ዓ ም ከኒውክለር ስምምነት አሜሪካ ከወጣች ጀምሮ ኢራን በከባድ የኢኮኖሚ ማዕቀቦች ውስጥ ትገኛለች። ሰነዱ እንደሚያሳየው ኳታር ባለፉት ዓመታት ለኢራን ማዕቀቦችን በመጣስ በኢኮኖሚ በንግድና በወታደራዊ መስክ እንድታጠናክር ትልቅ እርዳታ አድርጋለታለች። ከጥቅምት 7 የሽብር ጥቃት በኋላ ኳታር ከኢራን ጋር ያለውን ትብብር ከጥቅም 7 ከጦርነቱ መፈንዳት በኋላ ቢሆንም እርዳታውን እንዳልቀነሰ ወይም እንዳላቋረጠ ሰነዱ ያረጋግጣል። ዘገባው እንደሚያሳየው ከሆነ ይህ መረጃ የኳታር ሚና በጣም አወዛጋቢ ያደርገዋል። በአንድ በኩል ትልቅ የአሜሪካ ወታደራዊ ካምፕ በማስተናገድ ራሷን የምዕራባውያን ወዳጅና ታማኝ አስታራቂ አድርጋ የምታቀርብ ሲሆን፣ በሌላ በኩል ግን እንደ ስልታው የኢራን ለኢራን ላይ እርዳታ ሰጪ ነች መሆኗን ይህ ሰነዳ ምስጢራዊ ሰነድ ትናንት ይፋ ሆኗል። ጊንጥ የተሰኘ ተባይ አንድ የ44 ዓመት ሰው ነድፎ በከባድ ሁኔታ አቆሰለው። የተጎዳው ሰው አራድ ከተማ ነዋሪ ሲሆን ማጌንዳ ቢዳዶ ሐኪሞች ለሕክምና ወደ ቢኤርሼባ ሶሮቃው ሆስፒታል ወስዶታል። ጊንጥ ለሰው አደገኛ ነው።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረባቸው በርካታ ረሰ ጉዳዮች መካከል ዋና ዋና ናቸው ያልናቸውን ዘገባዎች ባጭሩ እናቀርባለን። የኢትዮ ታህሮኖት ጋዜጣ የተደረሰበት ስምምነትና የሚያስከፍለው ዋጋ በሚል ርዕስ እንደዘገበው ጠቅላይ ሚኒስትር ናታኒዮ ሻስ ፓርቲ ሊቀመንበር አሬደሪና የዴጌላቶራ ፓርቲ ሊቀመንበር ሞሼ ጋፍኒ የተለያዩ ህጎችን ለማሳለፍ ተስማሙ። በስምምነቱ መሰረትም ክኔሴቱ ከመበተኑ በፊት የተለያዩ ህጎችን ለማሳለፍ ተስማምተዋል። የሀሬዲን ፓርቲዎች የኦሪት ትምህርት መሰረታዊ ህግ የሚለውን ለማሳለፍ፣ በመከላከያ ሰራዊቱ ለማገልገል ፈቃደኛ ያልሆኑ የሀሬዲን ወጣቶችን በቁጥጥር ስር እንዳይውሉ የሚያደርግ ህግ ለማሳለፍና የካሽሩትን ህግ በክኔሴት እንዲያልፍላቸው በማድረግ የሀሬዲን ፓርቲዎች ከላይ የተጠቀሱትን ህጎች በክኔሴት እንዲያልፉ ያደርጋሉ። ለጠቅላይ ሚኒስትር ናታኒዮል በጣም አስፈላጊ የሆኑ ህጎች ደግሞ ለጥቅምት 7 ቀን 2023 ዓ.ም ተመረጠ የሽብር ጥቃት የሚያጣራ አዲስ ኮሚቴ መንግስት ለማቋቋም የጀመረውን ሂደት ማጽደቅና የመንግስት ህግ አማካሪዋና የአቃቢ ህግን የስራ ድርሻ መለያየት የሚሉት ህጎች ይገኙበታል ብሏል። ከላይ የተጠቀሱትን ህጎች በፓርላማው ለማስተላለፍ ሲባል ጠቅላይ ሚኒስትር ቢንያሚን ናታኒዮል ክኔሴት አባል አሬደሪና ሞሼ ጋፍኒ ተስማምተዋል። ለዚህ ስምምነታቸውም ብሔራዊ የክኔሴት ምርጫ በጥቅምት ወር መጨረሻ አካባቢ እንዲካሄድ ይደረጋል ካለ በኋላ የኢትዮ ታህሮኖት ጋዜጣ ሶስቱ አካላት ስምምነት ደርሰዋል ከተባለ በኋላ በሽብር ጥቃት ቤተሰቦቻቸው የተገደሉባቸውና መስዋዕት የከፈሉ ወታደሮች ቤተሰቦች ድርጊቱ በደም መጫወት ነው፣ በፖለቲካው ዓለም ለመቆየት ሲባል የተደረገ

ያደረገ የንግድ ልውውጥ ነው በማለት ቁጣቸውን ገልጿል ብሏል የኢትዮ ተሃሮኖት ጋዜጣ። የእስራኤል አየም ጋዜጣ በበኩሉ የተወሰኑ ቀናት በስልጣን ለመቆየት ሲባል ጠቅላይ ሚኒስትር ናታንያሁና የሃሬድን ፓርቲ መሪዎች የደረሱበት ስምምነት ብዙም ዋጋ የለውም፣ በሊኩድ ፓርቲ ውስጥ ሳይቀር እየተቃወሙ ነው ብሏል። የሻስ ፓርቲ ሊቀመንበር ሬደሪ እንዳሉት በጥምር መንግስቱ በኩል በተግባር እንቅስቃሴ ካልታየ ፓርላማው እንዲበተን በመጪው ሳምንት ሳይቀር ድምፅ እንሰጣለን ብለዋል በሚል የእስራኤል አየም ጋዜጣ ዘገባ አቅርቧል። የማሪቭ ጋዜጣን በተመሳሳይ ሁኔታ ጠቅላይ ሚኒስትር ናታንያሁ ሻስ ፓርቲ ሊቀመንበር ደሪና የአጉዳት እስራኤል ፓርቲ ሊቀመንበር ሞሼ ጋፍኒ ተስማሙበት የተባለውን ውል ዘግቧል። የአሻር ፓርቲ ሊቀመንበር ጋዲያ ዘንኮት ናታንያሁ ይህ ህዝብ ለከፈለው ከባድ ዋጋ እንዲህ አይነት ስምምነት መፈጸም አልነበረበትም ብለዋል። የሃሬጽ ጋዜጣን በተመሳሳይ ሁኔታ ጠቅላይ ሚኒስትር ናታንያሁ ከሃሬድን ፓርቲ መሪዎች ጋር ደረሱበት የተባለውን ስምምነት ዘግቧል። የሻስና ዲጌል ሀቶራ ፓርቲዎች ዛሬ ባወጡት ገለጻ ወይም መልእክት እንዲህ አይነት ስምምነት አልደረስንም፣ በጋዜጦች የቀረበው ከእውነት የራቀ ነው ብለዋል። ሌላው ሁሉም ጋዜጦች የዘገቡት በመከላከያ ሰራዊቱ ለማገልገል ፍቃደኛ ያልሆኑ የአሬዲም ወጣቶችን ወታደራዊ ፖሊስ በየጊዜው በቁጥጥር ስር መዋሉን በመቃወም ዛሬ በመላ ሀገሪቱ በተለያዩ ቦታዎች ሰላማዊ ሰልፎች ይካሄዳሉ። በሺዎች የሚቆጠሩ የሃሬድን ማህበረሰብ አባላት ወደ ጎዳናዎችና አደባባዮች በመውጣት ሰላማዊ ሰልፉን ስለሚቀላቀሉ በርካታ መንገዶች ለተሽከርካሪዎች ዝግ ይሆናሉ። ሰልፉ የሚጀምረውም ዛሬ ከሰዓት በኋላ 4 ሰዓት ጀምሮ መሆኑን ጋዜጦች ዘግቧል። ሰላማዊ ሰልፉ በ19 ሀገሪቱ ዋና ዋና ከተሞች ይካሄዳል ተብሎ ይጠበቃል። በዋናነት ሰላማዊ ሰልፉ ከሚካሄድባቸው ቦታዎች መካከል ኢየሩሳሌም፣ ብኔብራክ፣ ሀይፋ እና ራድ ይገኙበታል። ዛሬ ከሰዓት በኋላ ጀምሮ ሀገሪቱ በትራፊክ መጨናነቅ ውስጥ ትገባለች። በተለይ ኬሌ እስር ወይም አስረኛው እስር ቤት ወደ ተባለው ብዙ ሰልፈኞች ይጓዛሉ። ይህ እስር ቤት ወታደራዊ ፖሊስ የሚያስተዳድረው ወታደራዊ እስር ቤት ነው። ክፋሪዮና በተባለው አካባቢ የሚገኝ ነው። የዛሬው ሰላማዊ ሰልፍ እስከ ምሽቱ 8 ሰዓት ድረስ ይቆያል የሚል ግምት አለ። የዛሬውን ሰላማዊ ሰልፍ የጠራው አጉዳት እስራኤል የተሰኘው የሃሬዲም ማህበረሰብን የሚወክለው ፓርቲ ነው። ሰላማዊ ሰልፉን የሚመሩት አካላት እየዛቱ ነው። በሰልፉ ከሚሳተፉት ተሽከርካሪዎች መካከል አንዳቸውን ለማቆም የሚደረግ ሙከራ ካለ ሰልፈኞቹ በሙሉ ከመኪናቸው ወጥተው የሀገሪቱን ዋና ዋና ጎዳናዎች የሚዘጉ መሆኑን እያስጠነቀቁ ይገኛሉ ተብሏል። ሌላው የኢትዮ ተሃሮኖት ጋዜጣ የዘገበው በእስራኤልና ሊባኖስ መካከል 5ኛው ዙር ድርድር ትላንት በአሜሪካ ዋሽንግተን ከተማ ታድሷል። የእስራኤልና ሊባኖስ ድርድር የጀመረው በአሜሪካና ኢራን መካከል የተደረሰበት የመግባቢያ ስምምነት በውጥረት ውስጥ ባለበት ጊዜ መሆኑንና በእስራኤል በኩል ድርድሩን በበጎ እንደተመለከቱት የኢትዮ ተሃሮኖት ጋዜጣ በዛሬ ዘገባው ተመልክቷል። በሌላ በኩል የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚያሰማራውን ኃይል አሰፋፈር በተመለከተ ለመንግስት እቅድ ያቀርባል ተብሎ ይጠበቃል። እቅዱ የሰሜን እስራኤል ነዋሪዎችን ሰላምና ደህንነት ለማስከበር ሲባል የእስራኤል ጦር ኃይል በደቡብ ሊባኖስ እንዴት መቆየት እንዳለበት የሚያስረዳ ነው ተብሏል። እንዲሁም በደቡብ ሊባኖስ የሚሰማሩ የእስራኤል ወታደሮች ጉዳት እንዳይደርስባቸው ለማድረግ የተነደፈ እቅድም በጦር በኩል ለመንግስት ይቀርባል ተብሎ ይጠበቃል። ኢራን የእስራኤል ጦር ደቡብ ሊባኖስን ለቆ እንዲወጣ እየጠየቀች መሆኑ ይታወቃል። በአንጻሩ እስራኤል ከደቡብ ሊባኖስ ለቃ የመውጣት ፍላጎት የላትም ተብሏል። የእስራኤል አየም ጋዜጣ እንደዘገበው ደግሞ የኢራን ተላላኪዎች ወደ እስራኤል ሚሳኤል መላካቸውን እስካላቆሙ ድረስ በሊባኖስ ውጊያው አይቆምም የሚል የአሜሪካው የውጭ ጉዳይ ሚኒስትር መናገራቸውን ጋዜጣው ዘግቧል። ጠቅላይ ሚኒስትር ናታንያሁ ለፕሬዚዳንት ትራምፕ መልእክት አስተላልፈዋል። ከመልእክታቸው መካከልም የእስራኤል መከላከያ ሰራዊት ከደቡብ ሊባኖስ እንዲወጣ እንዳይጠይቁ የሚል ነው። ይህን ጥያቄ ቢያቀርቡም በእስራኤል በኩል በአዎንታዊ አይመለስሎትም ማለታቸውን ጋዜጣው ዘግቧል። ሌላው የኢትዮ ተሃሮኖት ጋዜጣ ዛሬ ካቀረበው አሳዛኝ ዘገባ መካከል ባለፈው ሳምንት በደቡብ ሊባኖስ የተሰዋው የ20 ዓመቱ መጋቢ 50 አለቃ ናቬ ሀብሾሽ እናት ኤናቭ እህት ልትወልድለት መሆኑን ነግራው እንደነበር መስዋዕት ከመክፈሉ 2 ቀናት በፊት ደውላ አንተ ሁሌም የቤቱ ልዑል ሁነት ትኖራለህ እንዳለችውና ይህ የስልክ ውይይታቸውም የመጨረሻ መሆኑን ገልጻ በቅርቡ እህት እንደምትወልድለትና እሱን ጨምሮ የአራት እናት ልጆቹና ሁሌም በልቧ እያሰበችው የምትኖር መሆኑን መግለጿን ጋዜጣው ዘግቧል። ሁሉም ጋዜጦች በስፖርታዊ ዘገባቸው የተመለከቱት የእስራኤል ቅርጫት ኳስ ጨዋታ ውድድር በማካቢ ቴል አቪቭ አሸናፊነት ትላንት መጠናቀቁን ነው።
ማካቢ ቴላቪቭ አፖኤል ቴላቪቭን 83 ለ79 በሆነ ተቀራራቢ ውጤት በማሸነፍ ለ58ኛ ጊዜ በቅርጫት ኳስ በኩል ሻምፒዮን መሆኑን ጋዜጦች ዘግበዋል። የኢዲዮ ታህሮኖት ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ የአሜሪካና ኢራንን በተመለከተ ዘገባ አቅርቧል። ሁለቱ ሀገራት በስዊዘርላንድ ከተዋዩ በኋላ የአሜሪካና ኢራን መሪዎች የሚሰጧቸው መግለጫዎች እርስ በርሳቸው የሚቃረኑ ናቸው። ብዙ ግልጽ ያልሆኑ ነገሮችም አሉ። ፕሬዝዳንት ትራምፕ የኢራን መሪዎች ይዋሹ ነው፣ ኢራን የኒውክሌር ተቋማት ለዓለም አቀፉ አቶም ተቆጣጣሪ ድርጅት ለማስፈተሽ ተስማምታለች ብሏል። አሜሪካ ለኢራን የለቀቀችው ገንዘብ ወደ ታማኝ ምንጮች አካላት ሂሳብ ገብቷል። ገንዘቡ ለምግብና መድኃኒት መግዣ ይውላል፣ ይህም በአሜሪካ ፍቃድ ብቻ ብለዋል። 19 ሚሊዮን በርሜል ያልተጣራ ነዳጅ ዘይት በሆርሙዝ የባህር ወሽመጥ ሰሞኑን በመርከቦች አልፏል ብለዋል ትራምፕ። ኢራናውያን በበኩላቸው ጥቃት የደረሰባቸውን የኒውክሌር ተቋማት የማስፈተሽ ፍላጎት የለንም ብለዋል። የተለቀቀውን የኢራን ገንዘብ እንዴት ማውጣት እንዳለብን እንወስናለን፣ በዚህ ላይ ገደብ የለምም ብለዋል። በሆርሙዝ የባህር ወሽመጥ የተወሰኑ የንግድ መርከቦች ብቻ ያልፋሉ፣ የመርከቦች ቁጥር በየቀኑ የሚቀየር ይሆናል ማለታቸውን የኢዲዮ ታህሮኖት ጋዜጣ ዘግቧል። በተለይ የኢራንና አሜሪካ መሪዎች አሁንም መተማመን እንደሌለና አንዳቸው ለሌላኛቸው የሚናገሩት አሁንም የሚያሳስት መሆኑን ጋዜጦች ተመልክቷል። የተከበራችሁ አድማጮቻችን፣ የጋዜጦች አምድ ዝግጅት ባጭሩ ይመስላል።

0: የተከበራችሁ አድማጮቻችን እንግዲህ ወጣይ ዘገባ የምናቀርበው ሰዓት ነው። አሁን ሻያው እንግዲህ በዜናም በጋዜጦችም ድም ተመልክተናል። ያጉዳት ኢስራኤል ፓርቲ ዛሬ ጠራው ሰላማዊ ሰልፍ በብዙ ሺህ የሚቆጠሩ ያሬዲም ማህበረሰብ አባላት የሚሳተፉበት ዛሬ ይካሄዳል ተብሎ ይጠበቃልና ያው መስተጓጉል እንደሚኖር ነው። እንዴት ነው ያለው ሁኔታ?
1: ዋናው በእስራኤል ፖለቲካ ክራካሪ የሆነው የሃይማኖት አክባሪ አጥባቂዎች የይሁዳውያን በዋናነት እንግዲህ መከላከያ ሰራዊቱ ለአገሪቱ ከሚያበረክተው አስተዋጽኦ ባላነሰ ሁኔታ የመንፈሳዊ ሃይማኖት መሪዎችን ወጣቶችን ቶራ ቅዱስ ኦሪት መጽሐፍ መማር እጅግ በጣም ለእስራኤል ህዝብ አስፈላጊ ስለሆነ መገደድ በዚህ የሃይማኖት አጥባቂ ህብረተሰብ ላይ መንግስት ማዕቀብ መጣል የለበትም። ለሚሰጠው ለተለያዩ ዘርፎች ከመንግስት የሚመድበው ገንዘብ መቀነስ የለበትም። ውትድርና አናገለግልም የሚሉ ወጣቶችን ደግሞ በማስገደድ ማሰር ተገቢ አይደለም በሚል ተቃውሞ ይህ ሁኔታ በጣም አከራካሪ ፖለቲካ በጠቅላላ ህብረተሰብ የሚዋይበት ርዕሰ ጉዳይ ስለሆነ ይህንን ሁኔታ እስካሁን በነበረው ነባራዊ ስርዓት መቀጠል አለበት መቀየር የለበትም በሚል ይህን ነገር ጥምር መንግስት ላይ እንግዲህ ህግ አለ እንግዲህ ህግ ውትድርና አገልግሎትን የሚያስገድድ ህግ ለማርቀቅ ለመደንገግ የቀረበው ሁኔታ አሁን ይጎዳናል እነዚህ ሃይማኖት አጥባቂዎቹ ይጎጂ ነው በሚል በተቃውሞ እነሆ ሰላማዊ ሰልፍ ይወጣሉ። አሁን እንግዲህ በቅድም በጋዜጦች አምድ ዘገባም ያው እንግዲህ ዛሬ ከቀትር በኋላ 4 ሰዓት ጀምሮ ነው እንግዲህ በመላ ሀገሪቱ መኪና ብዙ መኪናዎች ላይ ነው ጉዞ ላይ የሚያደርጉና ይህም ለብዙ እንቅፋት ለብዙ ሹፌሮች እንቅፋት ይሆናል ተብሎ ይጠበቃል። እንግዲህ ደግሞ ፖሊስ ሰራዊት ደግሞ ትልቅ ድርሻ ትልቅ ሚና ስነ ስርዓት ማስከበር ግድ ይለዋል።
0: አዎ በዋናነት እንግዲህ ወጣቶች መያዝ የለባቸውም ይንን በመቃወም ነው በየጊዜው ሲያዙ ሰላማዊ ሰልፍ ይወጣሉ። ዛሬው ሰላማዊ ሰልፍ በነገራችን ላይ ህጋዊ ነው አስፈቅደው ነው የሚያደርጉት እንደዚህ አይነት ነገር ዝም ብለው ከመይወጡ አስፈቅደው ማድረጋቸው በአንድ በኩል ጥሩ ነው ማለት ይቻላል። በሌላ በኩል ግን ያገሪቱን እንቅስቃሴ እንዲዝ በብዛት ወጥተው ማጨናነቃቸው ደግሞ ብዙ ተጽኖ የሚያሳድር ነውና ምናልባት እንግዲህ አድማጮቻችን ዛሬ የተላዩ እንቅስቃሴዎችን ተላዩ እቅዶች ያሏቸው ሰዎች አስቀድመው ቢወጡ ጥሩ ነው። መንገዶች የሚዘጉበት በተለይ ከሰዓት በኋላ ከ4 እስከ 8 ባለው ጊዜ ኢየሩሳሌም አካባቢ ሃይፋ አካባቢ በነብራክ እንዲሁም በዚህ ያሬዲ ማህበረሰብ በብዛት በሚኖርባቸው በአጠቃላይ ወደ 19 በሚሆኑ ከተሞች ነው እንግዲህ ሰላማዊ ሰልፍ እናደርጋለን በመኪናም በተሽከርካሪዎችም እንሄዳለን ያሉ። ስለዚህ ወደ ኬሌ እስር የሚባለው ይሄ እንግዲህ በውትድርና ቢያሉትን የሚታሰሩበት ነው ወደዛ ነው ተቃውሟቸውን ለማሰማት በአብዛኛው እንሄዳለን ያሉ ፕሮግራም ያላቸው ሰዎች እንግዲህ አስቀድመው ቢያደርጉ ወይም ደግሞ መሰረዝም ይቻል ከሆነ ከመስተጓጎል ይሄን በዚህው አጋጣሚ ለመናገር ነው።
1: አዎ ብለዋል። በርግጥ ዲሞክራሲ ስርዓተ መንግስት ሀገር በጣም ጥሩ ያለ ዲሞክራሲ ይሄን እንግዲህ ብዙ ትርጉም አለበት ለእያንዳንዱ ዜጋ ለእያንዳንዱ ህብረተሰብ በነጻነት ተቃውሞ ወጥቶ አደባባይ ወጥቶ ሮሮ ማሰማቱ ይፈቀድለታል። አዎ ስብሰባ የማካሄድ ሰላማዊ ሰልፍ የማድረግ የድጋፍ ወይም ተቃውሞ የማድረግ መብት አለው። ግን ይህንን ቁልፍ የሆነ ዲሞክራሲ መብትም የሚጠቀሙ ደግሞ የውትድርና አገልግሎት ከኦሪት መጽሐፍ ጎን ላይ ያለው ሁኔታ ደግሞ ይታይበታል። ያዩባት እንግዲህ በቀጣይነት የምንመለከተው ርዕሰ ጉዳይ ነው የሚሆነው። እንግዲህ ወደ ሁለተኛው ወቅታዊ ዘገባ ስናልፍ ሰጠኝ እንግዲህ በጠቅላይ ሚኒስትር ናታንያሁም እና በሃሪዲም ፓርቲ መሪዎቹ መካከለ ተለያዩ ህጎችን ለማሳለፍ ከስምምነት መድረሱ እየተገለጸ ነው። ምርጫ ሊካሄድ የተወሰኑ ወራት ቀርተውት ያለ ሲሆን እንዲህ ወይአይነት ምን ይተያል? ምን አይነት ስምምነት ቋጭተው ይሆን መሪዎቹ?
0: አዎ እንግዲህ እንደሚባለው የሃሪዲም ፓርቲዎች ያው የኦሪት ትምርትን በመሰረታዊ ህግ አማካኝነት እንዲጸድቅላቸው ይፈልጋሉ። ይህም ከውትድርና ዓለም ለመሸሸት የሚያደርጉት እንደሆነ ነው የሚነገር። እንደገና ደግሞ በካሽሩት ጉዳይ ህግ እንዲጸድቅም የሚፈልጉበት ሁኔታ አለ። ልጆች አሁንም ሰላማዊ ሰልፍ በሚወጡበት ጉዳይ በተለይ ደግሞ ወጣቶች እንዳይታሰሩ የሚያደርግም ህግ ለማጽደቅ ይፈልጋሉ ተብሏል። በጋዜጦች ከቀረቡ ዘገባዎች መካከል መንግስት ደግሞ ምናታኔው የሚፈልጉት ደግሞ በተለይ የጥቅምት 7ቱን የሽብር ጥቃት በተመለከተ ለምን ተፈጸመ፣ እስራኤል ደህንነት አካላት፣ የፖለቲካ ሰዎች ምን ወስነው ነበር ሚለውን የሚያጣራ ብሔራዊ አጣሪ ኮሚቴ ወሰን በተባለው ዙሪያ በፊት የነበረውን በህግና ፍትህ ቢሮ በኩል የሚከናወነው ቀርቶ መንግስት ለማቋቋም የሚፈልገውን ስን ማሳለፍ ይፈልጋሉ ተብሏል። ነገር ግን ሁለቱ አካላት እንደዚህ ስምምነት ቢያደርጉም አሁን ደግሞ ጥዋት የወጡት እኛ አልተስማማንም እንዲህ አይነት ነገር የለም የሚል ነው ያቀረቡ ያሉት። ሌላው በናታኔው በኩል እንዲጸድቅ የሚፈልጉት የመንግስት ጋማካሪዋና ያቃቤ ህግ አንድ ያው ሳቸው ስልጣኑን ሁለቱን ደርበው ስለያዙ ክስም እንዲመሰረት የሚያደርጉት እንዲቀር እንዲላይ ሁለት አካል እንዲሆን ያቃቤ ህግ ራሱን ችሎ መንግስት ደግሞ መንግስት ህግ አማካሪ ደግሞ ማማከር ብቻ ስራው እንዲሆን ይህም እንዲላይ ይፈልጋል። ይህን አንዱ ባንዱ ድጋፍ ለመስጠት ምርጫው እስከ ጥቅምት ወር አካባቢ 20 ይደረጋል የተባለው እንዲራዘም ከጥቅምት ወር በኋላ እንዲደረግ መጨረሻ አካባቢ የሚል ዘገባ ነው። ግን ስታየው ደግሞ ብዙም ጊዜ የለምና ለምን አስፈልገ የሚለው ነገር ግራ ያጋባል። አሁን ደግሞ ጠዋት የቀረበው የተስማማንበት ነገር የለም የሚል ነውና በተወሰኑ ጊዜ አንድ ወርም ሆነ 10 ቀንም ሆነ 20 ቀን የምርጫውን ሁኔታ ማራዘሙ ለባለስልጣናት ምን ጥቅም ይሰጣል የሚለው ግራም ያጋባ ነው። እውነት ከሆነ በዘገበው መሰረት ምጨምረው ካለ
1: አዎ ይሄ የውትድርና አገልግሎትን ጥያቄ ህግ ለመደንቀቅ ያለው እንግዲህ ለምርጫው ለክነሴት ብሔራዊ ምርጫ ላይ በህዝቡ የሚመለከተው መራጭ ድምጽ ሰጪ ህዝብ ነው አይደለም። አሁን በጠቅላይ ሚኒስትር ቢንያሚን ናታንያሁ ይሄ ለማቃለል ምልህ እነዚህ የሃይማኖት አጥባቂ ማህበረሰብ ልጆች የኮትድና አገልግሎት ነጻ ይሁኑ ነው እንግዲህ እነዚህ በሚፍላግ በጥምር መንግስት ያሉት የስፓራዲም የሻስ ፓርቲና የአሽካናዚም ህብረተሰብ የሚወክለው ደግሞ የአዶታ ተወራ ፓርቲዎች አጥባቂ ወግ አጥባቂ የሃይማኖት ፓርቲዎች ናቸው። እነሱ እየታገሉ ያሉት ይህን ነው። ኮትድና አገልግሎት ነጻ ማንዳገለግሉ የሚለው ህግ ይውጣ ባዮች ናቸው። አሁን ለጠቅላይ ሚኒስትሩ ደግሞ እንዴት አድርገው ያቃልሉ ህጉ ይሄን ነገር ለማድረግ ደግሞ በፖለቲካ ላይ ድምጽ ሰጪው ደግሞ እንዴት ይመለከታቸዋል በሚል ምክንያት አሳቸው አሁን አስተባብለዋል። ደርሶ የሆነ ስምምነት ደርሷል የሚል ማታ ላይ የሚል ዜና ወጥቶ ነበር። ግን ጋዜጦች በሙሉ ወደ ይፋ ከሆኑ በኋላ ደግሞ አዳዲስ መረጃ የመጣን አስተባብለዋል ስምምነት ላይ አልደረሱም። እነዚህ ፓርቲዎች ስምምነት ላይ እንዳልደረሱ ነው። እንግዲህ ቀላል ነገር አይደለም።
0: ወደ ሌላው ርዕሰ ጉዳይ ስናልፍ በእስራኤልና ሊባኖስ መካከል ትላንት በአሜሪካ ድርድሩ ታድሷል ተብሏል። በዚህ ሁኔታውን ድርድሩ እንደ ውጤት ያመጣል ወይ?
1: ይሄ ነገር በየጊዜው ይቀያየራል። ባንዴ ኢራን ተስማምታለች። ኢራን አወዛጋቢው አነታራኪው ለጦርነቱ ምክንያት ነው የሚባልለት ኢራን የምትገነባው የኒውክለር ቦምብ በተመለከተ ያው ዓለም አቀፍ ህብረተሰብ ተቆጣጣሪዎቹ ገብተው እንዲያዩ በየጣቢያዎቹ የማበልጸጊያ ጣቢያዎች ላይ ገብተው እንዲፈትሹ ኢራን ትፈቅዳለች የሚል መግለጫ ይወጣና ጥቂት ደቂቃ ቆይታ በኋላ ደግሞ አይ ማን ወደዚህ ጣቢያ እንከለከል ትከለክላለች የሚል ሌላ ዜና ይወጣል። هزیگونه
0: متعال رسوب
1: آو متعال پرزدنت ترامپ دکمه باند با کل زاچا یا استرال فلو به ایران نیاز فرارالو تا تهیت کت فویت آبوهالا دکمه یک ایرال یک اخلو نگرند سست مرچاو یک ایرال سات
0: بچه رو اون دلکو آمریکا ایران لیبانوس اسرائیل یمیک ایران چون گن دکمه سمت منت تدرگ تقصیر سمت تدرد در روی میل و نگر در در سیبال کوچت لاله تنگه گرالله اون کام بمنگ است درجه یک ارتارگلینا اون کام بمنگ است درجه اون کان علمن شورالو به مثل اگر درجه نه دو بلی جوش درجه اون کان کوچ بلو خدا سمامو سمت منت هچونی اکبرالو نه و آمریکا حیوانیت آشنو و ایرانوچ هایی یه امرانو. اندی میفرس، اندی اینجوم مگلچ امیرس. ترامپ راسو بالوت مایک آمود بات. لیبانوسیم گودای که ایران گریته از بات. گودای میادو گرامیا گابانو. خلک انم نواکاو من لونا گرنو نه ولی لو دفت.
1: آو من نگر یه مکانی ابزاری را که بس کسی مرجع به مستر میگذیم میشه لپت وقت نیالو این دن یه میتونه فسوس من دم به کبت ارب از آزوریات کم تا و من دم یاد درگو من به کت تا وچوتال مرجع و دوچیوتا یه ماتال در ماچو هز مکاکل بزو یه میام تا تا میاد ایک خونی تا مرجع آشن وشی فایونو یالو انگاری که درد دروس که اسکامه چرشاویم اسکامی چرشو یه اسمامو باشون ات وش نی تاکبار لیسلام معالا چو ویم سلام معالا معالو علیام کدی باند ویم سلام ویم تورنت میتاب کوری لادنلم انگاری که ورا کتای و در سپورت هالم دکمه اسکین ملکت و یاز نقلت شیاس دستم تمرد یالا منچا ماتاریا چهات او چیه تکه دونه ی کجا مرا که ورا سامنده پلایزل قال گدیه تنانت میشه تن باسال لفنوز لالیتی تکه دو چهات او چوت اتوچ اندیت تیار ساتن
0: انگاری آن دنگر سیت بکن برای پرتغالو کوکوف کریستیانو رونالدو منی سرالی میل نبره مکنیاتم یسوع تفکر کاری هنو میسی یا تاریخ تفال آن دکموسمن لیارگیچل سیبال سیت بکت لانتناک انتوتالک انتوتال یه بیروی بودن یه پرتغال بیروی بودن اوزبکستانن امستردزیرو باشن نفبت چوادا کلیت گلچین به ماسک باد تاریخ سرتال بدمی تلکو به مونیال مالات نو خلقت تنیا بار با اند امتو که سال اند اربا اند امت که اند متو سال اساس متکنات نو یه نبرو تلانت نن بزیر میو کفت تنیا گل خلقت گلو چن به ماسک باد بده تاریکیت آفه بتن لاغرم دمو آشن نفی نتون یا سایه بتونی تا تملک تنال که زاب فیتنگ دی کامیرون تچ آچ کام بفیت بنو بروی مندیال چه آتش بار باولت تام تو اسکب با نبره سونگ دی هندنیانو این یاد دگمو دی ادمی مایگد دو مونو نرونالدو یا سایه بتن چه آتا تملک تنال زاب تام سیت بک نبرو ینگلیز نگانا چه آتا یروز زیرو تلای توال کروشیا پانامان اند لوادو آشن فلچ لالی تو خلاص سات بته که رو هم سات جمردمو کولومبیا نا کنگو یه تچ آو تو یه لبته خونی تله کولومبیا اند لوادو یه مرچندونه مرچوچیت اکومالو که زیبالا هن که هن یه تدرگ کالو که کولومبیا نا کنگو چه آتا بحالا خلته نیوزریال کن نا سوسته نیوزر بته موسانیوی متال داری ماتا حسر ساعت جمرو بتا مساسای ساعت کانادا که سیوزرلند بوسینیا که قطر اهون یه تلاییو میهدونو یه میانو من که من اهون کانادا لمسالی عرات نتوالد گدیه یه مالف دلوکه فتنیانو سیوزرلند مارات نتوالد بمدفولت زاره بمدفولت تیالوت لمسالی بوسینیا نه قطر اندند نت بینورا چوم کاشن نفو یه مال فدل سلالا چو هی بیت مدیف کفتنو مالتنو این دیاله یکاتل زاری ماتا جمرو من بتک کلنده میسنابت من اندمی کاتل نو کوالنس کاون کالا فت مدونو چوچ
1: بزیه لالم وانچ اسی جبرو یالم اگرات بیرای گرکواس مدونو چار باس منت نبرو کار باس منت گریه وده بیای تاچولی ملسو
0: ولی تو لات کنن یه اندند بودن اندو بودن آرات تلو ስለዚህ ሁለት
1: ወደ ቤታቸው ተመለሳሉ ወይስ?
0: አዎ ለዚህ የተሰናበቱ አሉ፣ ግን ጨዋታ ይቀራቸው እንደ ሃይቲ ያሉት ሀገራት እንደ ያሉ ብዙም እንትን የላቸውም። ቱኒዚያ ሁለት ጨዋታ የተሸነፈችበት ሁኔታ አለ። ኢራቅም እንደዚሁ ቢያሸንፉም የማያልፉበት ሁኔታ ስላለ አስቀድመው የተሰናበቱ አሉ። ግን ደግሞ
1: ዮርዳኖስ ጎረቤት ዮርዳኖስ ቡድንስ
0: በመደብ 10 ዮርዳኖስ ከአርጀንቲና ኦስትሪያና አልጄሪያ ጋር የተመደበች ናት። እንግዲህ ይህን ምድብ አርጀንቲና 6 ነጥብ ይዛ እየመራች ናት። ኦስትሪያ 3 ነጥብ አላት፣ አልጄሪያ 3 ነጥብ አላት። እንግዲህ ዮርዳኖስም እንግዲህ ምናልባት እነዚህ ከተሸነፉ ኦስትሪያና አልጄሪያ ከተሸነፉ እናሷ አሸንፋ በብዙ ጎል ካልሰነ እድል ይኖራታል። ግን ሚሆን አይመስል አይታይም። ኦስትሪያና አልጄሪያ ጠንካራ ናቸውና የዮርዳኖስም ያው ወደ ቤቷ የሚሄደው ከፍተኛ ነው።
1: ትክክል። በኔ አመለካከት ሰጠኝ በስፖርት ዓለም በእውነት አንዳንድ ያልተረ እንዲያው ከዚህ ደረጃ ይደርሳሉ ከዓለም አቀፍ መድረክ ላይ ይደርሳሉ ተብሎ ያልተጠበቁ ቡድኖች ከዚህ ላይ መድረሳቸው ምንም የዋንጫ ባለቤት ባይሆኑም በዚህ ብሔራዊ ባንዲራቸውን በዚህ መድረክ የተከበረ እንዲውለበለብ ማድረጋቸው የክብር ሰልፍ ላይ በየስቴዲየሙ ያሳዩት ትርኢት እንዳሸነፉ ነው ማያቸው አይደለም?
0: ልክ ነው። ሀገርን መወከል ትልቅ ነገር ነው። እንዳሸነፉ ነው። እናመሰግናለን ሻየው።

0: ሻየው እንግዲህ ወደ ቃለ ምልልስ ነው ምናልፎ አቶ ስጠተው ፈረደ በስልክ መስመራችን ይገኛል። ጤና ይስጥልን አቶ ስጠተው እንደምን አደርክ?
1: አብራይ ስጥልኝ እንደምን አደራችሁ? እንዴው ማድማጮች
0: ደናነን እንግዲህ ካንተ ጋር ምን ዋየው ውርስን በተመለከተ ነው። አሁንም ችግሮች እንዳሉ ነው። እስኪ እንደው ሐሳብ ክንሰንዝር። አንዳንድ ጊዜ ለልጅም የሚተርፍ ችግር ነው የሚኖር በውርስ ጉዳይ። ብዙ ጸቦች ብዙ ችግሮች አሉና ይሄን እንዴት ነው ማስተካከል የሚቻለው?
2: አዎ ከዚህ መጨመረው ከጥያቄ ላይ ሰጠ ዘመነ እንግዲህ አቶ ስጦታው ፈረደ በዚህ ርዕሰ ጉዳይ እንዳስተዋወቀው ስለ ውርስን በሚመለከት በርግጥ ስጦታው ፈረደ በፍርድ ቤት የትርጉም ባለሙያ በዚህ ዙሪያ ብዙ ነገሮችን ተመልክቷል። ብዙ መረጃዎችን ባይኑ እማይ ነው እና ከዚህ በመነሳት ነው አይደለ አቶ ስጦታው?
1: ትክክል ነው ያው እንዳልኩ ሆነ አብዛኛውን ያው በበጎ አድርጎት ጀመርኩት ግን አሁን ያው ይከፍልኛል የሚያሰሩ የቀናበልና በዛ መልኩ በየለቱ እንዳዲስ የሚያጋጥመኝ ነገሮች አሉና ለአድማጮች ለማስገንዘብ ያክል ነው። አሁን የዛሬው ለየት ያለ ነው። ለየት ያለ ነው ምለው ምንድነው ከኛ ማህበር ኑሮስ ሀመብሰልም ከጊዜ ጋርም መሰለኝ አንዳንድ እናቶች ወይም አባቶች ይሆናሉ አጋራቸውን ባለቤቷን ወይም ባለቤቱን ሳያማክሩ የውርስ ወረቀት የንዛዜ እንበለው ከክለኛው በአማርኛ የንዛዜ ወረቀት ጥለው ያልፋሉ። በዛን ጊዜ ያው ሁለቱ ጥንዳንዱ ሲያልፍ ወይም ማቹዋ ወይም ማቹ ከሁለቱ አንዱ አያቅም። እግዚአብሔር በኋላ ያ ሲጋለጥ ጠብ ልጆች አሉ ያ ሲጋለጥ ቅራኔ ያድራ ለምን እንደዚህ አደረገች ለምን እንደዚህ አደረገ ተብሎ ቅራኔ ያድርባቸዋል ቤተሰቦች። እና በዲሞክራሲ ሀገር አንድ ሰው መብቱ ነው ውርስ ማስቀመጥ ንዛዜ። አባቶቻችንም ያው እንደዚህ በጽሁፍ በጠበቃ ባይኖር በድሮ ጊዜ ታላላቅ ሰዎች ተጠርተው ቀሳውስቱም ተጠርተው ተናዟል ተብሎ ያ ንዛዜ ከሞት በኋላ ይፈጸም ነበር። በድሮው በሽነን ለቀባሪ ማስተዳደር ለእናንተ ሄድ ማለት ይቻላል። እና ዛሬ ሆኖ ያለው ግን ያው ልጆች ያን ወረቀት ያቀርባሉ ለፍርድ ቤት ለማጽደቅ ንዛዜው ለማጽደቅ ማለት ነው። ያ በሚቀርብ ጊዜ ህብየተሰብ ከፍተኛ ቅራኔ ይቀርባል በልጆችም ወይም በአባትም ወይም በእናትም። እና እዚህ ላይ አይደል የፈለኩት አንድ ሰው ንዛዜ ወረቀት የሚያስቀምጥበት የራሱ በህይወት ዘመኑ በሃይማኖት ሲያብራላው የኖረ ነገር ይኖራል ወይም ተከፍቶ ሊሆን ይችላል ወይም ደግሞ እኔ ከሞትኩ ባሌ ሌላ ሴት ሳገባ የኔን ፈንታሱ ያቺ ሴት ተወርሰዋለች ባንታሩ ደግሞ ወንድየውም እንደዛ። እና ለምን ከዚህ ላይ እንዲያውም በአድንቆት ተቀብሎ ከልጆች ጋር መስማማት ያስፈልጋል? ይሄ አሁን የሚጋለጠው በምን ተነሳ ብለህ ብትጠይቁኝ የኛ ሰፈር ያለነባቸው በሙሉ በተለይ የሄደካ ማሰፈር ነው ያለነ ቤት ስንገዛ ድሮ እና ያካባቢ አሁን ፈርሶ ይሰራ ተብሎ በያገሩ በሰፊው ነው ያለ። በዛን ጊዜ ነው የሚጋለጠው። እኔ አንድ ሶስት ማቃቸው እኮ ባለቤቷ ወይም ባለቤቱ ከሞተሽ ብዙ ጊዜ አርፏል እስካሁን ቤቱ በማሽዋ ስም ነው ያለ በሁለቱ ስም። እና በዛን ጊዜ ሲጠራ ይሄን አርጉ ተብሎ ወደ ፍርድ ቤት ሲሄዱ ልጆች ያቀርባሉ እናቴ እኮ አንተ ባታውቁ ነው እንጂ አባ እንደዚህ ያለ ወረቀት ጥላልፋለች ወይም ደግሞ ባንጣሩ እናቴ አንቺ ባታውቂ ነው እንጂ አባቴ እኮ እንደዚህ ያለ ወረቀት ጥሏልፋል እና ሲሉ በዛ ብዙ ቅራኔ አድርገው ሳስተካክሉ ይቆያሉ። እና ይሄ መስተካከል አለበት ነው ጥያቄ ካላችሁ ሰፋ ማረክ ይላለው። እዛ በፊት
2: ይሄ ተሞት ሰው ወደማይቀረው ዓለም ካለፈ በኋላ በህይወት ላሉ ቤተሰቦቹ መገርስ በርስ ንትርክና እንዲህ መሰለ ጭቅጭቅ ንብረትን የመውረስ ጥያቄ በህጉ መሰረት ያንዳንዱ መብት ያለው በተመለከተ ያገኛል ይሰጣል ማለት ግን መረጃ እንዳልከው በጠበቃ የተረቀቀ ሰነድ መረጃ ያስፈልጋልና በዚህ ላይ ምን ትመክራለ አስፈላጊነቱን?
1: ቢቻል ኑሮ በህይወት ሳሉ ተመካክረው ቢያደርጉት ለልጆቹ ብዙ ጭቅጭቅ አይጥር ነበር ወይ አንቺ አታላሃት ወይ አንተ አታላሃት የሚለውን ይወግድ ነበር። ነገር ግን የኛ ያው ደፍሬ መናገሩ ቤተሰብን ችግር አለ እንጂ የሚያደርጉት በብዛት በጠበቃ ነው በጓደኛ መስዳት ሊሆን ይችላል ህጋዊ ወረቀት ነው የሚያስቀምጡት። አሁን እዚህ ላይ ጥያቄው ምንድነው? ቤተሰብ ያ ከሆነ በኋላ አሜን ብሎ መቀበል ያቃተናል። አንድ አጋጣሚ ማቀው አንድ አያት የመጀመሪያ የልጁ ልጅ ናት ያው ስታል እና ቤቱን አወረሷት ለዛች ልጅ ለሲያወርሷት ገና ታዳጊ ነበረች። 18 ዓመት ሲሞላት ተጠር እንደገና ታዲሶ እነዛ ወላጆች በህይወት አለፉ አያቶቿ ማለት ነው። አሁን እዛ በኋላ በሙሉ ቤተሰብ ፍርድ ቤት ያቺን ልጅ ተቃውሞ በማድረግ ለምን ለልጁ ልጅ አወረሰ እዛ ላይ ታሪኩ ተጽፏል ለምን እንዳወረሳት ግን እና ይሄን ያለ መቀበል አቅቷቸው ከአራት ዓመት በላይ ምጉት ከኋላ መጨረሻ ላይ ጸደቀላት። ይሄም ሲሆን ቤተሰብ ቢያውቅ እዚህ ሁሉ ብዙ ገንዘብ ከስረዋል ነዛኞቹ ተቃውሞ ያቀረብኩት ከክሳራው ሌላ እንደገና ተቀጥተዋል ብር ያድካሚ ተብሎ ያደረጋችሁ ተቃውሞ ዲሞክራሲ ቢሆንም ትክክለኛ አልነበረም ተብሎ እንደገና ተቀጥተዋል። እና ከዚህ ሁሉ መድረሱ ምን አስፈለገ ነው?
0: አንዱ ችግራችን ግን ግልጽነት የለውም። ብዙ ጊዜ ግልጽነት የለውም። ለምሳሌ መውረስ ያለበት ልጅም ካለ መውረስ የሚገባው ወንድም ምህትም ካለ ሌሎችን ሳማክሩ ይወስዱና እዛ በኋላ በቤተሰብ መካከል እኮ ንግግርም የቆመበት ሁኔታ አለ እና ይህን እንዲቆም ምንድን ነው ማድረግ ያለብን? በህግ አንጻር
1: በህጉ መሰረት ግልጽ ቢሆን ነው።
0: ለመቶ ሺና ለሁለት መቶ ሺ ሸቀል ሲባል ወንድማማቾች እንደ አንድ መድረክ አንድ ቦታ እንኳን የማይቆሙበት ሁኔታ መፈጠሩ ትክክል ነው ወይ?
1: አይደለም። ጭራሹን እኛ ማቾች እኮ ለቤተሰቡ እነሱ አልፈዋል፣ ኩንትራት አለም አልፈዋል። ግን ለወለዷቸው ቤተሰቦች ጠንቅጥለው ነው ያለፉት እኮ። አይታረቁም፣ ያልተቀበሩም አሉ። የእናት አባታቸውን አመታትም አንድ ላይ ማረጉ አሉ እኮ። ይሄ ከሁሉ ከሆነ የሚያረጉ ሰዎች አሉ። ቅድም አሁን ያልኩ የጠቀስኩላችሁ ቤተሰብ አለማወቁ ነው እንጂ ያስቀመጡት ወረቀት ትክክለኛ ነው፣ ምስክር ሁሉ ያለው ነው። ነገር ግን አብዛኛው ቤተሰብ አቅም ማለት ነው ስለማቅ ነው የሚያነፋራ። ሌላው በብዙ ሰዓት የሚታየው በተለይ አሁን ሰፈሮች ቤት ፈርሰው ይሰሩ ባለው ቤተሰብ እኛ አካባቢ ችግር ያለው ምንድን ነው? በህጉ መሰረት የህግ ወረቀት ከሌለ ባልየውም ከምሽቱ ፈንታ ይካፈላል። 75% ለሱ ይገ 50% የሱ ነው። ከዛ ደግሞ እንደገና ልጆቹ ጋር እኩል ይካፈላል። በዚህ ላይ የሚጣሉ አሉ። ለምሳሌ ፈርሙና ለእኔ ስጡኝ ይላል፣ ወይም አባት ወይነት። አንዳንዶች አይ ሁልጊዜም እኛ ነን ብለው ይፈርማሉ። ወደ አባትየውም ወይ ወደ እናቷ ስም ይሆናል። እንዲህ ደግሞ በዳር ልጅ ያላቸው ደግሞ አይቻልም የሚሉ አለ። በዚህ ሁሉ ራሱ አሁን ይሄ ፕሮጀክት የሚባለው በእኛ ቤተሰብ በጣም ውስብስብ ነው ያለ የሚርፍያ የማጠቅ እኛው አሁን ከኛ አካባቢ 264 ቤቶች ፈልሰው ሊሰሩ ከዛን ወደ 80 እንሆናለን እኛ አበሻዎች። እዛ ውስጥም ብዙ ነገሮች አሉ። ይሄ ለምን በግልጥ አይሆንም ነው? ባለቤት ሞተ ከአመት በኋላ ፈረንጆች እንዲያውም ወዲያው ነው ወደ ፍርድ ቤት የሚሄዱት ገና። እኛ ግን እንደ ባህሉ አመት ይጠበቃል። በዛ በኋላ ፍርድ ቤት አይቀሩም፣ አስተካክሉ ዝም ብሎ ይቀመጣል። እዛ በኋላም ሁለቱ በዚህ ያህል ሲያልፉ ያው ጠብ ነው። ቤት ያለው አልወጣም እወጣለሁ። እና መስተካከል አለበት ነው የምለው እኔ፣ በእኔ እይታ ነው። ይሄ ትክክለኛ መረጃ ነው እንጂ ወይም ፈጥሬ ያመጣሁት አይደለም። ይህን እንግዲህ አማርኛ የሚያዳምጡ ሰዎች ለካ እውነት ነው ብለው የሚመካከሩበት የገነቡትን ቤተሰብ ሰላማዊ ጥለው ያልፋሉ ማለት ነው። ያለዛ አንተ ይችን ዓለም ስታልፍ ቤተሰብ በአንድ ላይ ተዋህዶ የህይወት ዘመኑን በመልካም ካላሳለፈው የገነባው ቤተሰብ ምንም ያለ መሰረት ነው የቀረ ማለት ነው እኮ።
2: ስጦታው አንተ እንዳልከው ቅድም እንዳልከው በሀገረ ኢትዮጵያ በገጠር መንደር የኑሮ ዘይቤው በሳር ቤቶች ቆይታ እንዲህ አይነት ነገር እንዲያው በቃል አባት እናትም ያው ኑዛዜ ይባላል። ይህን ያለ ቀሪን ንብረት ካለ ለከሌ ለከሌ ብለው በቃል ነው እንግዲህ አንዳንድ የአይን ምስክሮች ባሉበት ይላሉ። በዚህ ነው የሚያልፉ የነበረ። ግን አሁን ዘመናዊ ኑሮ ላይ ያለንበትና ይህንን በተመለከተ ቤተሰባዊ ክርክር እንዳይመጣ ከንብረት ውርስ በተመለከተም የህግና ፍትህ ጽፈት ቤትም አጠቃላይ መለከታቸውም በቂ ገለጻ እያደረጉ አይመስለኝም።
0: ያደርጋሉ
1: ያደርጋሉ። እኛው ለምሳሌ በእናንተ ሬዲዮ ብዙውን ጊዜ ጠበቃዎች ይቀርባሉ። ግን ችግሩ ምን መሰለህ? በሰፈር ጠበቃዎች ጠርተን በአንድ ላይ ሆነን በአካባቢው በመገልገያ ቦታዎች እንወያስ ቢመጣ የለም ተሞክሮ አድርጌያለሁ። በኛ አካባቢ
0: እስኪ አቶ ስጦቶ ጠብቀን ወይዘሮ ምን ታምርን በዚህ ጉዳይ ሀሳብ አላትና እሷ እንቀበላት።
1: እሺ
0: ምን ታምር?
3: አቤት። ሰላም ጤና ይስጥልኝ። እንዴት አደራችሁ አቶ ስጦቶ?
1: አብረን ስል እንደምን አደራችሁ?
3: ፈጠኝ። እንዴት አደራችሁ አድማጮችም?
2: ደህናንን እግዚአብሔር የተመሰገነ ይሁን። ወይዘሮ ምን ታምር አንቺ ግን በአየር ላይ ስቶች ከቁም ነገር ይዘሽ እንደምትመጭ እርግጠኛ ነን።
3: ከልብ አመሰግናለሁ። በነገራችን ላይ ያው የተነሳው ርዕስ ማለት ነው በጣም አሳሳቢ እና አንገብጋቢ የሆነ እንትን ስለሆነ ማለት ነው ያው ትንሽ ልገባ ፈልጊያለሁ ማለት ነው። ምክንያቱም ብዙ ጊዜ በቤተሰብ ማለት ነው የኛ ማህበረሰብ መጀመሪያ እንትን ከማለታቸው በፊት ይህን እንዴት ነው ውርስ አለ አይደለ የሆነ ለሚሰጡት ሰው እንደዚህ ነው ምናምን ብለው የማስቀመጡ ትንሽ ችግር አለና እዚህ ጋር ማለት ነው ብዙ ጊዜ አብሮ ያሉ ሰዎች አብሮ ያሉ ልጆች ማለት ነው ያው ብዙ ጊዜ እንትና ማለት አለብን እኛንም እንትን ማለት ያለብን ምናምን ይላሉ ማለት ነው።
0: ለምሳሌ ሲጠብሉ አብረው ሲንከባከቡ የቆዩ ሰዎች ለኛ ይገባናል ይላሉ። ሌሎችን እህት ወንድሞች ያገላሉ።
3: ናሁን በመሰረቱ አብራውት የገዙም እነሱ ስለሆኑ የተበሉም እነሱ ስለሆኑ በመሰረቱ የሚገባቸው እነሱ ናቸው ብዬ ነው ማስበው በራሴ አመለካከት ማለት ነው። ነገር ግን ከዚህ ላይ ህጉ ደግሞ ምን ይላል? ሁሉ ማንኛውም ልጅ ማለት ነው ልጅ እስከሆነ ድረስ ይገባዋል ይላል። ነገር ግን እዚህ ጋር ማለት ነው ማድረግ ያለባቸው ሴደር ማድረግ ያለባቸው እናት አባት ነው ብዬ አስባለሁ። ለምን ቢባል ውህትና ማማቾችን ማለት ነው ከማዋጋት በኋላ ላይ ማለት ነው መቼም አይቀሬ ነው አይደለ? ሰውና ሰው ሆኖ ማለት ነው ወደ አፈር መመለሱ አይቀሬ ነው። ስለዚህ ማለት ነው ሰደር ማድረግ ያለባቸው ወይም ደግሞ ምንድነው እንትን የሚሉትን ማለት ነው ማስቀመጥ ያለባቸው ወላጆቻቸው ብዬ አስባለሁ እኔ ማለት ነው። ምክንያቱም ኋላ ላይ ማለት ጸቡ ስለማይቀር ማለት ነው ልጆችን ከማጋጨት ይልቅ ሰደር ማድረግ ያለባቸው ወላጆች ናቸው ብዬ አስባለሁ። ስለዚህ ይህን ካደረጉ ግን ያው በያው አቶ ስጦተው እንደጠቀሰው ማለት ነው በፍርድ ቤት ይሆናል በጠበቃዎች ይጻፋል ማለት ነው ለሚወርሰው ሰው ይጻፋል በዛን ሰዓት ማለት ነው ያው ግጭትም ሊቀር ይችላል ማለት ነው። እና ይሄን ነገር ማድረግ ያለባቸው ወላጆቻቸው ብዬ አስባለሁ በእኔ በራሴ በግል አስተያየት ማለት ነው።
1: ማስተካከል እንፈልገው ለእህቴ አባባሏ ትክክል። ነገር ግን ልጆች አብረው ይገዛሉ ያሉት ምናልባት በ18 ዓመት ሳይሞላቸው ይሄ በተለይ እኛ በሻ የምንሰጠው የድጎማ ማሽካንታ ያ ወደ ውርስ አስገባች። ልጆች ግን ተበድረው ወይም የራሳቸውን ገንዘብ ጨምረው ሀባንክ ቤት አብረው ተበድረው ማሽካንታ እየከፈሉ ገዝተው ከሆነ እኒያ ልጆችን በአንጣሩ ከቤቱ አጋር ይሆናሉ። ግን በ18 ዓመታቸው ሳይሞላቸው እንደ ቤተሰብ አብረው የተገዘባቸው እዚያ አይቆጠርም።
0: አይ እሱን ሳይሆን ምን ታምር ልትል የፈለገችው አሁን ትልቅም ሆነው እናቶቻቸውን ወይ አባታቸውን ይዘው የሚገዙ ሰዎች አሉ የምናውቀው። እነሱን
1: እሱ ላይ እናት አባታቸውን ይዘው ለምሳሌ ሽማግሌና ሽማግሌ አባት ያለው የተወሰነ ገንዘብ ይቀበሉና አብረው ይገዛሉ። እናታቸውን ሲከበክቡ ኑረው ግን ሌላ በዳር የነበሩት እኛም ይገባንም ብለው ያከላትሟቸዋል። ይሄ በእኔ በኩል አረመኔ ናቸው ነው የምልህ። እነዛ ወንድሞች
0: አይ እንደዛ ሳይሆን ተንከባክበዋል ተብሎ ራሱ ወንድሞች ሊወስኑ ይገባል እንጂ እኔ ስለተንከባከብኩ የእናቴን ገንዘብ ወይም ንብረት ቤት ብቻ የመውሰድም ስልጣን እኮ የለኝም መብትም የለኝም። የምንከባከበው የእናቴን ወይም የአባቴን ቤት ለወስድ ከሆነ ትክክል አይደለም። ግን በመስማማት
3: ይሄው እሱ ለምሳሌ እያንዳንዳችን ማለት ነው የምናውቃቸው ሰዎች አሉ። ለምሳሌ ልጆች 18 ዓመት በታች ሆነው አብረው የገዙ ልጆች አሉ። ነገር ግን ከ18 ዓመት በላይ ሆነው ቤት ይዘው መጠው ልጆች ይዘው መጠው ማለት ነው ለራሳቸው ገዝተው ለራሳቸው ገዝተው አባታቸው ሙቶ ወይም ደግሞ እናታቸው ሙታ አንድላታቸው ሙራው ፈርሙ ሲባሉ የእናታችን ድርሻ ወይም የአባታችን ድርሻ እንፈልጋለን ይያሉ ማለት ነው። የተከራከሩ ሰዎች እናቃለን ሰጠይ በነገራችን ላይ ሁላችንም በየአካባቢያችን ማለት ነው ምን ሰማውና ሁሉን ነገር የምንንትን የምንለው ነገር ነው ማለት ነው የምናቀው ነገር ነው። ምክንያቱም 18 አመት በታችው ነው የገዙት ይያሉ እነሱ እየፈረሙ ገዝተው ወጣዋል ገዝተው ወጣው ማለት ነው እነሱ እየፈረሙ ይያለ ነገር ግን ቤተሰብ መስርተው መጣው ከዚህ ገዝተው እናቲቱ ወይም ደግሞ አባትየው እንደዚህ እንት ሲሉ ማለት ነው ከዚህ ዓለም ሲለዩ እንፈልጋለን እናታችን ወይም አባታችንን ድርሻ እንፈልጋለን ብለው የተካፈሉ ሰዎች እናቃለን። ስለዚህ ይሄውን ተገቢ አይደለም ብዬ ነው ማስበው እኔ ራሴ ማለት ነው። ማለት እነዛ እነዛኞች ማለት ነው ወልደው ከብደው የአብሮ የገዙት ወልደው ከብደው ምንም ችግር የለውም ብለው ፈርመው ድርሻቸውን ሰጠው ይያለ ግን እነዛ ምንም ነገር የማያገባቸው ሰዎች እንደዚህ ያደረጉ ሰዎችን እናቃለንና ይሄ ተገቢ አይደለም ብዬ ነው ማስበው በህጉ መሰረት ራሱ
2: ለማጠቃለያ
3: ፊኒሽ ህጉ ራሱ ከዚህ ላይ ኤግዚም ብዬ ነው ማስበው እኔ ራሱ ማለት ነው አብዝቶ
2: ከእንዴ ነው ማስበው ግን ለመጨረሽ እስካሁን የተነጋገርነ የቤት የማውራስን ሁኔታ ነው ግን የጥሩታ ሽማግሌ የጥሩታ ገንዘብ አለ በባንክ ቤት እንበል የስለ ገንዘብ መከፋፈል ሁኔታስ ስጦታው
1: ያም ቢሆን ገንዘቡም ቢሆን ንብረቱም ገንዘቡም ምናልባት አንዳንዴ በገንዘብ ችግር ያለ ደሞ ለት ያለ ለምሳሌ ያ ወላጅ ልጅ እንግዲህ ነው ወልበቴ ደክሟል እና ይሱ የሄደ ብሩን ያውጣል ብሎ አንዳንዴ ያስፈርማቸዋል አንዳንዴ ሹታፊ ወይም የሂሳብ አንጋር ያደርጓቸዋል። ይብኳ ወኪል ከሆነ ግን ልክ እናት አባት እዚህ ዓለም ሲለጁ ባንኩ ያን ገንዘብ እንዳያወጣ ያቆመዋል። ሹታፍ ከሆነ ግን ግማሹ ንብረቱ የራሱ ነው በህግ ባንክ ነው። ባንኩ ራሱ ምንድን ነው የሚለው ይሄ ለዚህ ሂሳብ ሲከፍቱት አባትና እናቱ በሽታፍ ነው የከፈት ልጅየው ጋራ። ስለዚህ 50% አንተ ትወስዳለህ 50ውን ግን አካፍላቸው። ያ ግን ወርሶ ወረቀት መጀመሪያ ከፍርድ ቤት
0: አቶ ስጦታ ወይዘሮ ምንታምር እነት ከተባለ በዚህ ጉዳይ ችግር አለ በግልጽነት ከሰራ ነው በግልጽ ከተዋይተን በወላጅ የወላጅም ገንዘብ እንዴት መሆን እንዳለበት ከተነጋገር ችግር ይፈጠራል ብዬ አላስብም። ግን አንዱ ሰው ለመጠቀም በሚያደርገው ጥረት ወንድማማቾች መካከል ችግር ይፈጠራል። ይህንን ደግሞ ለተወሰነ ገንዘብ ሲባል መራራቅ አይገባም መፍትሄ እንፈልግለት። ሁላችሁም እናመሰግናለን
1: በደናው በተሰብ ነው ብዬ ነው ማምነው
0: መነጋገር በግልጽነት መነጋገር
3: ጥሩ
0: እናመሰግናለን። ጊዜው ገደበን።
2: ገንዘብ ታማችን ገንዘብ በጣም የሚወደድ ንብረት ነው ቤትም የሚወደድ በዚህም ወንድምና ወንድምን የሚያከራክር ቀላል ነገር አይደለም። እንግዲህ ተመልከተው
0: እናመሰግናለን ለቴክኒክ ባለሙያችን ዮሲታኖሪ እናመሰግናለን። አድማጮቻችን ከኛ ጋር ለነበራችሁ ቆይታ በጣም እናመሰግን። ከዚህ ዋና ስቱዲዮአችን ያስተናገድናችሁ ሰጠኝ ዘመንና
2: ይሻየው ደቁነን
0: ሰላም ቀን አንድ ሰዓት እንገናኛለን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተነስተልን ክቡራትና ክቡራን አድማጮች እንደምን ዋላችሁ? እለቱ በብራን ዘመን ቆጣጣር ዮምዳለት ጥያት በታሙስ ታፍሽን በባብ ኖርፓ ዘመን አቆጣጠር ጁን 4 ቀን 2026 ዓ.ም ምረት እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 17 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ኮቢ ሞር ሲሆን የፕሮግራሙ ተናጋሪ ሃናስ ፈራው፣ የስቱዲዮ ተናጋጆች ኢሻይ ወደጉ፣ ሰጠይ ዘመነ ወርቅነሽትና ራህሚም ረዘርነን በቅድሚያ ማስተዲና። በእስራኤል ብሔራዊ መከላከያ ሰራዊት መገልገል የለብንም የሚሉ የሐሬዲም አክራሪ ሃይማኖተኛ ወጣቶች ዛሬ በመላው ሀገሪቱ ሰላማዊ ሰልፍ በማድረግ ይገኛሉ። የጠቅላይ ሚኒስትር ቢንያሚን ነታንያሁን መንግስት ያዋቀሩት ፓርቲዎች ቀጣይ ድጋፍ አንሰጥም በማለት እያንገራገሩ ናቸው። የእስራኤል የኃይል ማመንጫ የተፈጥሮ ጋዝ ቢኖራትም ለብዙ ጊዜ የሚቀጥል አይደለም ይላሉ የመንግስት መስሪያ ቤቶች ተቆጣጣሪ ባለስልጣን። ኢራን ከአሜሪካ ጋር በመታካሄደው ድርድር የሐማስ ጉዳይም ግንዛቤ ውስጥ መግባት አለበት የሚል ጥያቄ አቀረበች ተባለ። ካታር በኢራን ላይ የተጣለውን ማዕቀብ በመጣስ በኢኮኖሚ በንግድና በወታደራዊ ዘርፍ ድጋፍ የሰጠች መሆኑ ተገለጸ። ኢራን የደረሰበትን ስምምነት ካላከበረች በአጭር ጊዜ ውስጥ ወታደራዊ እርምጃ እንወስድባታለን ብለው ፕሬዚደንት ትራምፕ አስተነቀቁ የሚሉት ለሰዓቱ ከለዜና መካከል ዋና ዋናዎቹ ናቸው። ዝርዝሩን በሸየው ደጉ
1: ራሚ ማናዘራ መሰግናለሁ። የሐረዲም ዩዲያን ማህበረሰብ በብዙ ሺህ የሚቆጠሩ ወጣቶች ውትድርና እንቢ የሚሉት ወጣቶች መታሰራቸውን በመቃወም ዛሬ በመላገሪቱ ከባድ ሰላማዊ ሰልፍ ያካሂዳሉ። ሐረዲ ማህበረሰብ አባላት ወታደራዊ ግዴታቸውን ያልተወጡ እንቢተኞች መታሰራቸውን በመቃወም ዛሬ የሚያደርጉትን ታላቅ ሰላማዊ ሰልፍ ሊፈጥር የሚችለው የትራፊክ መስተጓጎል በርካታ መኪናዎች የጉዞ ሰላማዊ ሰልፍ የሚጀምረው ከቀትር በኋላ 4 ሰዓት ጀምሮ እስከ ማታ 8 ሰዓት ያህል በመላገሪቱ ይካሄዳል። በተቃውሞ ሰላማዊ ሰልፍ ምክንያትም በርካታ መኪና መንገዶችን ይዘጋሉ የሚል ስጋት ስላለ ሹፌሮች አማራጭ ጎዳናዎችን ተጠቀሙ። በጥምር መንግስት ከፍተኛ የፖለቲካ አለመተማመን ውጥረት ተከሰተ። በፖለቲካ መድረክ ላይ የተፈጠረው ከፍተኛ ውጥረትና በጥምሩ መንግስት ኮአሊሲያ ውስጥ ያለውን አለመተማመን የሚያሳይ ትልቅ ክስተት ነው ተብሏል። የህጎች አጀንዳዎቹም ወረዱ። ሁሉም የጥምር መንግስት አባላት ፓርቲዎቹ በሙሉ የህግ ረቂቆችን ከፓርላማ ማለት ከክነሴት አጀንዳ ላይ በአስቸኳይ መነሳታቸው በጠቅላይ ሚኒስትር ነታንያሁና በሐረዲ ፓርቲዎቹ መካከል የተደረገ ስላለው ከባድ የፖለቲካ ድርድር ግልጽ ማረጋገጫ ነው። የሐረዲ ፓርቲዎች ቅድመ ሁኔታ የታክቲክ ስልት እርምጃ ከሊኩድ ፓርቲ አብሮ ላለመስራት የወሰኑት ውሳኔ በሰነድ ወይም በቃል ኪዳን ብቻ ሳይሆን በተግባር የሚታይ ለውጥ እስካዩ ድረስ መንግስትን ለማስገደድ የተጠቀሙበት የፖለቲካ ስልት መሆኑ ያሳያል። የቶራ የኦሪት ትምህርት መሰረታዊ ህግ ማለት ሆክ ኢሱር ሊሙድ የሚለው የቶራ የትምህርት የሃይማኖት የቶራ ትምህርት እንደ ከፍተኛ የብሔራዊ ጥቅም የሚደነግግና ከተደነገገም ወታደራዊ አገልግሎትን ነጻ ለመሆን መከላከያ የሚሰጥ ህግ ይጠይቃሉ። ዛሬ ጠዋት በአስርት የሚቆጠሩ የፖሊስና የድንበር ጠባቂ ወታደሮች ኢላማቸው በያብኔኤል በተዘጋ ማህበረሰብ ውስጥ ወራው ለአቅማ አዳም ያልደረሱ ጋብቻን በማደራጀት የተሳተፉ ብዙ ሰዎች ለምርመራ በቁጥጥር ስር ውለዋል። ከታሰሩት መካከል በቅርብ ጋብቻ ፈጽሟል ተብሎ የተጠረጠሩ በርካታ ታዳጊዎች ይገኙበታል። ቃል አቀባያችን ኦርሊ አልካላይ እንደዘገበችው ለበርካታ ወራት በፈጀው ድብቅ ምስጢራዊ ምርመራ ባለፉት 3 ዓመታት ውስጥ በሰሜኑ በሚገኙ ሆስፒታሎች የተወሰዱ ከ20 የሚበልጡ ሴት ልጆችም ተለይተው ተመዝግበው የተያዙ ናቸው። እስራኤል አየር የኃይል ማመንጫ የተፈጥሮ ጋዝ እንዳላት ቢታወቅም በሚቀጥሉት ቅርብ ዓመታት ውስጥ እጥረት ሊያጋጥማት እንደሚችል የመንግስት መስሪያ ቤቶች ተቆጣጣሪ ኃላፊ አስጠነቀቁ። ይህ የሀገሪቱን የኃይል ማመንጫ ደህንነት አደጋ ላይ የሚጥለው በርካታ መዋቅራዊ ችግሮችን የሚያሳይ በጣም አሳሳቢ ዘገባ ነው። ከላይ ከተጠቀሰው መረጃ በመነሳት ዋና ዋናዎቹ የአደጋ ነጥቦች እንደሚከተሉ ናቸው። የሀገር ውስጥ ፍላጎትና የውጭ ንግድ አለመጣጣም፣ ምንም እንኳ እስራኤል በአሁኑ ወቅት ሰፊ የተፈጥሮ ጋዝ ክምችት ቢኖራትም እንደ አውሮፓ ዘመን አቆጣጠር በ2024 ዓ.ም ከሁለት ዓመት በፊት ከተመሰረተው ጋዝ ውስጥ የግማሽ ያህል ወደ ግብፅና ዮርዳኖስ መላኩ የሀገር ውስጥ ፍላጎትን ለማሟላት የተነደፈው ጊዜ ያሳጥረዋል። ይህም በመጪዎቹ በሁለት ዓመታት ውስጥ ሀገሪቱ የጋዝ ወደ ውስጥ ለማምጣትም እንድትገደድ ግድ ይላታል ሲሉ አስጠንቅቋል። ፕሬዚዳንት ትራምፕ ኢራን ስምምነትም ካላደረገች አሜሪካ ወደ ጦርነት ተመልሳ በአጭር ጊዜ ውስጥ እንደምታሸንፍ እንደገና አስፈራሩ። ኢራን ድንቅ ነበረች ማለትም ታውቃለች። ኢራን ምክንያታዊ ከሆነና ብልህ ከሆኑ አለበለዚያ ስራውን መጨረስ ይኖርብናል። ይህም በግምት ምናልባት ከአንድ ሳምንት ባላነሰ ጊዜ ውስጥ ሊወሰድ ይችላል። ነገር ግን ደህና ይሆናሉ ብዬ አስባለሁ በማለት ተናግረዋል። ይህን እስካሁን የደረሱበትን የመስማሚያ ውሳኔዎችንም ተግባር ላይ ካልሆነች መጨረሻ አማራጭ የሚሆነው ጦርነት ነው ሲሉ ኢራንን አስጠንቀዋል። ኳታር ባለፉት ዓመታት በኢራን ላይ የጣለባት ማዕቀብ በመጣስ በኢኮኖሚ በንግድና በወታደራዊ ዘርፍ ትረዳ እንደነበረ የሚገልጽ ምስጢራዊ መረጃ ይፋ ሆነ። በ2018 ዓ.ም አሜሪካ ከኒውክሌር ስምምነት ከወጣች ጀምሮ ኢራን በከባድ የኢኮኖሚ ማዕቀቦች ውስጥ ትገኛለች። ሰነዱ እንደሚያሳየው ኳታር ባለፉት ዓመታት ለቴህራን ማዕቀቦች በመጣስ በኢኮኖሚ በንግድና በወታደራዊ መስክ እንድትጠናክራ ትልቅ እርዳታ አድርጋለች። ይህ የኳታር ድጋፍና ከኢራን ጋር ያለውን ትብብር ከጥቅምት 7 የሽብር ጥቃት በኋላም ቢሆን እርዳታውን እየቀጠለች መሆኑን ነው ይፋ የሆነው ሰነድ የሚያሳየው። ኢራን ከአሜሪካ ጋር በምታደርገው ድርድር ስለ ሐማስ ድርጅት ዕጣ ፈንታ ባስመለከተ ለውይይት እንደምታቀርበው ቃል ገባች። የኢራን የውጭ ጉዳይ ሚኒስትር አባስ አርካቺ ለሐማሱ ከፍተኛ አመራር ባሳም ናይም እንደገለጹለት ኢራን ከአሜሪካ ጋር በምታደርገው ማንኛውም ድርድር የፍልስጤም ጉዳይ እንደ ዋና አጀንዳ ታነሳለች። ዲፕሎማሲያዊ ግፊትም ኢራን በሁሉም ዓለም አቀፍ መድረኮች ላይ የእስራኤልን ቀጣይነት ያለውን ጥቃትም እንደነሱ አገላለጽ እንደምታወቅስ በቀጣይነት እስራኤልን የምታወቅስበትና እሷ ግን በፖለቲካ ጨዋታዋ በበላይነት እንደምትጠቀምበትም አስታውቃለች። ጊንጥ የሰኘ ተባይ አንድ የ44 ዓመት ሰው ነቅሶ በከባድ ሁኔታ ቆሰለም። የተጎዳው ሰው አራድ ከተማ ነዋሪ ሲሆን የማጌን ዳቪድ አዶም ሐኪሞችን ለሕክምና ወደ ቤርሼባ ሶሮቃ ሆስፒታል ወስደውታል። ጊንጥ የተባለ ፍጡር ለሰው አደገኛ ነው ተብሏል። የእስራኤል ንግድ ባንኮች ከውጭ ዓለም አቀፍ የገንዘብ ምንዛሬ አንድ የአሜሪካን ዶላር በ2 ሸቀል ከ98 አጉሮ ተለወጠ። አንድ ዩሮ በ3 ሸቀል ከ38 አጉሮ ተመንዝሯል። የአየር ጸባይ ሁኔታ ዛሬ በመጠኑ የሙቀቱ መጠን ይጨምራል። ባናነት በከፍተኛ ተራራማ አካባቢዎችና እንዲሁም በመሃል ሀገር በጥቂቱ የሙቀቱ መጠን ይጨምራል። ሙቀቱና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌምና ተል አቪቭ አካባቢ ከ29 ዲግሪ ሴንቲግሬድ ይሆናል። በሃይፋ ከተማና አካባቢ 28፣ በርሼባና አካባቢ 33፣ ኢላት ከተማና አካባቢ 38 ዲግሪ ሴንቲግሬድ ይሆናል። የሳቱ ዜና እስከዚህ ነው። ራሚ
2: ዲሻየው ደግሞ

0: ክብራትና ክብራና ማጮቸዋል። እንግዲህ ወደ ውይይቱ መድረክ የተሸጋገርን ነው። ከዚያ በፊት የስልክ ቁጥራችን እናስተዋውቃቸዋለን። የስልክ ቁጥራችን 0733940555 ደግሞ አለው 0733940555 ነው። ከውይይቱ በኋላ የቴሌፎን ወይም የስልክ ውይይት እንከፍታለን እንጀምራለን። ስልክ ቁጥራችን ነው፣ ደውሉልን።
1: አሁን እንግዲህ ከውይይት በኋላ ነው ግን የምትቀበላቸው? አይደለም። እንዴት ነገር ሻራ ሰላም ነህ?
0: አላልኩ
1: ብለሃል፣ ግን ያው እኔ ደግሞ የኔን ላስቀድም
0: ለማረጋገጥ።
1: እሺ፣ እንዴት ነህ? እንዴት ነው ሳምንቱ? እንዴት አለፈ? እንግዲህ ያው በሳምንት ነው መቼም ወደ ኢየሩሳሌም ጎራ የምትለው።
0: በሳምንት አንዴ ነው ወደዚህ ጎራ የምል። ሌላውን ያው አየር ባየር ነው፣
1: አየር ባየር ነው።
0: ደህና መሰለኝ ሳየው፣ እንግዲህ አየሩ ጸባዩም ደህና ነው። ስራ ባልደረቦችም ደህና ናቸው ሳያቸው?
1: ምንም አንል፣
0: ምንም መትሉ
1: ደህና ነን። አዎ ደህና ነን። ጦርነት ከሌለ ሁሉም ሰላም ነው።
0: ነው እውነት ነው።
1: አዎ ከዛ ውጭ ያው እንሰራለን እንኖራለን። ጥሩ ነው። እንግዲህ ዛሬ የተለያዩ ርዕሰ ጉዳዮች አሉን። ጦርነት የለም አለ እንጂ ጋሽ ራሚም የጦርነት ስሜቱ አልጠፋም። በኢራንና በአሜሪካ መካከል የሚካሄደው ድርድር ብዙ ጥያቄዎችን እያስነሳ እያለፈ ነው። ውጥረቱ እንዲቀጥል አደረገ እንጂ እረፍት የለውም። የሂዝቦላ ድርጅት ጋር የሚካሄደው የተኩስ ልውውጥም እንደዚሁ። ያለው ሁኔታ እንደው ምን ይመስላል? ሰሞኑን እየተካሄደ ያለው ድርድር፣ እየተደረሰበት ስምምነት በኢራንና በአሜሪካ መካከል፣ እንግዲህ ሌሎችም አሉ፣ እስራኤል፣ የአካባቢው ሀገራት። እንደው በዋነኛነት በአሜሪካና በእስራኤል መካከል የተደረሰው ስምምነት እንዴት ታየዋለ?
0: በአሜሪካና በኢራን ማለት ነው?
1: ይቅርታ፣ በአሜሪካና በኢራን።
0: አዎ፣ እንግዲህ ይኸውልሽ፣ ይሄ አካባቢ ሰላም ያጣ ድሮም ጀምሮ እንደዚያ ነው። አሁንም ቢሆን ሰላም ያጣ ሁሌ በጥላቻ የሚኖር በመጣላት የሚኖር የተለያየ ቅልቅል የሆነ ህዝብ

ከዚያ አሜሪካ ጋር እርዳታ አቅራቢ ሀገር ሆና በጦር መሳሪያም በዲፕሎማሲም በፖለቲካውም በሁሉም ነገር የእስራኤል ታማኝ ወዳጅ ሀገር ሆና ነው ያለችው። አሁን ግን ጥቂት እርግጥ በለፉት ጊዜም በተለያዩ አሜሪካ መሪዎች ጋር ግጭቶች ነበሩ፣ አለመግባባቶች ነበሩ። ግን ያው አላለም ቤተሰብ ተኮራርፎ አይለያይም የዚህ አይነት እንትን የነበረው። አሁንም እንደዚህ ያለው ግን ፕሬዚደንት ትራምፕ ሌላ ባህሪ ያለው አመለካከት ነው ያላቸው። ባህሪያቸው በትክክል የማይታወቅ ወዳጃቸውና ወዳጃቸው አልሆነው ማን እንደሆን ለይተው የማያውቁና ማን መጥፎ አስቸጋሪ የሆነ አመለካከት ያለው መሆኑን ጠለቅ ብለው የማይመለከቱና በዚያ አንጻር ውሳኔ ላይ የማይደርሱ ነው ሆነው ያሉትና አሁን ከእስራኤል ጋር ግጭት እንደገና ጀምሯል። ያኔ የተጠለፉትን ሰዎች ለማስመለስ ያደረጉት ጥረት በእሳቸው ጥረትም ያው ብዙዎቹ ሁሉም ተለቀው ወደ ሀገራቸው ተመልሰዋል። በዚያ ምክንያት በእስራኤል ሕዝብ በኩል በጣም ትልቅ ክብርና ትልቅ መወደድ ነው አትርፈው የነበሩት። አሁን ግን ቀስ እያሉ እንደገና ሽርተት የማለት ባህሪ የታየባቸው ነው የሚገኘው። ይህ እንግዲህ የኢራን ጉዳይ ኢራን አስቸጋሪ ሀገር ሆናለች። እሷ ናት አሁን እንደምናየው ከሆነ እስካሁን በተካሄደው ድርድር በመካድ ላይ ያለው ሁኔታም የሚያመላክተው ምንድን ነው? ኢራን ከአሜሪካ ጋር መዋደድ መፋቀር ሳይሆን ከአሜሪካ ጋር ቀረብ ብዬ ግን አሜሪካንና እስራኤል ላጣላ የሚል ነው። እና አሁን የጀመረችው እንግዲህ እስራኤልን ከአሜሪካ ጋር ለማጣላትና ለማቀያየም እየጣረች ያለችው በሊባኖስ በኩል ነው። የሊባኖስ በኩል እንግዲህ በሂዝባላ የኢራን ግንባር ቀደም ተዋጊ ነው ሆኖ አለው። ይሄ ያላል ተወንጫፊ ሚሳኤል አይነት ሆኖ አለው እና በዚህ በአሁን ሁለቱ ሀገሮች አሜሪካና ኢራን በፓኪስታን አሸማጋይነት ስምምነት ሲደርሱ አሜሪካና ኢራን ብቻ ሳንሆን ኢራን ሊባኖስና አሜሪካ መሆን አለባቸው ብላ ኢራን ጥያቄ ያቀረበች ያለችበት ምክንያት ምንድን ነው? እንግዲህ ሊባኖስ የኢራን ቅኝ ግዛት አይደለችም፣ ግን ሂዝባላ ከዚያ ስላለ ነው እና ሂዝባላ እንዳይጎዳ ስለፈለገች ጦርን ማቆሙ ስምምነትም ሊባኖስን ማካተት አለበት የሚል ጥያቄ ያቀረበች ኢራን። ያን እንግዲህ አሁን እስራኤል መከላከያ ሰራዊት በሊባኖስ ደቡብ ሊባኖስ በዚያም አልፎ ወደ ላይ ሂዝባላን እየደበደበ ነው የነበረ። አሁን እሱም እንዲቆም ሂዝባላ በአጠቃላይ እንዳይወድምባት ያ ከሆነ አንድ ክንዶ እጇ ተቆረጠ ማለት ነው እና ያ እንዳይሆን ነው እንግዲህ የሂዝባላ ጉዳይ ማብሮ ይግባ ይታይ ከሊባኖስ የሚለይ አይደለም ብላ ኢራን ያቀረበችው። እንግዲህ ይህንን ሆኖ እስራኤል ያደግፈውም ይህን አሁን በዚህ ምክንያት እስራኤልና አሜሪካ እንዲጣሉ እንዲቀያየሙ ለማድረግ ነው። እንደፈለገችውም ይመስላል ጥቂት ብንምና ታደም በምንም አይነት ከደቡብ ሊባኖስ አንወርድ አንወጣም እኛ። እርግጥ በመሰረቱ ሊባኖስ ምንም መሬት ምንፈልገው የለም፣ የሊባኖስም ከኛ ግን ሂዝባላ ከዚያ ያለ እኛ ጠላት ያን መከላከል ለምንችለው ከዚህ ካለንበት ቦታ ስንሆን ነው እና ትላለች እስራኤል። በዚህ ሁኔታ አሜሪካና እስራኤል ጥቂት ያለመጣጣም ተፈጥሯል በመካከላቸው። አሁን የዚህ ደግሞ ዋና አጠንጣኝ ሆነው ያሉት ምክትል ፕሬዚደንቱ ጄዲ ቫንስ ናቸው ይባላል። ጄዲ ቫንስ ያላቸው አቋም ከትራምፕ ለየት ያለ ስለሆነ በእሳቸው ላይ ተጽዕኖ እያደረጉ ነው ያሉት የሚባል አለ። ከዚያም እንደዚሁ ሁለቱ አሸማጋዮች የሚታወቁት ስቲቭ ዊትኮፍና ጀሬድ ኩሽነር እነሱም እንደዚሁ የምክትል ፕሬዚደንቱን አቋም ይደግፋሉ የሚባል ነገር አለ። በሌላ በኩል ደግሞ የሚቃወሙና ጠንክሮ የሚከራከሩ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ናቸው እና እነሱ እንግዲህ አሁን ስናየው ማርኮ ሩቢዮና ምክትል ፕሬዚደንቱ ውስጣዊ የሆነ የፖለቲካ ሽኩቻ እንዳለባቸው ነው መረዳት የምንችለው። ሁለቱም ፕሬዚደንት ትራምፕ በኋላ የአሜሪካ ፕሬዚደንት ሆነው ለመመረጥ ሁለቱም አሳብ አላቸው፣ ፍላጎት አላቸው፣ ምኞት አላቸው።
እና በዚህ አሁን ያመለካከል ልዩነት

0: የፈጠሩ ነው የሚታዩትና ይሄ ሁኔታ እንግዲህ እንዴት ነው እስራኤልና አሜሪካን አክሏጣላቸዋል ወይ የሚለው ጉዳይ ጥያቄ ምልክት እንዳለ ነው። አሁን ቅድም በዜናም እንደደመጠው ደግሞ ኢራን አልፋ ተርፋ ደግሞ ወደ ሐማስም እንደዚሁ የሐማስን ጉዳይም ደግሞ አብሮ ይካተት የሚል ጥያቄ አቅርባለች ነው የሚባለው። አሁን እንግዲህ ምንድን ነው መቼም ድምፁና ከፍ አድርጎ የሚጮህ ውጭ የሚጮህ ውሻ ይናከስ ይባላል። ትራምፕ እንደዚያ ነው ሆናሉት መጮህ ከሆነ በስተቀር የመናከስ ችሎታቸው ያን ያለ ሆነ እስካሁን ነው ተመስክሯል። እና ይህንን ባስመለከተ ትራምፕ ምንም ሊያረጉ አይችሉም ብለው ኢራኖቹ ነቋቸዋል ነው የሚባለው። እየነቋቸው ነው። እስካሁን ድረስ ድርድሩ በተካሄደበት ጊዜ ምን ያህል ሚና እንደተጫወቱባቸው የሚታወቅ ነገር ነው። ግን ትራምፕ ዝም ብሎ በጉልበትና እንዲሁ ዝም ብሎ በድፍረት የሚያደርጉት ነገር እንጂ በጥበብ በብልሃት የሚያደርጉት የሚሰሩ ስራ አይደለም ያለው። እና ይሄ ሁኔታ እንግዲህ ያለውን ችግር ሊፈታው ያልቻለበት ሁኔታ ነው እየተመለከተ ያለ ነው።
1: ሁኔታው እንዳልከው ምናልባት ትራምፕ እንግዲህ የሚጮህ ውሻ አይናከስም እንዳልከው በየጊዜው የሚያሰሙት ዛቻ ፉከራ ተግባራዊ ሳይሆን ስለሚቀር እየተናቁ የመጡበት ሁኔታ ሊኖር ይችላል። ነገር ግን አሁን ከኢራን ጋር እያደረጉት ያለው በሚኒስትሮች መካከልም ውዝግብ እየፈጠረ ነው። አሜሪካ ውስጥም እንግዲህ ብዙ አይነት ህዝብ ነው የሚኖር አሜሪካ ውስጥ የተለያየ እምነት የሚከተል የተለያየ ሀገር የሄደ እንደው ሁሉ አሁን ትራምፕ የሚያደርጉት ውጣ ውረድ በእስራኤል ላይ ተጽዕኖ አይፈጥርም ወይ?
0: የመፍጠር ምልክት አለ እንግዲህ። ምክንያቱም እስራኤል ከአሜሪካ በርካታ ጥቅሞችን ታገኛለች። ጦር መሳሪያም ከዛ አሜሪካ ነው የምትገዛው። አሜሪካ ለእስራኤል $32 ቢሊዮን ነው በስጦታ የምትሰጠው። ይሁን እንጂ አሜሪካኖች የዋዛ ሰዎች አይደሉም። ያን ገንዘብ ምንድን ነው የሚያደርጉ? ለእስራኤል ተመደበ ይባል እንጂ በባጀቱ ውስጥ ገንዘቡ አሜሪካ ነው የሚቀር፣ እዚያ ውስጥ እንዲወጣ አይፈልጉም። ምክንያቱም እስራኤል የምትገዛው መሳሪያ ሁሉ ከዚ አሜሪካ የሚሰራ ስለሆነ በእነሱ ገንዘብ ከእነሱ ነው መኪናው ያን አይሮፕላን የምትገዛው መሳሪያ ሆነ እና የዚህ አይነት ዘዴ ነው የሚጠቀሙት። እንግዲህ አሁን በዚህ በኩልም ምርጫው እየተቃረበ ነው። በአሜሪካ በኩልም ይሄ ሚድ ምርጫ አለ፣
1: የአካባቢ ተወካዮች
0: ምርጫ አለ እና እሳቸውም ደግሞ ያን በዛ በኩል ድጋፍ እንዲያገኙ ካልሆነው ግን የእሳቸው ደጋፊ የሚሆነው የሴናት የኮንግሬስ አባላት ይቀንስባቸዋል እና ፖሊሲያቸውን ተግባራዊ ማድረግ አይችሉም እና እንደዚያ እንዲሆንባቸው አሁን አሜሪካ ደግሞ እንደምናየው ከሆነ የአሜሪካ ህብረተሰብ ባህሪውን እየቀየረ ወደ ግራ ክንፍ ርዕዮተ ዓለም ዝንባሌ ነው የምናይበት እና ይሄ ሁኔታ ትራምፕን እያሳሰባቸው መሰላል እና በእነዚያ በኩልም ድጋፍ እንዳያጡ ለማድረግ በእስራኤል ላይ ተጽዕኖ ማድረግ አለባቸው እና የዚህ አይነት ነው እንግዲህ አሁን እየታያለው።
1: እንግዲህ አሜሪካ ውስጥም ራሱ ማለት ነው በህዝቡ ያለው ተጨባጭ ሁኔታ በአሜሪካ ላይ ተጽዕኖ እንደ ዩዲዎችን ነገር ባጭሩ ብንመለከተው ጋሽ ራሚን ባለን አንድ ሁለት ደቂቃ በርካታ ይሁዳውያን ነው አሜሪካ ውስጥ የሚኖሩት። እንደውም ከሁለት ከሶስት ዓመት በፊት ነው እስራኤል ያለው ይሁዲ ቁጥሩ ከአሜሪካ በሚኖረው በለጠ ሲባል በስታቲስቲክስ ሲሰማ ነው። እና ይሁዳውያን ደግሞ በሚኖሩበት ሀገር ሁሉ ለሚኖሩበት ሀገር ታማኝ የዛች ሀገር ያው ዜጎች ናቸው፣ ልማታዊ ህዝብ ነው እንደምናውቀው፣ በዓለማችን ላይ ተጽዕኖ ፈጣሪ ነው። እና ለአሜሪካ ያስፈልጓታል ይሁዳውያን። እንዴት ነው አሁን እስራኤል በዚህ ሁኔታ ስትገፋ አንዳንድ የማይሆኑ ነገሮች ሲሰሙ በአሜሪካ ላይ የሚፈጥሩት ተጽዕኖ ምን ሊሆን ይችላል?
0: እየቀነሰ ነው እየሄደ ያለው። ምክንያቱም አሜሪካ የሚገኙ ይሁዲዎች ቁጥራቸው ብዙ ሆኖ ሳይሆን 6 ሚሊዮን በዚያ አካባቢ ነው የሚገኙት እና እነሱ ቁጥራቸው ብቻ ሳይሆን ብቃታቸው ነው ጥራታቸው። በዚያ በኩል ለአሜሪካም ሆነ ለዓለም ህብረተሰብ ብዙ አስተዋጽኦ ያተረፉ ናቸው እና አሜሪካ እያሉ በሀብት በኩል በመገናኛ ብዙሀን በኩል በፖለቲካ በኩል ጉልበታሞች ነው የነበሩ፣ ተጽዕኖ ፈጣሪ ነው የነበሩ። አሜሪካ ውስጥ ለምሳሌ የሆነ ኤፓክ የሚባል ድርጅት አለ፣ በጣም ጠንካራና ጉልበታም የሆነ በኮንግሬስና በሴናት በመንግስትም በአሜሪካ አስተዳደር በኩልም ተጽዕኖ የሚያደርጉ ከዚያም ባለሀብቶች በርካታዎች አሉ። እነሱም እንደዙ በየድርሻቸው እስራኤልን እንዲደ አሜሪካ እንዲደግፍና እስራኤል እንዳትበደል ዘብ የቆሙ ሰዎች ነበሩ። አሁን ከዘናየው የነሱ ኃይላቸው እየቀነሰ ሌላ ባህሪ ያለው ትውልድ እየተፈጠረ አሜሪካ ውስጥ ሌላ መለካከት ያለው ይሄ ሰባዊ ጉዳይን ባስመለከተ ትኩረት የሚያደርግ እስራኤል አረቦችን ትጎዳለች፣ ፍልስጤሞችን ትጎዳለች፣ ለፍልስጤሞች አገር አልሰጥም ብላ ታስቸግራለች የሚለው ሁኔታ እየሰረገ እየገባ ብዙዎቹ ያን እየተቀበሉ በእስራኤል ላይ ያላቸው የነበራቸው ፍቅር እየቀነሰ በመሄድ ላይ ሲገኝ፣ ይሁዲዎችም እንደዚሁ በዚያው አኳያ የነበራቸው ተጽዕኖ ፈጣሪነት እየቀነሰ የመሄድ ምልክት አለው። እነሱ በራሳቸው አካባቢውን ለመምሰል በሰላም ለመኖር በመፈለግ የእነሱን ባህሪ ድሮ እንደነበረው በእስራኤል የነበራቸው እስራኤል ትኖር አለኝታ ናት እንዲሆን ነገር ቢሆን ቤት ናት ሂደን ሮጠን የምንጠለልባት ቦታ ናት የሚል ካልሆነ በስተቀር ከዚያዎች በግንባር ቀደም እንታገላለን ለሷ የሚለው ሁኔታ እየቀነሰ ሄደዋል። እና ይህን እንደመመረን ስናየው እስራኤል ጥቂት ችግር አለ በአሜሪካ በኩል። ይህ እንግዲህ እስቲ እንግዲህ እናየዋለን ቀስ ብለን
1: በሂደት ይታያል። ጥሩ ጋሽ ራሚ እናመሰግናለን። አድማጭ መስመር ላይ ያለን ያው ወደ አድማጭ ነው የምናልፈው።
0: ወደ አድማጭ እንሻገራለን። ሄሎ
2: ሄሎ፣
0: ጤና ይስጥልኝ።
2: ጤና ይስጥልኝ ራሚ።
0: ጤና ይስጥልኝ። ማልበል
2: ሙሀባው አንዷ ነበራለሁ።
0: ሙሀባው የሻቶ ሙሀባው
2: በቅድሚያ አመሰግናለሁ ሁላችሁም ለወርክነሽን ለሻየውም ለሰጠኝም እንዲሁም ለአድማጮች
0: እናመሰግናለን።
2: በቅድሚያ መናገር ፈልጌ የነበረው ስለ ሆፈሹ ልጆቹ የሚለውን ነገር ነበር። ነገር ግን ዛሬ ሌላ ይሄ አፍጋር የሚለው የእነዚህ አረዲሞች በእውነት ትንሽ ደግሞ ለወጥ ያለና ከባድ ነው። ለምን ያለ እንደሆን አለድማታቸው ሳያንስ ህዝቡንም ደግሞ የመንገሩ ላይ የዘጓውን ብዙ ነገሮች እንትን እያሉ ስለሆነ እንዴት ይሄ ነገር እንዴት እየሄደ ነው የሚለው ሊያነጋግረን ይችላል። እና በዚህ ትንሽ ለመናገር ሞክራለሁ።
0: እንዴት ታየዋል? እነሱ የሚሉት እንግዲህ እኛ የእኛ መሳሪያ ጸሎታችን ነው፣ ጸሎታችን ነው መሳሪያችን፣ የእስራኤል ጠላት የሆነው ሁሉ የሚያደክም እግዚአብሔር ነው እና ይሄ ነው ይሄ በቃናል እንጂ ጦር መሳሪያ ይዘን መታገል አይደለም የሚል አቋም ናላቸው። እንዴት ታየዋለህ አንተ?
2: እንግዲህ ለሁላችንም ጠባቂያችን እሱ ነው፣ እግዚአብሔር ነው። ሆኖም ግን እንኳንም እነዚህ ወንዶች ይሄ ወንበዴ ወንበዴ ስንት ሴቶች እያያቸው ራሚን በየቤታችን ያሉ ልጆቻችን ሴቶቹ ለምን ያው በዚያ ሽፋን እኮ ከአንድ ሰው ቤተሰብ ለምሳሌ አስር ልጅ ካለው አስሩ ሁሉ በዚያ ሽባ ተማሪ ሆኖ አይማር በጭራሽ። እና እንዴት እንዲህ አይነት ውሳኔ ይወስናሉ? ከሴቶች አነሱ ወይ? ደግሞ መንግስት ያላቸው ታጥቃሽ ተዋጉ ብቻ አይደለም በተወሰነ ሁሉ አገልግሎት የሚሰጡ የሚል ነው። እና በዚያ መሰማት ሲገባ አሁን ጠቅላላ ሀገሪቱን እንደዚህ ማድረጋቸው እንዴት ነው የሚታየው? በጣም ትክክል አይደለም። በዚህ አይነት አሁን ጠላት እኛን ሁልጊዜ በሚተነኩሰና በሚዋጋን በሚሞቱበት ጊዜ እነሱ እንዲህ ሲያደርጉ ከነዚህ ያንሳሉ ወይ? ይህን ነው ወይ እግዚአብሔር ወዳጅ መሆን፣ ለፈጣሪ መታዘዝ፣ ኦሪት ማንበብ፣ አገራችን ጠብቁ ማለቱ ይህን ነው ወይ የሚፈጸመው? እና እነሱ እንዲህ ካደረጉ ሌላውማ ጠላትማ እኮ ጠላት ነው። ግን ቢሆንም ማድረግ የነበረባቸው የተወሰኑት እኛ ሽብጡ ለምናገለግላለን ለወታደሩ እኮ ወደ እነሱ ባይዋጉ ያለውን ስንቅና ትጥቅ ማዘጋጀት ምግብ ከሚሰራው ሂዶ ማገዝ ይቻላል እኮ። እና ግን እንዲህ አይነት ሀገሪቷን ለሌሎች ጥላት ያላነሰ እየተዋጉን ያሉ ሆነዋል። እና እንዲያውም ይህን የገፋላቸው ማን ነው መሰለህ ራሜ? መንግስት ነው። ምን አላቸው? አንድ ሶራ ተማሪ ከወታደሩ ጋር ታገለገለው ጋር እኩርቱ ይቀበላል አላቸው። በጣም ለነሱ ጉልበት ሰጠ። ለምን እንደ እዚህ በኋላ ማን ነው ወዶ የሚሞተው? ልጆችን አስቀምጦ ስንቱ ምሉ እየረገፈ የቀረ ዛሬ ስንቱ ታማሚና ቁስለኛ ሆኖ ያለ ለሀገሩ ብሎ አይደለም እንዴ? አርፎ ቤት መቀመጥ ጠፍቶት ነው? እና በጣም አደጋ አለው በእነዚህ ሰዎች ሽፋን ከነገ ወዲያ ታለ ብዙ ሰው ይህንን ምክንያት እያደረገ ጦርነት አለ ደግሞ ወደ ውትድርና ደግሞ ይላል።
0: አሁን እንደዚህ ከሆነ እንግዲህ ይሄ አሁን እንግዲህ እንደዚህ እያየ ነው። እነሱም በየጊዜው እየወጡ ሰላማዊ ሰልፍ እያደረጉ ዜጎችን እያስቸገሩ መንገድ እየዘጉ ምናምን አሉ። ዜጎች ደግሞ ተቸግረዋል። በእነሱ አድማ እየወጡ በመንገድና ሌላም ነገር እየዘጉ ያስቸግሩ። አሁን የርስ በርስ ጥላቻ ይፈጠርና ከዚያ በኋላ ወደ መጥፎ ደረጃ ወደ መደባደብ ወደ ሌላም ሊመራ ይችላል በተገምታለ?
2: በሚገባ ነው አራሚ። ለምን መሰለህ አሁን እነሱ መንግስት ይሰጣቸዋል ደሞዝ አላቸው። ለምንድን ነው ስራ ሄደው ሁሉም ሌላው ህዝብ ልጣብትሮ ስራ ወይም አታዊ ተወሰች ጊዜ ነው እንጂ ጊዜው በስራ ነው። እነሱ ግን የትምህርት ጊዜያቸውን ያደርጉና ያወጡና ስለሚያደርጉ ስለም ብዙ ናቸው ጋር ያብዛቸው እንጂ ግን እነሱ ይህን ያመጡት ጥላቻ ታያለ እስከ መጨረሻ ንብስ ይዋደቃል። ተያይዘው ነው ተወታደሩና ፖሊሱ ጋር የሚተናነቁ እና እንዲህ አይነት እኔ እንደኔ እነሱን ጥፋተኛ ብቻ አታድርግ። መንግስት ቁጭ ብሎ እነሱን ወደ መንግስት ለማስጠጋት ሲል ቱዳ ታገኛለሁ ሲላቸው ይህንማ ካረግን ጠቅላላ ብዙ ነገሮች እናገኛለን እንደሚል ነው እየገፉበት ያለው። እና አደጋ አለው የሰው ነፍስ ይጠፋል ታያለህ። ዛሬ አሁን በዘጠኝ ሀገር በአስራ ምናምን ሀገር ነው የሚወጡት እና ይህ ነገር ትክክል አለ ምራሚ በጣም ለሀገሪቱ ከሌሎች ጠላት የሚያንስ ስራ አይደለም።
0: እና ምን መደረግ አለበት ባንተ መልካም
2: ምን መደረግ አለበት መንግስት ማድረግ አለበት። ጭራሽ እንዲህ ካደረጋችሁ የአንድም የሚሰጣችሁ ጥቅማጥቅም ስቶፕ ማቋረጥ እዛ ሴራ ቢሰራ ይደክመው ነበር እኮ ገባ። ዛሬ አንዱ የበቃው ልጅ ወልዳል ያንተ ሁለት ልጅ ነው ሶስት ልጅ የሚኖረው ኦኬ ያንን የሚሰጠው መንግስት ነው። እና ያንን መስገን ግያክ እየበላ አገልግሎት እየሰጠ መማር ጥሩ ነው። ቶራ አንተም ታውቃለህ ሁላችንም ግዴታ አለብን እኮ ለኦሪትን ለማወቅ። ግን አወቅን ብለኛ የመጠቀሚያ አይደለም ለራስ ነው። ነፍስ የምጠቀም ለራስ ነው ለማንም ለስ አትጠቅማል።
0: ማለት እንግዲህ በሌላ አነጋገር እንደ ማንኛውም እስራኤላዊ ጤናማ እስራኤላዊ ወጣት ሴትም ወንድ በብሔራዊ መከላከያ ሰራዊት የሚያገለግለው በህጉ መሰረት 3 ዓመት ነው። ሴቷ 2 ወንዱ 3 ዓመት። እነዚህም 2 ዓመት ሆነ 3 ዓመት ያገለገሉ በኋላ ተመልሰው ትምህርታቸውን መቀጠል ይችላሉ። ሌሎች ግዳጃቸውን አጠናቀው ዩኒቨርሲቲ ገብተው እንደሚማሩት ሁሉ ማለትም ይቻላል አይደል?
2: ትክክል። እንዲያደርጉ በቀላሉ የሴቶችን ያህል ያንስ የወንዶችን ያህል 3 ዓመት ያገለግሉ አንደኛ። ሁለተኛ የጣባውም የተለየ ቢሆን ማለት ተዋጊ ባይሆኑ አሁን እንደተባለው ሹሩት በየቦታው ሄዶ አገልግሎት መስጠት እቢያደርጉ። ይህ እኮ ለሀገሪቱ እንድትፈርስ የሚጥሩት ነገር ነው። በጣም የሚያሳዝን እኮ ኑራሚን በጣም አሳዛኝ። የሚያውቅ ሰው እንዲያደርግ እንዴ? ቶራን የሚከተል ሰው ምንድነው የምትለው? ቶራ ሀገርህን አፍርስ እንዴ? የት ጋር የተጻፈ ሀገርህን ጠብቅ ተከላከል ያለን ብሎን መስሎ ወደ ሀገራችን እየገባል? እና እንዲህ አድርጉ ያላቸው የት ጋር ነው ምዕራፉ? የት ጋር ነው ቁጥሩ? መማሩን ጥሩ ነው ይማሩ። ነገር ግን በጣም በዛ እንዴ? ህዝቡን ዛሬ መንገድ አትወጣም መተላለቅ ከፖሊሱ ጋር ከወታደሩ ጋር እንዴት? ጥሩ አይደለም።
0: ገባኝ።
2: እና ልጆቻቸው ሁሉም ነገር በጭራሽ ልጅ ማሳደግ የሚቻለው እንዲሁ ነው አይደለም። ሀገር መኖር የሚችለው ዛሬ ሀገር ካልኖረ ምን ላይ እንኖራለን ብለው ሲገምጡ ነው ሲያስቡ ነው። እስኪ ወደ ሂብሮን አካባቢ ያሉትን ወታደሩን ማውጣ ውስጥ ብቻቸውን ይቀመጡና አጥረግርጎ በአንድ ቀን ሙላው እያቃጠለ ይጨርሳቸዋል። ኳረ እና እንዴት ነው የሚመለከቱት?
0: ጥሩ
2: አመሰግናለሁ።
0: እናመሰግናለን አቶ ማባው።
2: መልካም ቀን።
0: ሄሎ።
3: አለው።
0: ጤና ይስጥልኝ።
3: አብሮ ይስጠን። ሰላም ጤና ይስጥልኝ። እንዴት ዋላችሁ?
0: እግዚአብሔር ይመስገን። ማለበል
3: ተበጀ ማሪ ነኝ። እንዴት በጣም ግን አይሰማም። ድምጡ ቀንሶብኛል።
0: እሺ ቀጥሉ እስቲ።
3: በመጀመሪያ ሰላም ጤና ይስጥልን፣ እንዴት ዋላችሁ? እንዲያው ጋሽ ራሜም፣ ወይዘሮ ወርቅነሽም፣ ሸያው እህታችን፣ ይህንን በእውነት እንዲህ እያደረገሽ እየተቀበለሽ የምታደራጅ ሀና ሽፈራው፣ እንደ ቻላቸው ስምኦን በጣም አመሰግናታለሁ። ያልቃት እያልኩኝ አሁን ሁለት ቃላቶች አሉኝ ከይቅርታ ጋር የምናገረው። እርግጠኛ ብንናገር እንግዲህ ከጉበኑ ተሰሚነት የለውም። ያው ግን እየሰማነ ዝም ከማለት ግን አገራችን ናት ስላገራችን ምን ተጠጣተውን ልንናገር ተፈቀደልን በመጀመሪያው አገሪቱን ሰላም ያደርግልን ሰላም ለእስራኤል ሰላም ለኢየሩሳሌም ሰላም ለወታደሮቻችን ይሁን ባለፈው ሰሞናትም ወታደሮቻችን በእውነት ተቀጩ ህፃናቶች ዘራልባ በመቅረታቸው ያሳዘነን ለአገሪቱ የተዋጓጥንታቸውን ከስክሰው ደማቸውን በማፍሰሳቸው በጣም ያሳስባል ያሳዝናል ለወላጆችም ጠንያው ጥናቱን ጥንክርናውን እስታቸው ነው ምለው ከዚህ በመቀጠል በእውነት በእስራኤል ሀገር አጀማመሩ ከመጀመሪያው ይዞ ከጉባኤው ከነሴት ዛሬ ሳይሆን ከድሮው የተጀመረው ጅመራ በወሪቱ ትዛዝ ሳይሆን ራሳቸው በልብ ወለድ ያደረጉትና ወይም ሰላም እናርገ ፍቅር ይሻለናል በሚል እንጂ በወሪቱ ትዛዝ ቢሆን ህፃን ቢገል ህፃን ግደል ሽማግሌ ቢገል ሽማግሌውን ግደል ነው ያለው እንጂ እንዲያ ብሎ ሴታሽ ከሩጡ እያሉ ከመጀመሪያው ቅድ ይህን ያነሱቱ በእውነት ጥሩ አድመጣም ዛሬም ይኸው ተፈሪነት የሌለነ በሆኑ እስራኤል በቆራጥ መንገድ ቢሄዱ ኑረው ከነኩን አለመንካት እንጂ ከነኩት እስራኤል ለምንድን ነው መጽሐፈ ሳሙኤል አሁንም ምዕራፍ 13 ላይ ሳኦልን ሄድና ለኋላው ለትውልዱ ሂደህ ለጉረሩ አጥንት ለእግርህ ሾህ ነው የሚሆኑና ሄድና እንድታጠፋቸው ብሎ እግዚአብሔር ያዘዘውን ጥሎ ዝምሉ ሀብቱን ማርኮ እነሱንም ፈታትሾ ሰደደ። ያን እግዚአብሔር ለዘላለም አንተ ከልጅ ልጅ ከዘርህ መንግስት እንዳይወጣ ሲል እግዚአብሔርን በቁጣ መንፈስ ይኸው እንዳስቀረው ከነያውንም ከመጽሐፈ ሳሙኤል የምናገኘው ይህን ነው። ሆኖ ቀርቶ እግዚአብሔር ያዘዘ ትእዛዝ እስራኤል በእስራኤል ቢሆን ግን በፈራጅ ሽማግሌ እስር ቤትን በየቦታው አስቀምጧል። ፈራጅ ሽማግሌ ሰሚቀርብ እስር ቤት እንዲቆይ ብሎ ያዘዘው ነው። እነዚህ አረመኖች ግን ሽማግሌ ነፍሰ ጡር ህፃን የማይለዩ ከዚያ ሲወረውሩ ሙላውን አገርን ሊያጠፉ ህዝብን ሊያጠፉ እስራኤል የሚባል እንዲጠፋ እንጂ ምን አደረገ ትልልቁን ወይም ወታደር ወይም መንግስቱ በድሎ እንደሆነ አላሉ። የበደለውን ጥለው አይምሮ የሌላቸውን ህፃናቶችንና ነፍሰ ጡር ሊጨርሱ ሲነሱ እስራኤል ግን ውጡ እያለሽ ይህ በእውነት በእኔ በኩል እኔ ተቀባይነት የለም
0: ማለት እንግዲህ
3: የሚያዘው ግን በእውነቱ መጀመሪያ ለመጫር እንጂ ሀነካህ መጥቶ ከመጣብህ ታገልና ተዋጋ ብሎ ነው ያለው።
0: እና አንዴ
3: ነገር ነው ያለ ነው።
0: አንዴ አባተበጀ እንግዲህ በጅምላ ህፃን ሴት ወንድም ሽማግሌ በጅምላ መገደል አለበት አንዳንድ ወርጋጦች አፈንጋጮች በሚፈጥሩት ችግር
3: እነሱ እኮ አንድ እስራኤል የሚባል ዳት የለ ሽማግሌ የለ ነፍሰ ጡር የለ አቆራረጣቸው እስራኤል የምትባል ከምድረ ገዳማ እናጠፋለን ብለው ነው የተነሱ። ይሄ ነው የነሱ ቅዳቸው። የኛው አዘኑ ምንድን ነው ውጡ ሲባል ደግሞ ያን አብሮ የተዋጋው ጠላት የምሽቱን ልብስ ለብሶ ነው የሚወጣ ያለ አብሮ እሴት መስሎ ነው የሚወጣ። ከምንም ነገር ምንም እሴት አሽከር ውጡ ይላል እሴት አሽከር መስሎ ይወጣሉ። ሌላ ነገር የለውም።
0: ስለዚህ
3: እና ይሄ ጥሩ አይደለም።
0: እና ስለዚህ
3: ሁለተኛው ነገር
0: አስረዝም አጠር አድርገው በርካታ ሰዎች አሉ ለማዳረስ ለመፈልግ
3: ያቀር ነው። ሁለተኛው ነገር አሁን ወንድሜም ተናግሮታል እርግጥ የጨምረውም አለው እነዚህ ዳቴዎች የሚባሉ እግዚአብሔር አሁንም ቅድም እንደተናገርኩት ይህን ጠላት ሲነሳ ወሬት ሊያቃጠል እስራኤል ሊያጠፋ እንጂ እነዚህ ዳቶች ምን አደረጉ ወሬታዊ ናቸው ብሎ ሊተዋቸው አይደለም። ሆኖ ቀርቶ ግን ምን አይነት ልቦና እንዳላቸው ምን አይነት እንደሆኑ እስራኤል በእስራኤል ይዋጋሉ ይደባደባሉ ከጠላት ሲሆን ግና እስራኤልን ሊያጠፋ የተነሳውን ወሬተን እንደናቡ ከደርስ ወር ወሬተን ሊማርክ ወሬተን ሊያቃጥል ሲነሱ አንዋጋም ማለታቸው እኔ እንጃ እንዴት ያላስተማሪ ነው የገጠማቸው። ምን አይነት ጭንቅላት እንዳላቸው ማወቅ አልቻልንም። የደሃ ልጅ ያለቀ እነሱ ይሄን ያህል ዝም ብለው በላይ በላይ ይወለዱ አንዋጋም ማለት ጣላት እንደው ማሆኑን ወንጂ እንደው እንደው አሁን ህይወት አድር ከፍቶ ቢሰድ እንዴት አርጉ ባንድ ግዮ በፈጃቸው ነበር። ዛሬ ግን ምን እናደርጋለን ተናደን ያው መቅደስ ነው እንጂ ሌላ ነገር የለውም። እግዚአብሔር በእውነት እኔ እንዳትወች ልቦና ይስጣቸው በእውነቱ እና ጥሩ አይመጣም። በዛሬው ቀንም ህዝብ ሰራተኛ አሁን ወዳችም የሚሄድ ቀጠሮ ሀችሙ በስንት ሰዓት እንዳለ ቀጠሮ አይታወቅም። ስራውን ወደ ቤት እንዳይሄድ መንገድ ለመያው ተዘብቶ መተላለፊያ ታጥቶ ያው መከራውን የሚያዩ ምናየውና ምንሰማው ጥሩ አይደለም። ይሄ ነገር ልቦና ይስጣቸው እግዚአብሔር እኛ በእኛ መዋጋቱን በተው ትምህርት በተማሩ እና ይሄ ጥሩ አይመጣም በእውነቱ እየነው ማስበው
0: ገባይ።
3: ለምንድን ነው ወሪዝ ዘዳግም ምዕራፍ
0: ያሰጠው ያሰግዚ የለንም
3: መስከቱ አይመለከቱትንም ጣላት በተነሳበት ጊዜ አሁንም ካህኑ ቅረብ አብረህ ተሰለፍና ቅረብ ነው ያለው እንጂ ይሄን አይተማሩትንም። ጣላቶች በፈረስ ይመጡብሃል በህዝብ ብዛት ይመጡብሃል። በዛም ጊዜው ግን እግዚአብሔርን አምነህ አምላክህን እየለመንክ አሁንም ካህኑ አብሮ ይቅረብ ይታጠቅ ይሏል። ወሪ ዘዳግም ምዕራፍ 20 ሁላችንም ማንበብ ማወቅ መተማር ያስፈልጋል።
0: ጥሩ እንግዲህ መማር ያስፈልጋል። እናመሰግናለን ባተበጀ።
3: ሰላም ሰላም አመሰግናለሁ። እኔም ሃና አመሰግናለሁ። ትዬ ሁላችሁንም አመሰግናለሁ። ጤና ይስጥልን። ሰላም
0: ጤና ይስጥልን። ሰላም ሄሎ
4: ሄሎ
0: ጤና ይስጥልኝ።
4: ጤና ይስጥልኝ አቶ ራሜን ምንም ታጋሾች ጓደኞችህ እንዲሁም ለአድማጩ
0: ከመሰገን የሆነው ማልበል
4: ደሳለኝ ግብጥ ይባላለሁ። ቤታ ትክማ
0: እሺ አቶ ደሳለኝ
4: ጠላት ግታሽ የሀገሪቱን ጠላት ይሽልን አምላካችን። በመጀመሪያ ደረጃ ባሩካታ ብዬ ልጀምር ሰላምታ ለማይቸገረው ለላይኛው ጌታ በእውነት ታሁን ቀደም ብዙም አላደመጥኩም የወረቀት ጋር እንት ብያልኩ እንጂ ግደል የገደለ ይገደል እየሰበረ ይሰበር እግር የሰበረ ይሰበር በየአቅጣጫው ደረጃ ተሰጥቶታል። ግን ተናግረውታል ልጋሚ ነው እነሱን ተተውካቸው የአይን ቁር የጎን ቁርቁር ይሆናሉ። አይንም እየቆረቆረ መንገድ አይሰድም ጎንም እየተቆረቆረ አስተኛም አጥፋቸው ነው ያለ። ግን እስራኤል ሲባል ውላውል ነው። አሁንስ ቢሆን ስንት ሰራዊት እያለቀ ድርድር እየተባለ እንዴት እስራኤል ራሷን ናትችል ሁላ ነው መሳሪያ የላት ሁላ ነው በአሜሪካ ምትመራ ህዝቧ እያለቀ ህዝቧ እየደቀቀ ሀብቷ እየተጨረሰ እንዴት ቤት እየተቃጠለ ነፍሰጡር እየተገደለ የታረ የተወለደ ህፃን በሳት እየተቃጠለ ተወዳውጦ በሳት እየተጠበሰ እንዴት ለምን በአሜሪካ ልትመራች አለ እስራኤልን የመሰለ ሀገር?
0: እንደዚህ ይሁን እንግዲህ በአሜሪካ የተመራች ሳይሆን አሜሪካ እርዳታ ትቀበላለች። ምክንያቱም ጦርነቱ እስራኤል የምትዋጋው በአንድ ግንባር ብቻ አይደለም በተለያየ ግንባር ያውቁታል የት እንደሆነ። ያን ሁሉ ለመቋቋም የዜጎች ቁጥር አነስተኛ የቆዳ ስፋቱ አነስተኛ የሆነች እስራኤል ጠባብ አገር ይህን ሁሉ መቋቋም ብቻዋን አስቸጋሪ ስለሆነ በዚያ ነው እንግዲህ አሜሪካም በረዳትነት የቀረበችበት ምክንያቱ።
4: እንግዲህ መረዳዳቱ ጥሩ ነው። መረዳዳቱ እኮ ጥሩ ነው። ሰውየው ምንድን ነው በአንድ ቃሉ አይቆምም።
0: ያ እንግዲህ የሰውየው ባህሪ ነው።
4: አሳካ ይላል አምሳካ ሲል መልሶ ደግሞ እንደገና ደግሞ ሌላ መቃሯት ያመጣል።
0: ያ ተፈጥሮ ባህሪው ነው ሰውየው እንግዲህ።
4: ይሄ ምንድን ነው አብሮ አደግ ባህሪ አብሮ አደግ ጸፋዬ ተፈጥሮን ተመክሮ ያድነዋል ወይ የሚባል ነገር አለ። ጸባዩ ከታወቀ ጦርነቱን አለማቋረጥ መግፋት እሱ ጋር እየተደራደሩ መግፋት ጦርነቱን አሁን ያው ይህ ሰሞን 60 ቀን ተባል 60 ቀን ውስጥ ስንት መሳሪያ ይሰራል ስንት እና በእውነት እኔ አሁን ደግሞ ለመሻማት ሳይሆን ሌሎችም ደግሞ እንደኔ የሚደርሳቸው ይኖራሉ።
0: አሉ
4: ግን ለተቀባይቱ ጤናዋን ይስጣት፣ ወልዳንድ ወደ ልጆቿ ይደግላት። እናንተንም ደግሞ የምትቀበሉትን የምታሰባችሁትን ደግሞ ፍቅር እንደሸማ ያላብሳን። ውጊያው የውጭ ውጊያ አይደለም። ጋሽራሃሚ ውጊያው ያለ ከቤታችን ነው። ከቤታችን ነው ውጊያው ያለ። ከወቃለ ካህን ተከተል አላማህን ነው። ይህ እንዴት አንድ ሰው ህዝብ የመረጠው ሰው አገል ወንጀልም ቢኖረው አገልግሎ ሌላው ሽሾን በወንጀሉ መጠየቅ ይገባል እንጂ ዛሬ እሳተ ገሞራ ሀገሪቱ እየተቃጠለች ዛሬ ቀጠሮ አለህ፣ ነገ ጠበቅ ጥያቄ አለህ፣ ነገ መልስ አምጣ። ይሄ ጥሩ ነው። በእውነት ልቦና ይስጣቸው የውስጦችን። ስንቶች ናቸው እንዴ? ባለፈው ተሰጠው አልነበረም? ሶስት አራት ሆኖ ተሰጠው ነበር። አልቻሉም። እስካሁን አሽጠዋት ያበቁ ነበር ሀገሪቱን። ለምን ጀግናው ሰው እየወሰደና ቤቱን ስንተኛ መቅላት ሰርቷል? ማን ጠየቀው? ገና በይሆናል እኮ ነው። ይሄ መንግስት መወስቀኝና መከራን ያይ። ለምን ህዝቡ ዝም ብሎ እነዛ እንደገና ወደ ምርጫ ሲመጡ ዝም ብሎ? ዲሞክራሲ ነው ሀገሪቱን ያጠፋት። ጠቅላላ ሀገሪቱን ያጠፋት ዲሞክራሲ ብቻ።
0: እሺ፣ አባደሳለኝ
4: ፈልሳ ሶስተኛ ነው ዝቅና ከፍ የምትል ኑራ። ለምን አያውቁም እነዚህ?
0: እሺ እንግዲህ ለባለታና
4: ይላሉ ተማሩን። የት አልተማርነው እንሻላለን።
0: ጥያቄው በጥያቄው
4: እንደጠፋ የሚታገሉ። እናመሰግናለሁ አባ።
0: እናመሰግናለን። ሰላም ሰላም።
4: አመሰግናለሁ ለሁላችሁ፣ ለአሰላላፊዎች በሙሉ
0: በሁሉ ስም እኔም አመሰግናለሁ። ሰላም
4: ሰላም። ዝለራባ ባይ።
0: ሄሎ
5: ሄሎ።
0: ጤና ይስጥልኝ።
5: ጤና ይስጥልኝ ጋሽ ራሚም።
0: ጤና ይስጥልኝ። መልመል
5: ሰለሞን እያሱ።
0: እሺ አቶ ሰለሞን
5: እንደምን አላችሁ? የስራ ባልደረቦች እንዲሁም አድማጮቻችን እንዴት ሰነበታችሁ? አሁን እንግዲህ ያው ከኔ በፊት የተናገሩት የአባ ተበጀና አቶ ማህባው ጠቅለል ባለመልኩ ሀሳቤን ሁሉ ገልጠውታል። አመሰግናለሁ። ከዚሁ ላይ እንግዲህ ጠቅላይ ሚኒስትራችን ጠንካራው ያው የታወቀ ሳይታሰብ የተከሰተውን ጦርነት ለመከላከል ለሳምንትና ለሁለት ሳምንት ጦሩን አስታግሶ ተሎ የተወሰዱት ይመለሱ፣ አለበተቀር ጠላት ካለበት ሁሉ እጃችን ይደርሳል፣ በምንም ታምር አታመርጡም ብሎ ያለውን ጠቅላይ ሚኒስትራችን የትም ይግቡ የትም እንደደመሰሳቸው እንዳጠቃቸው ታሪክ ዓለም ያውቃል። ህብረተሰባችን ግና ሊያደንቃቸው አልወደደም። ምክንያቱም ከቅናት የተነሳ ነው እንጂ እነ እስማኤል ሀኒየ የትም ሀገር ከገቡ ተተኙበተይ እነ የኢራኑን መንግስት ሁሉ ናስረላን ሁሉ ስንት ኪሎ ሜትር ጭረው ገቡበት እንደ ቀበሮና እንዳይጥ ከገቡት ገብቶ ጠላትን የደመሰሰ ህብረተሰቡን ያጥናና አገሩን የጠበቀ መንግስታችን እግዚአብሔር ያበርታልን። ይህን ካልኩ በኋላ ጾለትና ሃይማኖትን ቢናሚናታኔው መማር ይቻላል። ምክንያቱም ይህን የምልበት ሀይላቢራችን ባለፉት ወራት ወደ ኢራን ከመግባቱ በፊት ሆቴሉ ህዶ ጦለት አድርጎ ለአምላኩ እግዚአብሔር ወታደሮችን ጠብቅልኝ፣ ግንባራቸውን አጥጠፈው፣ ሀይሉን ስጥልን ብሎ ጦለት አድርጎ ስለሰደዳቸው ጠላታቸውን በአንድ ወር ውስጥ አርበድብደው አሽመድምደው እልም አድርገው ጨፍጭፈው ሲመጡ አንድም ወታደር አልቆሰለም፣ አልወደቀም፣ አንድም አየር አልወደቀም። የአማሪካ አየር ሲወድቅ የአማሪካ መንግስት ወደ አማሪካ ወታደር ሲተኮስ ከእስራኤል አየር ኃይሎች ግን አንድም ነገር እንቅፋት ሳያገኛቸው በእግዚአብሔር ኃይል ላይ ግዳጃቸውን አጠናከው እንደመጡ የእግዚአብሔር ጦለት የአምላክ ጦለት መሆኑን አምላክ አብሯቸው የሄደ መሆኑን ከዚህ ማየትና መረዳት ይቻላል። ሌላው ሃይማኖት መሪነን ሲሉ በኢያሱ ጊዜ ያለውን መጽሐፍ አያነቡትም? ኢያሱ በኋላስ በመሳፍንት ያለውን መጽሐፍ ምዕራፍ 10 ላይ አያነቡትም?
0: እነማን ናቸው የሚያነቡ? እነማን
5: ዳክቶች ሃይማኖተኛ ነን የሚሉት?
0: ኦኬ።
5: እንግዲህ ከዚያ ላይ የሚያስረዳው እንግዲህ ወታደር ጠላት በተነሳበት ጊዜ ወታደር ታጥቆ ሲሄድ ካህናቱ ቀንደ መለከቱን ይዘው አብሮ ከወታደሩ ጋር የሚውልበትን የሚያድርበትን የሚሰፍርበትን እየመረቁ የድንኳኑን እየተከሉ ቀንደ መለከቱን እየነፉ በሚከተል ጊዜ ጠላት እየተሽመደመደ እየተርበደበደ እሱ በሱ እየተላለቀ ለእስራኤል ድል እንደሰጠ የሚያስረዳነ ፖለቲካም ይሁን ማንም ይሁን በፍትሐ ነገሥታችን ላይ አለ። እንዴት አይነት ፍጡሮች ናቸው? እኔ በእኔው አስተያየት በእኔው አባባል ባይሆን ከባድ ቃል ነው ይቅርታ ጋር እንጂ ሃይማኖት መሪነን ብሎ መንገድ የሚዘጉ ሰራተኛን የሚያስቸግሩ የእስራኤልን ፖሊስ የሚያስቸግሩ ሰዎች ከጠላቶች ከነኢራን ከነሐማስ ከነህዝቡላ የተለዩ አይደሉም። ምክንያቱም መንግስትና ሃይማኖት መሪ ደንበር አላቸው። መንግስት እግዚአብሔር የቀባው መንግስት እስቲሻር ድረስ ያወጣው መመሪያ ሁሉ አሜን ብሎ መቀበል ነው ያለበት። ካህናት ደግሞ ዝም ብሎ መጽሐፉን ማንበብ ብቻ ሳይሆን መጠበቅ ማክበር አታድርጉ ያለውን በመጽሐፉ ክልክል የሆነውን መከልከል በመጽሐፉ እንዲሰራ የታዘዘውን መስራት ማሳየት ነው እንጂ እግዚአብሔር የሚወደው ለሀገሪቱ ኢየሩሳሌም ራሷ በእግዚአብሔር ቃል የጠናሽ የታጠረሽ የተጠበቀሽ ናት።
0: አቶ ሰለሞን
5: አቤት።
0: እዚህ ላይ እናቆምና አንድ ሰው ልቀበል ይያለቀ ነው ግዚያችን በርካታ ሰዎች አሉ በእና አንድ ሰው ልቀበል
5: እስቲ። አመሰግናለሁ እግዚአብሔር ይስጥልኝ።
0: እናመሰግናለን። ሰላም ሰላም
5: ሰላም ሰላም።
0: ሄሎ
6: ጤና ይስጥልኝ።
0: ጤና ይስጥልኝ ማለት
6: ጤና ይስጥልኝ ጋሽ ራሚ ማን ይቀናው ባላል
0: ሻቶ ቀናው አጠራ አርጎ ግዚያችን ገዝግሷል።
6: እሺ መጀመሪያ ምስጋና ላንተ ለወርቅነሽ ለኢሳያው ለሐና
0: እናመሰግናለን።
6: እና እኔ በጣም የሚገርመኝ ነገር አንድ ነገር የሚገርመኝ ነገር አለ። እነዚህ ኻረዲም ማለት ነው የሚገርመው ነገር በብዙ ቦታ እዚህ ሀጾር የሚባል ቦታ አለ በጻፎን አካባቢ ነው። አንድ እዚህ የሚገርመው ነገር ገበያ ላይ ነበርነ ኤቫዶን ተብሎ እግዚአብሔር የሚያግዛቸው ከሆነ እግዚአብሔር የሚዋጋላቸው ከሆነ ማለት ነው ለምንድን አስቀድመው ማማዱን ያዙት እነሱ ናቸው? ሚጉኒቱን ሚጉኒ ማለት ነው እነሱ ናቸው አስቀድመው ያዙ። ጥሩ ተቆምቡን ለኛ ቦታ ነበርነ
0: እነሱ እነማን ናቸው?
6: ሀረዲሙ እንደው በጣም የሚገርም ነው። እግዚአብሔር የሚዋጋላቸው ከሆነ ለምን ማማር ለምን ይገባሉ?
0: እሺ
6: ለምን ታሉበት ቦታ አይቆሙ? እኔ በጣም የሚገርመኝ ነገር ነው። እኔ የሚገርም ነገር ጋሽራሚ እኔ እዚህ ሀገር ስመጣ እኔ እናትና አባት የለንም። እኛ አራት ነን። የአንድ እናትና አባት ልጆች አራት ነን። እዚህ ሀገር ለመምጣት ጎንደር አራችን በልተን ነው። እኔ ትልቁ እኔ ነኝ። እኔ ቤታች ሶስት አሉ። እዚህ ሀገር ለመምጣት ብዙ ስቃይ አይተን ነው የመጣ ነው። እኛ አራታችን ማለት ነው። እኔ ነኝ እናትና አባት እያሳደኳቸው። ቤተሰቦች የሞቱ በ13 ዓመቴ ነው። የቀበርኳቸውም አባቴ ሐሙስ ቀን ነበር፣ እናቴ ዓርብ ቀን ነበረ። እና ሁለቶችን ክብር አድርጌ እህቶችን ለማሳደግ አሬም በልቼን ያሳደኳቸው። የሚገርመው ነገር እዚህ ሀገር አራታችንን መጣን። 23 ዓመታችን እስራኤል ሀገር ከመጣን ወዲያው እንደመጣን እኔ ትልቁኝ ነው 19 ዓመቱኝ ነው እስራኤል ሀገር የገባው። ቀጥታ አንድ አመት እንደተማርኩኝ ቀጥታ ወደ ውትድና ነው የሄድኩኝ። እህቶቼ ደግሞ ያደር ትምህርት ቤት ገቡ። ከዛ በኋላ ትምህርታቸውን ጨርሰው እነሱም ለሀገራቸው አገለገሉ። እኔ አንድ አመት ገና ኢብራስት እንኳን አልቻልኩ ገብቼ ሳገለግል ማለት ነው። አንድ አመት ኡልፓን በለው እንግዲህ ኮበልሽ ጋር ናውረን የተባለ ካርሜኤል የሚባል ቦታ አለ። እዛ እንዳዳስ ትምህርት ቤት ነው ኮበልሽ ነው የተማርነ። አንድ አመት እንደተማርነ ፈተና ሆነልን። ፈተና የሚያልፈው ማለፈ የሚያልፈው አንድ ወር ፈተና አለፍኩኝ። ኮሌጅ ጽፋት አለ ኒክለሌት ኮሌጅ በጽፋት ነው። አንድ ወር ኮሌጅ እጄ አንድ ወር እንደተማርኩኝ ምርመራውን ጨርሼ ነበረ። በዛው ጊዜ እየሄደ ነው ተብዬ ውትድና ገባው። የሚገርም ነገር ግዳጅን ማለት ነው። 3 ዓመት በ2004 ነበረ የዛን ጊዜ ሚልከሜ ታልባኑና ሽኒያ ነበረ አዶነ ስራላ ነበረ። የሚገርም ነገር ቢሮት ሁሉ ነበርኩኝ። ያልነበርንበት ቦታ የለም። እኛ ለሀገሪቱ እናትና አባት የሌለን ሰዎች እንኳን ለሀገሪቱ መጥተን አገልግለን ዛሬ ደረታችን ነፍተ እንደምንሄድ እግዚአብሔር የተመሰገነ። እንደ በጣም የሚገርሙ ሰዎች ናቸው።
0: እሺ አቋምክ እዚህ ጋር
6: እንደው የነሱ ነገር እኔ በጣም ይገርመኛል። ሌላም ጉዳይ ነበረ ግን ጊዜ መስጠት አልፈጅም። አመሰግናለሁ። ምስጋና ለእናንተ ይድረስ። ሌላ ሰው የምትቀበሉ ደስታዬ ነው። እኔ ጨርሻለሁ።
0: እሺ እናመሰግናለን። እኔ ወንድምና ክቡራትና ክቡራን አድማጮቻችን እንግዲህ የውይይት መድረክ ክፍል ጊዜያችን እየተጠናቀቀ ነው። በርካታ ሰዎችም እንደዚሁ ለመግባት ሞክረው ጊዜ በመጣበቡ ምክንያት ልንቀበላቸው አልቻልንም። አሁን ፕሮግራማችን ከማጠቃለላችን በፊት አርዕስተ ዜናውን በድጋሚ አነባለሁ። በእስራኤል ብሔራዊ መከላከያ ሰራዊት ማገልገል የለብንም የሚሉ የሀሬዲም አክራሪ የሃይማኖተኛ ወጣቶች ዛሬ በመላው ሀገሪቱ ሰላማዊ ሰልፍ በማካሄድ ላይ ይገኛሉ። የጠቅላይ ሚኒስትር ቤንያሚን ኔታንያሁን መንግስት ያዋቀሩት ፓርቲዎች ቀጣይ ድጋፍ አንሰጥም በማለት እያንገራገሩ ናቸው። እስራኤል የኃይል ማመንጫ የተፈጥሮ ጋዝ ቢኖራትም ለብዙ ጊዜ የሚቀጥል አይደለም ይላሉ የመንግስት መስሪያ ቤቶች ተቆጣጣሪ ባለስልጣን። ኢራን አሜሪካ ጋር በአካሄደችው ድርድር የሐማስ ጉዳይ ግንዛቤ ውስጥ እንዲገባ ጥያቄ አቀረበች ተባለ። ካታር በእስራኤል ላይ የጣለውን ማዕቀብ በኢራን ላይ የተጣለውን ማዕቀብ በመጣስ በኢኮኖሚ በንግድና በወታደራዊ ዘርፍ ድጋፍ እያደረገች መሆኑ ተገረጸ። ኢራን የደረስንበትን ስምምነት ካላከበረች በአጭር ጊዜ ውስጥ ወታደራዊ እርምጃ እንወስድባታለን ብለው ፕሬዚደንት ትራምፕ አስጠነቀቁ። የሚሉት ለሰዓቱ በነበረን ዜና መካከል ዋና ዋናዎቹ ናቸው።

ክቡራትና ክቡራን አድማጮች የቀኑን ክፍለ ጊዜያችን ማጠናቀቃችን ነው። ለዝግጅቱ በስተካከለ ለተባበሩኝ ለባልደረቦች የሻያው ደጉ ሰጠይ ዘመነ ወርቅነሽትና ለጠነቀሪዋ ኸና ሰፈራው እንዲሁም ለቴክኒክ ባለሙያችን አብያታር መስገና ይደረሳችሁ። አብራችሁ ቆየው ተራህም ይመረዘር ነኝ። በመሸቱ ክፍለ ጊዜ ባልደረቦች ይተብቋችኋል። እስከዚያ ድረስ ሁላችሁም በያላችሁበት በሰላም ዋሉ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዒ ቴት በታሙዝ ታፍሺን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 24 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 17 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ ሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። የስፖርት ሳምንታዊ ስፖርት ፕሮግራማችንም ሰዓቱን ጠብቆ ይቀርባል። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ ወደ መከላከያ ሰራዊቱ ለመዝመት የተቃወሙ ወጣቶች በቁጥጥር ስር መዋላቸውን የሚቃወሙ የሐረሪ ማህበረሰብ ዛሬ በተለያዩ ጎዳናዎች የተቃውሞ ሰልፍ እያካሄዱ ናቸው። ሳውዲ አረቢያ በባህር ሰላጤው ሀገራትና በኢራን መካከል የሚካሄደውን የሰላም ድርድር ታስተናግዳለች ተብሎ እንደሚጠበቅ ሁኔታውን በቅርብ የሚያውቁ ዲፕሎማት ገለጹ። ፕሬዚዳንት ዶናልድ ትራምፕ በኢራን ቁጥጥር ከሚያደርገው ዓለም አቀፍ የኒውክለር ቦምብ ተቆጣጣሪ ተቋም ተወካዮች ጋር አሜሪካዊ ባለሙያዎች ሊሳተፉ እንደሚችሉ ገለጹ ተባለ። ዓለም አቀፉ የወንጀለኞች ፍርድ ቤት ተቆጣጣሪ አካል የተቋሙን አቃቢ ሕግ ካሪም ካን ከመስሪያ ቤቱ ሰራተኛ ጋር በፈጸሙት ያልተጠበቀ ጾታዊ ግንኙነት ምክንያት ከስራ ለማሰናበት እያሰበበት መሆኑ ተገለጸ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ወደ መከላከያ ሰራዊቱ ለመዝመት ያልፈለጉ ወጣቶች በቁጥጥር ስር መዋላቸውን የሚቃወሙ የሐረሪ ማህበረሰብ ዛሬ በተለያዩ ጎዳናዎች የተቃውሞ ሰልፍ እያካሄዱ ናቸው። ሰልፈኞች ወደ አስረኛው እስር ቤት እየተጓዙ ሲሆን በጎዳና ቁጥር 1ና 6 እንዲሁም በሌሎች የተለያዩ ጎዳናዎች ከፍተኛ የተሽከርካሪዎች መጨናነቅ እንዲፈጠር አድርገዋል። ሰልፈኞች መንገዶችን ሙሉ በሙሉ ባይዘጉም በሚካሄደው ያላግባብ የሰልፈኞች እንቅስቃሴ ከፍተኛ መጨናነቅ ስለተፈጠረ በዚህ ከቀጠለ መንገድ ላይ ለቆሙ አሽከርካሪዎች መንገዱን ለመክፈት ሲባል ፖሊስ አስፈላጊና ሕጋዊ እርምጃ የሚወስድ መሆኑ አስታውቋል። በኤሜክ ሄፈር አካባቢ በልጆች መዋለ ህጻናት ተላላፊ የትኩሳት በሽታ ሳይከሰት እንዳልቀረ 11ኛው ቴሌቪዥን ጣቢያ ዘገበ። ባሳለፍነው ሳምንት ሙቀትና ሰውነታቸው የትንንሽ ነጠብጣብ ቁስለት ምልክት የታየባቸው 4 ህጻናት ወደ ሂሌሊያፌ ሆስፒታል ለህክምና እርዳታ የተወሰዱ ሲሆን 2 በቆላማ አካባቢ የሚከሰት ተላላፊ በሽታ መያዛቸው ተገልጿል። ሁሉም ህጻናት ህክምና ተደርጎላቸው ወደ ቤታቸው የተመለሱ ሲሆን ቀደም ሲል 4 ልጆች ታመው በክፋር ሳባ ወደሚገኘው መኢር ሆስፒታል ለህክምና እርዳታ የተወሰዱ ሲሆን ከመካከላቸው አንዱ በበሽታው የተያዘ መሆኑ ታውቋል። ህመሙ እንደ ወባ በሽታ በሚነድፍ ትንኝ አማካኝነት የሚተላለፍና የሚከሰት በሽታ መሆኑ ተገልጿል። ሳውዲ አረቢያ በባህር ሰላጤው ሀገራትና በኢራን መካከል የሚካሄደውን የሰላም ድርድር ታስተናግዳለች ተብሎ እንደሚጠበቅ አንድ ሁኔታውን በቅርብ የሚያውቁ ዲፕሎማት ገለጹ። ዲፕሎማቱ ድርድሩ በሳውዲ ዋና ከተማ ሪያድ እንደሚካሄድ ገልጸው ጊዜው መቼ እንደሆነ ግን አላስታወቁም። የኢራን ፓርላማ አፈ ጉባኤ ካሊባፍ በሀገራቸውና በባህር ሰላጤው ሀገራት መካከል የጋራ ትብብር እንዲጠናከር ጥሪ ማቅረባቸው ታውቋል። ኢራን ከአካባቢው እስላም ሀገራት በተለይም ከባህር ሰላጤው ሀገራት ጋር በአጠቃላይ የጋራ ትብብር የተመሰረተ የደህንነት ስምምነት መድረስ እንደምትፈልግ በአዘርባጃን ዋና ከተማ ባኮ በተካሄደው ጉባኤ ላይ መናገራቸውን ከደረሰን ዘገባ መረዳችለናል። በእስራኤልና በሊባኖስ መካከል በዋሽንግተን የሚካሄደው ድርድር እንደቀጠለ ነው። ድርድሩ እስራኤል ከሊባኖስ እንድትወጣና የሁለቱን ሀገራት አዋሳኝ ድንበር አካባቢው የሊባኖስ መከላከያ ሰራዊት እንዲቆጣጠር የሚል ሀሳብም ያጠቃለለ መሆኑን ከደረሰን ዘገባ መረዳት ችለናል። በዚህ ርዕሰ ጉዳይ በወቅታዊ ዘገባችን በሰፊው እንመለከተዋለን። ዓለም አቀፍ ወንጀለኞች ፍርድ ቤት ተቆጣጣሪ አካል የተቋሙን አቃቢ ሕግ ካሪም ሃአን ከመስሪያ ቤቱ ሰራተኛ ጋር በፈጸሙት አላግባብ ጾታዊ ግንኙነት ምክንያት ከስራ ለማሰናበት እያሰበበት መሆኑ ተገለጸ። የዓለም አቀፍ ወንጀለኞች ፍርድ ቤት አቃቢ ሕግ ካሪም ሃአን ባልተገባ መንገድ ከመስሪያ ቤቱ ቡድን አባል ጋር ጾታዊ ግንኙነት መፈጸማቸውን ሮይተርስ ዘግቧል። ሃአን ከስራ እንዲባረሩ በቀረበው ሐሳብ ላይ የመጨረሻ ውሳኔ የሚደረሰው ከአንድ ወር በኋላ የፍርድ ቤቱ አባል ሀገራት በኒውዮርክ በሚያካሂዱት ጉባኤ ላይ ሁኔታው ለውሳኔ ከቀረበ በኋላ መሆኑን ከደረሰን ዘገባ መረዳት ችለናል። ፕሬዚዳንት ዶናልድ ትራምፕ በኢራን ቁጥጥር ከሚያደርገው ዓለም አቀፍ የኒውክሌር ቦምብ ተቆጣጣሪ ተቋም ተወካዮች ጋር አሜሪካዊ ባለሙያዎች ሊሳተፉ እንደሚችሉ ገለጹ ተባለ። ትራምፕ በፎክስ ኒውስ በተደረገላቸው ቃለ መጠይቅ ተቆጣጣሪዎች በትክክለኛው ጊዜ ኢራን እንደሚገቡ ገልጸዋል። ዓለም አቀፉ የአቶሚክ ቦምብ ተቆጣጣሪ ተቋም ዋና ስራ አስኪያጅ ራፋኤል ግሩሲ የኢራን የኒውክሌር ጣቢያዎች ቁጥጥር የሚደረግበትን ጊዜ በትክክል ባይናገሩም በቅርቡ እንደሚጀመርና አስፈላጊም እንደሆነ ገልጸዋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ99 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ39 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ እስከ ቅዳሜ ድረስ ከሰነበተው ጋር ተመሳሳይ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 28፣ በቴል አቪቭ 29፣ በቤርሸባ 32፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን፣ ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናድርግ። ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ ከደቂቃዎች በኋላ ወቅታዊ ዘገባ ባልደረባችን ጥላሁን መልኬ ጋር እናቀርባለን። በሰፊው በተለይ በደቡብ ሊባኖስና በሰሜን እስራኤል አካባቢ ያለውን ሁኔታ በሚመለከት ቀደም ሲል ዜናውን ባጭሩ ተመልክቻለሁ። በዋሽንግተን እንግዲህ በአሜሪካ የሊባኖስና የእስራኤል ተወካዮች ሁለቱ ሀገራት ዘላቂ ስምምነት ላይ የሚደርሱበትን መንገድ በሚመለከት እየተወያዩ ናቸው። ለጊዜው አሁን ባለው ሁኔታ እንግዲህ ሰላም ለመድረስ የሂዝቦላ ድርጅት በተለይ ትጥቅ ለማስፈታት ነው። ግን ሁለቱ ሀገራት ዘላቂ የሆነ ሰላም ስምምነት እንዲደርሱም ጥረት እያደረገች መሆኗ አሜሪካ ይታወቃል። ይህን በሚመለከት እንግዲህ ጠቅላይ ሚኒስትር ቢንያሚን ናታንያሁ ዛሬ ሞኒ ኤክስፖ በተባለ እንግዲህ በአካባቢ በከተሞች በአስተዳደር አካባቢ በሚካሄድ ኤክስፖ ላይ ባሰሙት ንግግር እስራኤል ምንም ይሁን ምን ደቡብ ሊባኖስ አካባቢ ለቃ አትወጣም። እንደገና ደግሞ እንደሚታወቀው የሂዝቦላ ድርጅት ወደ እስራኤል መከላከያ ሰራዊት ራክፋኔ ኔፌጽ ቦምብ የተጠመደባቸው ተንሳፋፊ ቀላል አውሮፕላኖችን የላከ ከፍተኛ ጉዳት መድረሱ ይታወቃል። በርካታ የመከላከያ ሰራዊቱ አባላት በዚህ ምክንያት የህይወት መስዋዕትነት ከፍለዋል። በንብረት ላይም ጉዳት እንደደረሰ ይታወቃል። ጠቅላይ ሚኒስትር ቢንያሚን ናታንያሁ እንደተናገሩት እስራኤል ከዓለም የመጀመሪያው ሀገር ናት በዚህ ቴክኖሎጂ ዘርፍ እንግዲህ ይህን ቴክኖሎጂ ከፈጠሩትና እያሳደጉት እያስፋፉት ካሉም ሀገራት የመጀመሪያዋ ናት። ዘላቂ የሆነ መፍትሄም እናገኛለን። ሙሉ በሙሉ 100% የሚሆን ስራ አልተሰራም፣ ግን ስራ ይጠበቅብናል። ለወደፊቱ እንሰራለን፣ ችግሩንም እንፈታለን፣ መፍትሄ እናገኛለን። እኔ ጠቅላይ ሚኒስትር ሆኜ እስከቀጠልኩ ድረስ በደቡብ እስራኤል አካባቢ ያለውን አዋሳኝ ድንበር ደህንነት እናስጠብቃለን፣ አካባቢውንም ለቀን አንወጣም ማለታቸው ታውቋል። እንግዲህ በድርድሩ ግን እዛ አካባቢ ደቡብ ሊባኖስን በተለይ የእስራኤል መከላከያ ሰራዊት ለቆ እንዲወጣና እንግዲህ በቦታው በምትኩ የሊባኖስ መከላከያ ሰራዊት አካባቢውን እንዲጠብቅ እንግዲህ ሰላም ጸጥታውን እንዲቆጣጠር የሚል ነው። ለድርድሩ ቀረቡ ሀሳቦች መካከል እንግዲህ ቀጣይ ሁኔታው እናያለን። ማንኛውም በሰፊው ቆይተን እንመለከተዋለን። ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ነው። ወደሱ እናልፋለን። ጥላሁን ጤና ይስጥልን፣ እንደምናመሸ።
1: ጤና ይስጥልን ወርቅነሽ። ሰላም ላንቺም ለአድማጮችም
0: እናመሰግናለን። እንዴት ነህ? ሰላም ነው?
1: ሰላም ነው። የመንገዶች መዘጋት እና ዜጎችን ከቦታ ቦታ ከዛ ውጪ ጦርነት እንዳለው ነው ማለት ነው። ጎን ለጎን በግል እግዚአብሔር ይመስገን ሰላም ነው።
0: መንገዱማ እንግዲህ በጣም ትልቅ ጥያቄ ሆኗል። አሁን የመንገዶች መዘጋጋት እንግዲህ ህዝቡ ዜጎች በየቀኑ እንደካሰቡት ለወደ ቤት በሰዓቱ አለመመለሱ አንዳንዴ እኮ ሳይታሰብ ድንገትም ነው እንደዚህ አይነት ተቃውሞ ሰልፎች እየተካሄዱ ያለው። አንዳንዱን አስቀድመን እናውቃለን፣ አብዛኛውን ሰልፍ ግን እንዲሁ ሳይታወቅ ነው መንገዶች የሚዘጋጉት። እና እንደው እስኪ እንዴት ነው በተወሰነ እንትን እስኪ እንየው፣ ምን ይመስልሃል የሐረሪ ማህበረሰብ የሚያደርጉት የተቃውሞ ሰልፍና እንቅስቃሴ? አሁን ትንሽ ወደ ሁከትም ወደ ግጭትም እየተለወጠ ስለሆነ ከፖሊሶች ጋርም እንዴት ነው ያለው ሁኔታ?
1: አስቸጋሪ ነው ማለት እንዴት ነው? ራቅ ብለን ስንመለከተው በቃ አይደል፣ እነሱ በአንድ በኩል ወደ ውትድርና አንመለመልም፣ ዋና ጥያቄያቸው እሱ ነው። ከዛ አንጻር ለምን የሚል ሁኔታ በእኛ ዘንድ ሀሳቡ ትንሽ ሊያስቆጣልም እንደገና ለምን ይሆናል የማለት ሁኔታ እነሱን ስትጠይቂ ደግሞ ወርቅነሽ፣ በእነሱ ቤት ደግሞ እነሱ ትክክል ነን ማለት እኛ ያው የኦሪትን ትምህርት መማር እንጂ ጭራሽ ወደ ውትድርና ዓለም የመግባት ሁኔታ ሀገሪቱ ከተቆረቆረ ጀምሮ እስካሁን ድረስ የነበረውን መቀየር የለበትም፣ ወደዛ አንገባም ማለት ብንሞት ይሻልናል ወደ ውትድርና የሚባለው እንዴት ነው? በእነሱ ቤት ደግሞ እንግዲህ የሚያምኑበት ከመሆኑ የተነሳ እንግዲህ ሀሳብ መለያየት አለ ማለት ነው። ብዛት ያለው ዜጎች ማለት እንግዲህ እንደዚህ ሃይማኖተኞች አክራሪዎቹ ካለን አጠቃላይ እንደ ብዛት በቁጥር 20% እንኳን አይመጡም። ብዛት ያለው ነዋሪው ግን እንዴት ነው የእነሱን አመለካከት የማይቀበለው ነው። አሁን እነሱ ግን አንድነት ስላላቸው በፖለቲካውም ደግሞ ኃይልም ስላላቸው የፈለጉትን ነገር በእንደዚህ አይነት ሁኔታ ማለት በፖለቲካው ምንም እንኳ ባይሄድላቸውም እንደፈለጉት ህግን ማጥበቅ በተመለከተ አሁን ደግሞ የጀመሩትኝ በተቃውሞ ሰልፍ በእንደዚህ አይነት ዜጎችነን እንዴት ነው ሀገሪቱንን መዝጋት የሚል ሁኔታ ነው ዛሬ በጣም ይነገርለት የነበረው። እና ብዛት ባለው ሁኔታ ታይቶ የማይታወቅ ተቃውሞ ሰልፍ ይሉት የነበረው እንግዲህ ያው በእርግጥ ለተወሰኑ ሰዓታት ማለት አሁንም ድረስ የዘጉበት ቦታ አለ። ይህ ደግሞ ሀገሪቱንን ዜጎችንም ሆነ መንግስትንም የፖሊስ ሰራዊትንም በከፍተኛ ሁኔታ እያሳሰበ ነው። እንዳልሽው አልፎ አልፎ ደግሞ ወደ አምባጓሮ የምንለወጡ ሁኔታ ለምሳሌ ከተወሰኑ ከአንድ ሳምንት በፊት የነበረውን ስናይ በከፍተኛ ሁኔታ ማለት ወድቀው መሬት ላይ ልብሳቸውን ሁሉ እስከማውለቅ እና በፖሊሶችም ይደበደቡ እንደነበር ያየንበት ሁኔታ አለ። ያንን ሁኔታ ፖለቲከኞችም አውግዘውታል። እና የዛሬው ብዛት ያላቸው አክራሪዎች እንግዲህ ከ19 ከተሞች ነው ወርቅነሽ፣ ከ19 ከተሞች የተውጣጡ ወደ ክፋር ሆና የሚገኘውን የእስር ቤት አለ እዛ የወታደሮች ማለት አንመለመልም የሚታሩ የወታደሮች እስር ቤት ነው እንግዲህ ወታደሮች የሚታሰሩ ወደዛ ለመሄድ ማለት ከ19 ከተሞች ከዚህ ውስጥ ኢየሩሳሌም አካባቢ ለምሳሌ ፖለቲከኞች ይስሐቅ ጎልድክኖፍ በሱ የተመራው ማለት ነው ከኢየሩሳሌም 4 ሰዓት ላይ ወጥቶ የሚሄዱት ደግሞ በጣም ቀስ ብለው ነው፣ ሆን ብለው ማለት ነው መንገዱ ለመጋት ሲባል። በእንደዚህ አይነት ሁኔታ ቁጥር 10 የተሰኘውን ማረሚያ ቤት ወደዛ ነው ጉዟቸው። አጠቃላይ በዜጎች ዘንድ ትንሽ ቁጣን እያስነሳ ነው። በአንድ በኩል ያለመመልመላቸውና እንደ ሀገሪቱ ዜጎች መብትና ግዴታቸው ማለት መብታቸውን ይጠቀማሉ፣ ግዴታ ላይ ግን የሉበትም። ከዛ አንጻር በዜጎች ዘንድ በከፍተኛ ቁጣ ያስነሳል። ይባስ ብሎ ደግሞ አሁን የመንገዶች መዝጋት ሁኔታ እኔ እንጃ እንግዲህ ዜጎችን ትዕግስታቸው ያለቀ መስሎ ይታየኛል በእነሱ ላይ ሲጀምር ያው ጥላቸው እንዳለው ነው ማለት ነው። ማለት እናንተ ሀገሪቱን መበዝበዝ መቀበል እንጂ መስጠት የሚባል ነገር አታውቁም የሚል ትችት ደርስባቸዋልና እንዳልኩት በእነሱ በኩል ደግሞ ያለኛ ያለ ኦሪት ትምህርት አገሪቱም ሆነ ዜጎች ሰዎች እስራኤል ይሁዳውያን መኖር አይችልም የሚል እምነቱ አላቸው። ዶክተር እንግዲህ ለነ

0: ምናልባት እንዴት ነው ትግስት ከማነስ በዜጎችም ዘንድ ዛሬ ለምሳሌ አንድ አሽከርካሪ ሆን ብሎ ይባላል እንግዲህ በሰላማዊ ሰልፎች ላይ የመኪና ጉዳት ያደረሰ መሆኑን አንድ ነፍሰ ጥሩ ደግሞ መኪና ላይ ቆማ ማለት ነው ጉዳት እንደደረሰባት ነው ህክምና አድርጋ እርዳታ እንደተደረገለ ብዙ ጉዳቶች እየደረሱ እነዚህ ሁኔታዎች ሲጨማመሩ ወዳል ተፈለገ ቦታ እንደርሳቸው አለ ለጊዜው ግን እነሱ ያዋጣናል ብለው የጀመሩት ሁኔታ አለ የሚጎዳው ዜጋ ግን መንገድ ላይ ፍራ ቆይቶ ወደ ቤቱ መመለስ የፈለጉ ዜጎች ናቸው
1: ያለው ሁኔታ ነው ይሄ ነው ወርክነሽ አው በጣም አስቸጋሪ ነው ነገሮች እንዲህ እየጀመሩ ነው አስቸጋሪ የሆኑ መሄዱት እንደምናስተውሰው ሰልፍ ከጦርነቱ በፊት የነበሩ ሰልፍ አሁን እንዳልከው ዜጎችን እንደዚህ ሌላ የተበሳጨ ሾፌር ገጭቶ ማለፍ ሰልፈኞችን በዚህ ምክንያት ይደርሰው ጉዳት የነበረ ነው አሁንም ዝሮ መመለሱ እንግዲህ አስቸጋሪ ነው ሌላው እንግዲህ ወደ ሰሜኑ ያገራችን ክፍል ስናልፍ ሂዝቦላ ድርጅት በዛ አካባቢ በተለይ አሜሪካና ኢራን በደረሱበት የሰላም ስምምነት እንደው ድጋፍ አገኘ ማለት ይቻላል በስምምነቱ ሂዝቦላ ድርጅት የሚደግፍ አይነት ሐሳብ ተነስተዋል በስምምነቱ እየተባለ ነው እስራኤልም ያን አካባቢ ለቃ እንድትወጣ ያው በስምምነቱ አካል ነውና አሁን ያለው ሁኔታ እንዴት ነው በአጠቃላይ
0: ፍራቻው በእስራኤል ብቻ ሳይሆን የሊባኖስ መንግስትም ከፍተኛ የሆነ ፍራቻ ውስጥ ገብቷል ማለት የህዝቡላን ድርጅት ማጠናከር ነው አሁን የአሜሪካ መንግስት የሚወስነው ውሳኔ የህዝቡላ ድርጅት እንዲጠናከር ማድረግ ነው ሲሉ እንግዲህ በከፍተኛ ፍራቻቸው ባንድ በኩል እዚህ ደረጃ መደረሱና ወደ ሰላም የተኩስ አቁም ስምምነት የማለት ሁኔታ ጥሩ ነገር ነው በይበልጥ ከኢራን ጋር የደረሰውን ሁኔታ ደም ያን ሲናገሩ ይታይ ውስጥ ግን በውስጥ ሁኔታቸው ወርቅነሽ ከፍተኛ ባለስልጣኖቹ ፕሬዝዳንቱም ሆነ ሌሎቹ ፖለቲከኞች ከየህዝቡላ ድርጅት ተወካዮች ውጪ ይህን ነገር በጥሩ አይን አይቀበሉትም አሁን ዛሬ ዋሽንግተን ለአምስተኛ ጊዜ ማለት ነው በእስራኤልና በሊባኖስ በአሜሪካ ሸማጋይነት ያው እንግዲህ ያው ቀጣይ ድርድር ተደርጓል ትልቁ ጥያቄ እዚህ ላይ እስራኤል ጦሯን ደቡብ ሊባኖስ ያለውን ጦሯን እስራኤል እንድታወጣና በቦታው የሊባኖስ ወታደሮች ቦታውን እንዲቆጣጠሩት ነው ከዛም በሂደት እነዚህ የሊባኖስ ወታደሮች የህዝቡላን ድርጅት ትጥቁን እንዲፈታ ማድረግ እቅዱ ያ ነው ትልቁ ጥያቄ ይህ ሳካል ወይ ስንል ወርቅነሽ አንድ የሚባለው እንዴት ነው በእስራኤል በኩልም መስት የምሰጠው እስራኤል እንጂ የሊባኖስ ወታደር አቅሙ የለውም ቢኖረውም እንኳን ተመልከች ገና አሜሪካ ሄደው ተልጥ ነው ከተመለሱ በኋላ ነው ወደ ቦታው እንግዲህ በመሄድ ደቡብ ሊባኖስ ስንል ያው የህዝቡላ ድርጅት ትጥቁን እንዲፈታ የማድረጉ ሁኔታ አሁን ያነ ዘርቦ ተባርቆ የማይሆን ነገር ነው የሚል በእስራኤል በኩል አለ በሊባኖስ መንግስትም በኩል ቢሆን ምንም እንኳ ኦኬ ስምምነቱ እናድርግ ይባልም ግን ከመጀመሪያ አውቁታል ይባላል ምክንያቱም በሊባኖስ ወታደር በኩል ሲጀምር ፍላጎቱ የላቸው የሊባኖስ ወታደር ከውስጡ ማለት ነው እንግዲህ ብዛት ያላቸው የሺዓና የህዝቡላ ደጋፊዎች ማሉበት ይባላል ስለዚህ እነሱ አሁን ስናስበው አፈሙዝ በማዞር በሊባኖስ ትጥቅን ፍታ የማለት ሁኔታ አይጀምሩትም አያደርጉትም ደግሞም ኃይሉም የላቸውም ስለዚህ እንደው በወረቀት ላይ የሰፈረ ሀሳብ እንጂ በተግባር አይታየም ሁኔታ አለ እስራኤል ከዚህ ላይ በአንክሮ እየጠየቀችው ያለው ደግሞ እየተናገረችው ያለ በፍጹም የደቡብ ሊባኖስን ያዝኳቸውን ቦታዎች በፍጹም ደቡብ ሊባኖስ ብቻ አይደለም ወርቅነሽ ሶሪያ ውስጥም ራሱ ያዝኳቸውን ቦታዎች ለቅቄ አልወጣም እንወጣው በትክክል የዜጎችን መብት ማለት ደህንነታቸው ከተረጋገጠና የህዝቡላ ድርጅት ወደ እስራኤል ይሁዳውያን የሀገራችን የሰሜን ክፍል ያሉት ይሁዳውያን ሰፈሮች ተኩሰው ጉዳት የማያደርሱ የሚሆኑ አስተማማኝ ደረጃ ከደረስኩኝ ያኔ ልወጣ እችላለሁ አሁን ባለንበት ደረጃ ግን በፍጹም ሲሉ እንዲያውም ዛሬ የመከላከያ ሚኒስትሩም ጠቅላይ ሚኒስትሩም ሌሎች ፖለቲከኞችን በሚኒስትር ደረጃ በግልጽ የሚናገሩትኝ አይደለም እስካሁን ድረስ የአሜሪካ መንግስት ያስገደደንና የጠየቀን ጥያቄ ውጡ ሲል አልሰማነውም ቢናገሩም ካ ይላሉ እነዚህ ከፍተኛ ባለስልጣናት በፍጹም አንወጣም ሲሉ ተመልከት እንግዲህ ምን አይነት ይህም እንግዲህ በአሜሪካ መንግስት ትንሽ ቅራኔ ምክንያቱም አሜሪካ በአብዛኛው የምለውን ነገር ማዳመጥ አለባችሁ ስትል እንዲሁም አዳጊ ፈጣሪ ውሷ ሆናለች ማለት ይቻላል አሜሪካ በፕሬዚዳንት ዶናልድ ትራምፕ አማካኝነት አሁን በእስራኤል በኩል ጠቅላይ ሚኒስትሩን ጨምሮ የሚነገሩት ቃሎች እኔ እንጃ ውስጥ ለውስጥ የተናጋገሩት እና የዘጉት ነገር አለ እኔ እንጃ ወይም ደግሞ ያው ምርጫ ወቅት ላይ እነን ጠቅላይ ሚኒስትሩ መከላከያ ሚኒስትሩም ልክ እስራኤል የምታችሁበትም ደግሞ ልክ እንደ 51ኛ ስቴት እንደሆነች እና እኛ ሳይሆን የምታዘው እና ውሳኔ የምትደርሰው አሜሪካ ያን ትችት ለወደ ጎን ለማድረግ የሆነ ቃል አይታወቅም ከወዲሁ ግን እስራኤል ባንክሮ ጦሬን አላወጣም ምክንያቱም አሁንም ቢሆን የህዝቡላ ድርጅት ለዜጎች ደህንነት ያው አሁንም አስጊ ነው ከሚል የተነሳና ይሄ ነገር ዞሮ ዞሮ እንግዲህ ለአሜሪካ መንግስት ሌሎች መፍትሄዎችም አሉት ይወርቅነሽ አጠገብ ያለችው ሶሪያ ምናልባት አዲሱ የሶሪያው መንግስት በሊባኖስ ውስጥ በመግባት ከእስራኤል የበለጠ ስራ በመስራት የህዝቡላ ድርጅትን

0: ዋጋና ሊያዳክም ሊያሸንፍ ይችላል የሚል ዶናልድ ትራምፕ ሐሳብ አቅርበዋል። ይሄን ሁኔታ እስራኤልም አትፈልገውም፣ የሊባኖስ መንግስትም ራሱ አይፈልገውም። ምክንያቱም በርግጥ እንግዲህ ተመልከች፣ የሊባኖስ መንግስት አሁን ስልጣን ላይ ያለውን የህዝቡላ ድርጅት ከኢራን ጋር በመሆን ማለት ነው በጣም ከጎዱትና የአሳድን ደግፈው ማለት ባሽር አሳድን ደግፈው ከፍተኛ የሆነ እርቂት ጦርነት ማለት ነው ያደረጉ ይቂሙ አለባቸው። ምንም እንኳ ቂም ቢኖርብንና በእውነት የህዝቡላን ድርጅት እንዴት ነው ማንኮተት ፍላጎት ቢኖርን ግን አናደርገው። ሊባኖስ ውስጥ ገብተን የሶሪያ ወታደር እንዴት ነው በሊባኖስ ደም እንዲፋሰስ አንፈልግም ሲሉ እንግዲህ የሚናገሩበት ሁኔታ አለ። ትራምፕ ደግሞ የሀሳብ ምናልባት አይታወቅም የሶሪያን መንግስት አሳምኖ በእንደዚህ አይነት ሁኔታ ሌላ መፍትሄ ያመጡ አላቅም። ግን ከወዲሁ ትራምፕ ብዙ አማራጮች ብዙ መፍትሄዎችን ያቀርባሉ። ዞሮ ዞሮ እንዳልኩት እሳቸው ናቸው እንግዲህ መጨረሻ ሀሳባቸው የሚያቀርቡትኝ። በእስራኤል በኩል ግን በፍጹም አንወጣም የሚል ሁኔታ አለ። እንግዲህ የሚሆነው
1: አዎ ልክን አስቸጋሪ አይታወቅም። እንግዲህ ያው እስራኤል የደቡብ ሊባኖስን አካባቢ ጠቅላይ ሚኒስትሩ እኔ ጠቅላይ ሚኒስትር ሆኜ በጭራሽ ሊሆን አይችልም ደቡብ ሊባኖስ የሚያዋስነውን አካባቢያችን ሁሌም እኛ እንጠብቃለን እኛ ቁጥጥር ስር ነው ብለዋል። አሜሪካ ደግሞ እንግዲህ የተቃራኒ የሆነ ሀሳብ ነው ያለው። በሁለቱ ሀገራት መካከል ያለው እንዳልከው እስካሁን የዘለቀ መልካም ወዳጅነት ምን ሊሆን ይችላል በሂደት የምናየው ጉዳይ ነው። የሶሪያ ጉዳይ ግን ሶሪያ እስራኤል የተቆጣጠረችውን ሶሪያ በጎላን አካባቢ እንደሚታወቀው ያን አካባቢ ከለቀቀች ወደ ሶሪያ እንገባለን ሂዝቦላን ለማጥቃት እንዳለ ነበር የሚታወቀው። ትራምፕ ምንድን ነው ያሉት? ከእስራኤል በተሻለ ሁኔታ የሶሪያ መንግስት ሂዝቦላ ሊያጠቃ ይችላል ብለዋል። እና ምናልባት
0: ሳስበው ይህም ህልም ነው ወርቅ ላይ ሳስበው ይህም ራሱ አንደኛ ሶሪያ ፍላ ሶሪያን ደግሞ ከጀርባ ሁና አድርግ አታድርግ የምትለው ቱርክ ነች። ቱርክ ደግሞ በዚህ ጦርነት ውስጥ የሶሪያ ወታደሮች ገብተው ፍጹም ምንም አይነት ማለት እስራኤልን ሊጠቀም ይችላል የሚሉ ከመጀመሪያው ሀሳቡ ስላላቸው ለምን የእስራኤልን ስራ እንሰራላታለን? የእስራኤል ወታደሮች እዛው እንደፈለጉ አላል ከህዝቡላ ጋር ጦርነቱን ይቀጥሉ ያድርጉ ይጎዱ እንጂ ለምን የሚል ሁኔታ አለ። የሶሪያ መንግስት እንዲዳከም እንዲገ ፍላጎቱ የለም። ስለዚህ ሳስበው ዶናልድ ትራምፕ ሀሳባቸውም ተግባር ላይ ይውላል ብዬ አላስብም። ጨረ
1: ምናልባት አይታወቅም። ግን የሶሪያው እንግዲህ መሪ አይታወቅም መከላከያ ሰራዊቱን ወደ ሊባኖስ ሊያስገባ ይችላልም እየተባለ ነው። በቅርቡ እንግዲህ ከአሜሪካ በኩል ሁሉም ሀገራት እንዳልነው የራሱ የሆነ ኢንተረስት ጥቅም አላቸው። በዛም ቱርክ አለች። ሶሪያ ከቱርክ ጋር ያላት ሁኔታ ሲታይ፣ እስራኤል ደግሞ እንግዲህ አካባቢውን ለመጠበቅ ሊባኖስ በነገራችን ላይ እስራኤልን እየደገፈች እንደሆነ ነው አሁን የምናየው። ግን ደግሞ ጉዳትም እየደረሰ ነው። ዜጎች ደግሞ በአየር ኃይሉ ጥቃት ተገደሉብኝ እያለች ነው። ሁኔታው አወዛጋቢ ነው። ብዙም ያነጋግረን ይመስላል በቀጣይ
0: እውነት ነው። በእርግጥ ያው ቀደም ብዬ እንዳልኩት የሊባኖስ መንግስት እንዳልኩት ፍላጎቱ የነበረው የህዝቡላ ድርጅት ተዳክሞ ከጥቅም ውጭ የሚሆንበትን ሁኔታ ነው። አሁን ጥራት መፍትሄ እንዲያመጣ እንግዲህ የሊባኖስ መንግስት ነው ገና ሰልጥኖ እንዲያውም የሀማስ ይቅርታ የህዝቡላ ደጋፊዎች ወደ አሜሪካ በመሄድ በሚሰለጥኑበት ጊዜ በደንብ ተጣርተው ምክንያቱም የእሱ ደጋፊዎች ሄደው ደግሞ ሰልጥነው እና ያው ነገሩ እንዳይበለ ያን ሁሉ ተጣርቶ ትራምፕ ያቅዳሉ ያስባሉ። አንዳንዴ ውሳኔ ሲደርሱም እንዲያው ትንሽ አላድ ወዲያው ነገሩን ወዲያው ወስነው ወዲያውኑ ውጤት የሚያሳ እንደዛ ነው ሩጫቸው። ግን ይህ ነገር ገና ብዙ ጊዜ ይወስዳል። ለዛ ነው እስራኤል ከእኔ ውጭ የእስራኤል መከላከያ ኃይል እንጂ ለህዝቡላ መፍትሄ የሚሰጠው ማንም አይደለም ማለት ነው። እና የሊባኖስ መንግስት አማራጭ ስለሌለ ነው አሁን የተኩስ አቁም ስምምነቱን ወደ ሰላም የመሩ
1: አወዛጋቢ ነው እንግዲህ ያለው ሁኔታ። ጥሩ ጥላሁን፣ በቀጣይ እንግዲህ ደግሞ እንግዲህ እንመለከተዋለን በሰፊው። እናመሰግናለን።
0: እውነት ነው። መካከለኛው ምስራቅ የዜና አውታር ነው እና ነገሮች ይቀያየራሉ።
1: እውነት ነው።
0: አመሰግናለሁ ወርቅነሽ።
1: እሺ፣ መልካም ምሽት። እናመሰግናለን። መልካም ምሽት።

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምንሰነበታችሁ እነሆ ሳምንታዊ የስፖርት ፕሮግራማችንን ማቅረብ ጀመርን። ሰኔ 11 ቀን 2026 ዓ.ም ተመረተ የተጀመረው 23ኛ ዓለም ዋንጫ ተጠናክሮ በመካሄድ ዛሬ 14ኛ ቀኑን አስቆጥሯል። ይህ ዓለም ዋንጫ ብዙ ሪከርዶችን ያስመዘገበ መጥቶ ዛሬ ምሽት ወደ 3ኛው ዙር የማጣሪያ ጨዋታ ይሸጋግራል። ባለም ኮኮብነት

ቸው የሚታወቁት ሊዮኔል ሜሲ እና ክርስቲያኖ ሮናልዶም የራሳቸውን ታሪክ ያስመዘገቡ ያግራቸውን ቢራይ ቡድን አሸናፊነት ያጠናከሩ መጥቷል። ትላንት ምሽትና ሌሊት በተካሄዱ ጨዋታዎች ፖርቱጋል ኡዝበኪስታንን 5-0 አሸንፋለች። ክርስቲያኖ ሮናልዶ 2 ጎሎችን በማስገባት በዓለም ዋንጫ ታሪክ በ41 አመቱ በትልቅ እድሜው ጎል ያስቆጠረ ሁለተኛው ሰው ሆኗል። እንዲሁም በዓለም ዋንጫ ታሪክ በአንድ ጨዋታ 2 ግቦችን ያስቆጠረ በእድሜ ትልቁ ተጫዋች ክርስቲያኖ ሮናልዶ ሆኗል። በዓለም ዋንጫም 10ኛ ጎሉን አስቆጥሯል። ሜሲና ሮናልዶ 6 ጊዜ በዓለም ዋንጫ የተሳተፉ ኮከብ ተጫዋቾች ናቸው። ሮናልዶ ጎል ያስቆጠረባቸው 6 የዓለም ዋንጫዎች 2006 ዓመተ ምህረት ጀርመን፣ 2010 ዓመተ ምህረት ደቡብ አፍሪካ፣ 2014 ዓመተ ምህረት ብራዚል፣ 2018 ዓመተ ምህረት ሩሲያ፣ 2022 ዓመተ ምህረት ኳታር፣ 2026 ዓመተ ምህረት ሰሜን አሜሪካ ዩኤስ አሜሪካ። ሊዮኔል ሜሲ 18 ግቦችን በማስቆጠር ሮናልዶን በልጦ ይገኛል። ሊዮኔል ሜሲ አሁንም በእግር ኳስ መድረክ የማይረሱ ታሪኮችን በሜዳ ላይ መጻፉን እንደቀጠለ ነው። ለበርካታ አመታት ተይዞ የነበሩ ክብረ ወሰኖች መሰበራቸው አይቀርም የሚባልለት አርጀንቲናዊ ኮከብ በዘንድሮው የዓለም ዋንጫም ይህንን እያሳየ ይገኛል። ሊዮኔል ሜሲ በሁለቱም የምድብ ጨዋታዎች ባስቆጠራቸው 5 ግቦች ሀገሩ አርጀንቲና 3ኛ የምድብ ጨዋታዋን ሳታደርግ ወደ ጥሎ ማለፍ ውድድር መቀላቀሏን አረጋግጣለች። የ8 ጊዜ የባሎን ዶር አሸናፊው ሊዮኔል ሜሲ በሁለት የምድብ ጨዋታዎች 5 ግቦችን በማስቆጠር በ2026 ዓ.ም የዓለም ዋንጫ ከፍተኛ ግብ አስቆጣሪዎች ደረጃን እየመራ ይገኛል። ሊዮኔል ሜሲ 6ኛ የዓለም ዋንጫ ተሳትፎን እያደረገ ሲሆን ከ2006 ዓ.ም ጀምሮ በመድረኩ በተከታታይ መሳተፍ የቻለ ድንቅ ተጫዋች ነው። ሜሲ የተሳተፈባቸው የዓለም ዋንጫዎች 2006 ዓ.ም ጀርመን፣ 2010 ዓ.ም ደቡብ አፍሪካ፣ 2014 ዓ.ም ብራዚል፣ 2018 ዓ.ም ሩሲያ፣ 2022 ዓ.ም ካታር፣ 2026 ዓ.ም ሰሜን አሜሪካ ናቸው። አርጀንቲናዊው ሊዮኔል አንድሬስ ሜሲ ዛሬ 39ኛ ዓመት የልደት ቀኑን እያከበረ ነው። በዓለም እግር ኳስ ታሪክ የጎል አግቢነቱን ቦታ ለጊዜው የያዘው ሊዮኔል ሜሲ ልደቱን በጎል ኬክ እያጣጣመ ይገኛል። የጎል አግቢነቱን ሊዮኔል ሜሲ በ5 ሲመራ ኤምባፔ 4 ጎል፣ የኖርዌይ ዜጋ የሆነው ሃላንድ ደግሞ 4 ጎሎችን አስቆጥሯል። ትላንት ሌሊት ከተካሄዱ ጨዋታዎች መካከል በእንግሊዝና ጋና መካከል የተካሄደው ጨዋታ አንዱ ነው። ሁለቱም ብሔራዊ ቡድኖች ባቻ ውጤት መለያየታቸው ከሁለቱ ብሔራዊ ቡድኖች ባሻገር ክሮሺያ ወይም ክሮአቲያም ከምድቡ የማለፍ እድል እንዲኖራት አድርጓል። ቀሪው አንድ ጨዋታ የሚያልፉ ቡድኖችን የሚለይ ይሆናል። ክሮሺያ ፓናማን 1-0 ማሸነፏም ይታወቃል። ንጋት ላይ የተጀመረው የኮሎምቢያና ኮንጎ ጨዋታ በኮሎምቢያ 1-0 አሸናፊነት በመጠናቀቅ ኮሎምቢያ ወደ ቀጣዩ ዙር ጨዋታ እንድታልፍ አድርጓታል። በሁለት የማጣሪያ ጨዋታዎች ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ብሔራዊ ቡድኖች ሜክሲኮ፣ ዩኤስ አሜሪካ፣ ጀርመን፣ ፈረንሳይ፣ ኖርዌይ፣ አርጀንቲናና ኮሎምቢያ ናቸው። አንድ ቀሪ ጨዋታ ያላቸው አስቀድሞ ከዓለም ዋንጫ ፍክክር ውጪ የሆኑ ሀገራት ደግሞ ሃይቲ፣ ሴኔጋል፣ ኢራቅ፣ ኡዝበኪስታን እና ፓናማ ናቸው። ዛሬ ምሽት 3ኛው ዙር የማጣሪያ ጨዋታ ይጀምራል። ይህ የማጣሪያ ጨዋታ እስካሁን ማለፋቸውን ያላረጋገጡ ብሔራዊ ቡድኖችን እንዲያልፉ የሚያደርግና ደግሞ ሌሎችን የሚሰናበቱትን የሚለይ ይሆናል። ዛሬ ምሽት 10 ሰዓት ላይ 2 ጨዋታዎች ይካሄዳሉ። ካናዳ ከስዊዘርላንድ፣ ቦስኒያ ከካታር ጋር ይጫወታሉ። ሌሊት 1 ሰዓት ላይ ብራዚል ከስኮትላንድ፣ ሞሮኮ ከሃይቲ ጋር ይጫወታሉ። ሌሊት 4 ሰዓት ላይ ደቡብ አፍሪካ ከደቡብ ኮሪያ፣ ቼኪያ ከሜክሲኮ ጋር ይጫወታሉ። ነገ ሌሊት 11 ሰዓት ላይ ኢኳዶር ከጀርመን፣ አይቮሪ ኮስት ከክራሳዎ ጋር ይጫወታሉ። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ደግሞ ምድቦችን ማን ይመራል የሚለውን እንመለከታለን። ምድብ 1 ሜክሲኮ ስትመራ 6 ነጥቦችን ይዛለች፣ ወደ ቀጣይ ዙርም አልፋለች። ደቡብ ኮሪያ 3 ነጥብ በመያዝ ሁለተኛ ደረጃ ይዛ ትከተላለች።
مدب هولت كندا بارات نت عند ينت

ላይ ስትቀመጥ ስዊዘርላንድ በተመሳሳይ ሁኔታ 4 ነጥብ ይዛ በጎል ክፍያ ተበልጣ ሁለተኛ ደረጃን ይዛ ትገኛለች። ምድብ 3ን ብራዚል በ4 ነጥብ ስትመራ ሞሮኮ በተመሳሳይ 4 ነጥብ ግን በጎል ክፍያ ተበልጣ ሁለተኛ ደረጃ ይዛ ትገኛለች። ምድብ 3 ላይ ስኮትላንድ 3 ነጥብ ይዛለች። 3ቱም ብሔራዊ ቡድኖች የማለፍ እድል አላቸው። ምድብ 4 ላይ አሜሪካ 6 ነጥቦችን በመያዝ ባንደኝነት ስትመራ ወደ ቀጣዩ ዙርም አልፋለች። በዚህ ምድብ ሁለተኛ ላይ የምትገኘው አውስትራሊያ ስትሆን 3 ነጥብ አላት። ፓራጓይም በተመሳሳይ ሁኔታ 3 ነጥብ አላት። ምድብ 5ን ጀርመን በ6 ነጥብ ስትመራ ወደ ቀጣዩ ዙርም አልፋለች። ኮት ዲቫር ወይም አይቮሪ ኮስት 3 ነጥብ በመያዝ በሁለተኛ ደረጃ ትገኛለች። በምድብ 6 ኔዘርላንድስ ወይም ሆላንድ 4 ነጥብ በመያዝ ባንደኝነት ስትመራ ጃፓን 4 ነጥብ በተመሳሳይ ሳይ በጎል ክፍያ ተበልጣ ሁለተኛ ደረጃን ይዛ ትገኛለች። ምድብ 7 ላይ ግብጽ በ4 ነጥብ አንደኝነት ስትመራ ኢራን 2 ነጥብ ይዛ ትከተላለች። ቤልጅየምም 2 ነጥብ ይዛ ሶስተኛ ደረጃን ይዛለች። ይህ ምድብ 7 ሁኔታ ለሁሉም ክፍት ነው። ምድብ 8ን ስፔን 4 ነጥብ ይዛ ስትመራ ኡራጋይ 2 ነጥብ ይዛ በሁለተኛ ደረጃ ኬፕ ቨርዴ በ2 ነጥብ ሶስተኛ ደረጃን ይዛለች። ምድብ 9 ፈረንሳይ 6 ነጥብ ይዛ ስትመራ ኖርዌይም በተመሳሳይ ሁኔታ 6 ነጥብ ይዛለች። ኖርዌይና ፈረንሳይ ወደ ቀጣዩ ዙር አልፈዋል። ከዚህ ምድብ ሴኔጋልና ኢራቅ ምንም ነጥብ ስለሌላቸው ሁለቱም አስቀድመው ተሰናብተዋል። ምድብ 9ን ፈረንሳይ በ6 ነጥብ ስትመራ ኖርዌይም በተመሳሳይ ሁኔታ በ6 ነጥብ ሁለተኛ ደረጃን ይዛለች። ፈረንሳይና ኖርዌይ ከምድብ 9 ወደ ቀጣዩ ዙር ጥሎ ማለፍ ጨዋታ ሲያልፉ ሴኔጋልና ኢራቅ አንዳንድ ጨዋታ እየቀራቸው አስቀድመው ተሰናብተዋል። ምድብ 10ን አርጀንቲና በ6 ነጥብ እየመራች ትገኛለች። ወደ ቀጣዩ ዙር ጨዋታም አልፋለች። ኦስትሪያ 3 ነጥብ ይዛ በሁለተኛ ደረጃ፣ አልጄሪያ በተመሳሳይ ሁኔታ 3 ነጥብ ግን በጎል ክፍያ ተበልጣ 3ኛ ደረጃ ላይ ትገኛለች። በምድብ 11 ኮሎምቢያ 6 ነጥብ በመያዝ አንደኛ ናት። ወደ ቀጣዩ ዙር ጨዋታ ማልፋለች። ፖርቱጋል 4 ነጥብ ይዛ በሁለተኛ ደረጃ ላይ ትገኛለች። ኮንጎ 1 ነጥብ ይዛ 3ኛ ናት። ኡዝቤኪስታን ከዚህ ውድድር ውጭ ሆናለች። ምድብ 12ን እንግሊዝ በ4 ነጥብ ስትመራ ጋና በተመሳሳይ ሁኔታ 4 ነጥብ በጎል ክፍያ ተበልጣ ሁለተኛ፣ ክሮሺያ 3 ነጥብ ይዛ 3ኛ ደረጃ ላይ ትገኛለች። ከዛሬ ምሽት ጀምሮ የሚደረጉ ጨዋታዎች 24 ታላፊ ቡድኖችን በደንብ ይለያል። ሌሎች 24 ተሰናባች ሀገሮችን የሚለይ ይሆናል። በ23ኛ ዓለም ዋንጫ ከታዩ አስደናቂ ክስተቶች መካከል ወንድማማቾች ለሰባት የተለያየ ሀገር ተሰልፈው እየተጫወቱ ይገኛሉ። በዚህ ዓለም ዋንጫ ከታዩ ድንቅ ክስተቶች መካከል የሜሲና ሮናልዶ አዳዲስ ታሪክ መጻፍ ብቻ ሳይሆን ወንድማማቾች ለተለያዩ ብሔራዊ ቡድኖች ተሰልፈው መጫወታቸው ነው። እነዚህ ወንድማማቾች በምድብ ማጣሪያ እርስ በርስ እስካሁን ባይጋጠሙም ከዚያ በኋላ ባሉት ጨዋታዎች ግን ሊገናኙ የሚችሉበት አጋጣሚ አለ። ከነዚህ ወንድማማቾች መካከል ዲዚሬ ዱዌና ጉላ ዱዌ የተባሉት ወንድማማቾች ይገኙበታል። የ20 ዓመቱ ዲዚሬ የፓሪስ ሴን ጀርመን ተጫዋች ሲሆን በፈረንሳይ ብሔራዊ ቡድን ውስጥ ተሰልፎ እየተጫወተ ይገኛል። የ23 ዓመቱ ወንድሙ ጉላ ደግሞ የኮት ዲቫር ብሔራዊ ቡድን አባል ሆኖ ጨዋታውን እያካሄደ ነው። እንዲሁም የ32 ዓመቱ ኢንኪያ ዊሊያምስ የጋና ብሔራዊ ቡድን አጥቂ ሆኖ ለሀገሩ ሲጫወት፣ ወንድሙ ኒኮ ዊሊያምስ ደግሞ የስፔን ቡድን አባል ሆኖ በ23ኛው ዓለም ዋንጫ ተሰልፏል። በተጨማሪም ብሬን ሮበሪ በኔዘርላንድ ብሔራዊ ቡድን ውስጥ ሲካተት፣ በእናቱ በኩል ወንድሙ የሆነው ዴሪክ ሉከሲን ደግሞ በጋና ብሔራዊ ቡድን ውስጥ ተሰልፎ እየተጫወተ ይገኛል። እንዲሁም የ27 ዓመቱ ሃሪ ሱተር የአውስትራሊያ ቡድን የመሃል ተከላካይ ሆኖ እየተጫወተ ሲሆን፣ ታላቅ ወንድሙ ጆን ደግሞ ለስኮትላንድ ብሔራዊ ቡድን እየተጫወተ ይገኛል።
ባለም ዋንጫ ታሪክ ብዙ ጎል ያስገቡት ስካሁን ማለት ነው። በዚህ ያለም ዋንጫም ሌላ ታሪክ ሊመዘገብ ይችላል። ስካሁን ባለው የደረጃ ሰንጠረዥ ግን ሊዮኔል ሜሲ 18 ግቦችን ባለም ዋንጫ በማስገባት አንደኛ ነው። ከሱ ቀጥሎ ክሎዘና ኤምባፔ ይገኛሉ። 16 ጎሎችን አስገብተዋል። ሌላው ብራዚላዊ ሮናልዶ 15 ጎሎች አሉት። የፖርቱጋሉ ሮናልዶ 10 ጎሎች አሉት። ሐምሌ 19 ቀን 2026 ዓመተ ምህረት የዓለም ዋንጫ ፍጻሜ ጨዋታን ለማስተናገድ በተመረጠው የሜትላይፍ ስታዲየም የመጫወቻ ሜዳ ላይ ትችት እየሰነዘሩ ያሉ ተጫዋቾችና አሰልጣኞች ቁጥር ጨምሯል። ሜትላይፍ ስታዲየም 82500 ተመልካቾችን የማያዝ አቅም ያለው ሲሆን የሚገኘውም በአሜሪካ ኒውዮርክ ኒውጀርሲ ነው። የሜዳው ሳር ለተጫዋቾች አይመችም ያደክማቸዋል በሚል ነው አሰልጣኞችና ተጫዋቾች እየተቹት ያለው። ሆኖም ዓለም አቀፉ የእግር ኳስ ማህበር ፊፋ የፍጻሜ ጨዋታውን በሌላ ሜዳ ለመቀየር ገና ከውሳኔ አልደረሰም። ሜትላይፍ ስታዲየምም እንደተመረጠ ነው። ባለም ዋንጫ ታሪክ ብራዚል 116 ጊዜ ተሰልፋ ተጫውታለች። ጀርመን 113 ጊዜ፣ አርጀንቲና 89 ጊዜ፣ ጣሊያን 83 ጊዜ፣ ፈረንሳይ 74 ጊዜ፣ እንግሊዝ 75 ጊዜ፣ ስፔን 68 ጊዜ ተጫውተዋል። የዓለም ዋንጫን አዘጋጅተው ራሳቸው ዋንጫውን የወሰዱ ሀገራት በ1930 ዓ.ም ኡራጓይ የዓለም ዋንጫን አዘጋጅታ ራሷ ዋንጫውን በልታለች። ጣሊያን በ1934 ዓመተ ምህረት አዘጋጅታ ራሷ ዋንጫ ወስዳለች። እንግሊዝ በ1966 ዓመተ ምህረት ዋንጫውን አዘጋጅታ ራሷ ዋንጫውን ወስዳለች። ጀርመን በ1974 ዓመተ ምህረት ዋንጫውን አዘጋጅታ ራሷ ሻምፒዮን ሆናለች። በ1978 ዓመተ ምህረት አርጀንቲና ዋንጫውን አዘጋጅታ ራሷ ወስዳለች። በ1998 ዓመተ ምህረት ፈረንሳይ አዘጋጅም ነበረች፣ ዋንጫውንም አንስታለች። በ2026 ዓመተ ምህረት 3 ሀገራት አዘጋጅተውታል። ካናዳ፣ ዩኤስ አሜሪካና ሜክሲኮ ማን ይወስደዋል የሚለውን ሐምሌ 19/2026 ዓመተ ምህረት እናውቀዋለን። በ2026 ዓመተ ምህረት የዓለም ዋንጫን ይወስዳሉ ተብለው አስቀድሞ ግምት የተሰጣቸው ብዙ ሀገራት ነበሩ። ነገር ግን ጨዋታዎች መካሄድ ከጀመሩ በኋላ ግምቶች እንደገና እየተቀያየሩ ይገኛሉ። ከቅርብ ጊዜ ወዲህ በተሰጠው ግምት ፈረንሳይ የማሸነፍ እድሉ 15.63 ከመቶ እንደሆነ ተነግሯል። አርጀንቲና 12.65 ከመቶ፣ ስፔን 12.21 ከመቶ፣ እንግሊዝ 9.81 ከመቶ፣ ፖርቱጋል 7.55 ከመቶ፣ እንዲሁም ጀርመን፣ ብራዚል፣ ኖርዌይ፣ ኔዘርላንድና ዩኤስ አሜሪካ ቦታ ተሰጧቸዋል። እግር ኳስ በአሁኑ ወቅት መዝናኛ ብቻ ሳይሆን ትልቅ የገንዘብ ማግኛም ነው። እስኪ በሚሊዮን የሚቆጠር ገንዘብ ከተሸጡ ተጫዋቾች መካከል እንመልከት። ክሪስቲያኖ ሮናልዶ በ300 ሚሊዮን ዶላር ነው የተሸጠው። ሊዮኔል ሜሲ በ140 ሚሊዮን ዶላር፣ ካሪም ቤንዜማ በ104 ሚሊዮን ዶላር፣ ኪሊያን ኤምባፔ በ95 ሚሊዮን ዶላር፣ ኤርሊንግ ሃላንድ በ80 ሚሊዮን ዶላር፣ ቬኒሲዮስ ጁኒየር በ60 ሚሊዮን ዶላር፣ መሐመድ ሳላህ በ55 ሚሊዮን ዶላር፣ ጁዴ ቤሊንግሃም በ44 ሚሊዮን ዶላር፣ ላሚን ያማል በ43 ሚሊዮን ዶላር፣ ሃሪኬን በ41 ሚሊዮን ዶላር። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ባለፉት 2-10 ዓመታት የዓለም ዋንጫ ሲዘጋጅ ስንት ገንዘብ ወጪ ተደረገበት የሚለውን በዝርዝር እንመለከታለን። በ2006 ዓመተ ምህረት 5.2 ቢሊዮን ዶላር ወጪ ተደርጓል። በጀርመን ነው የተዘጋጀው። በ2010 ዓመተ ምህረት በደቡብ አፍሪካ በተዘጋጀው 7.2 ቢሊዮን ዶላር ወጥቶበታል። በ2014 ዓመተ ምህረት በብራዚል በተዘጋጀው 15 ቢሊዮን ዶላር ወጪ ተደርጓል። በ2018 ዓመተ ምህረት በሩሲያ በተዘጋጀው 14 ቢሊዮን ዶላር ወጥቶበታል። በ2022 ዓመተ ምህረት 220 ቢሊዮን ዶላር ካታር አውጥታለች። በካታር ነው የተዘጋጀው። በ2026 ዓመተ ምህረት በ3 ሀገራት በዩኤስ አሜሪካ፣ ሜክሲኮና ካናዳ ተዘጋጅቶ 13.9 ቢሊዮን ዶላር ወጪ ተደርጎበታል።
የተከበራችሁ አድማጮቻችን ከዚህ ቀጥለን ባለም ዋንጫ ታሪክ በድሜ ትልቅ ሆነው የተሰለፉ እግር ኳስ ተጫዋቾችን ዝርዝር እንገልጻለን። የመጀመሪያው ተጫዋች የካሜሩኑ ሮጀር ሚላ ሲሆን በ1994 ዓ.ም በ42 ዓመት ካንድ ወሩ ተሰልፏል። ሁለተኛው ክርስቲያኖ ሮናልዶ ነው። ክርስቲያኖ ሮናልዶ በዚህ በ2026 ዓ.ም በ41 ዓመቱ ካራት ወሩ ተሰልፏል። ሶስተኛው ፔፔ ነው። የፖርቱጋል ዜጋ ነው። በ2022 ዓ.ም በ39 ዓመት ከ9 ወሩ ተሰልፏል። አራተኛው ሊዮነል ሜሲ ነው። በ2026 ዓ.ም በ38 ዓመት ከ11 ወሩ ተሰልፏል። አምስተኛው ጉነር ግሬን ሲሆን የስዊድን ዜጋ ነው። በ1958 ዓመተ ምህረት በ37 ዓመቱ ከ7 ወራቱ ተሰልፏል። የተከበራችሁ አድማጮቻችን ዛሬ ብለን ያቀረብነው ሳምንታዊ የስፖርት ፕሮግራም ይመስላል። ስለተከታተላችሁን እናመሰግናለን። ሳምንት በሌላ የስፖርት ፕሮግራም እንገናኛለን። በያላችሁበት መልካም ጊዜ እንመኛለን። በደህና ቆዩልን።

0: አድማጮቻችን አሁን ደግሞ ስልክ መስመራችን ላይ አቶ አበበ መንግስቲ ይገኛሉ። ከሳቸው ጋር ነው ምንወያየው። አቶ አበበ መንግስቲ አለማየሁ ጤና ይስጥልን እንደምን አሉ?
1: ጤና ይስጥልኝ ወይዘሮ ወርቅነሽ ደህና ሰነበት?
0: ሰላም ነኝ እግዚአብሔር ይመስገን። እርሶ የሰሜን እስራኤል ነዋሪ ነዎት? ሃይፋ የትኛው ከተማ ነው የሚኖሩ?
1: አዎ ሃይፋ ነቤ ዳቪድ።
0: ነቤ ዳቪድ?
1: አዎ።
0: እንዴት ነው በአካባቢያችሁ እንደ አኗኗሩ? የኛ ማህበረሰብ ስራው እንዴት ነው? ሰላም ነው?
1: ደህና ነው። አካባቢው ቢገርምሽ ጥሩ ሰጥ ያለ እንደው ርብሻ ምናምን የሌለው ልጆችም ሙላው በእንደው ትልቁ ትንሹ በስራ የተጠመደ ሰፈር ነው። በጣም ደስ የሚል ሰፈር ነው።
0: ጥሩ ነው። እንዴት ልጆች በተለይ በሰላም ወጥተው የሚገቡበት ሰፈር በጣም ወሳኝ ነው። ጥሩ ነው።
1: አዎ ሁሉም የተሟላ በዚህ ብንወጣ ሃይፋ በጣም ደስ የሚል ሀገር ነው።
0: በጣም ጥሩ ነው። አዎ አቶ አበበ እርሶ ሰሞኑን ፈተና ተፈትነው አለፉ ሲባል ሰምቼ ነው የሆነ ቪዲዮ ላይ አይቼ ቁጥሮትን አገኘሁና ደወልኩሎት። በመጀመሪያ እንኳን ደስ አለዎት።
1: እንኳን አብሮ ደስ አለን እናቴ።
0: እድሜው ስንት ነው እርሶ?
1: አሁን 69 ዓመት።
0: አሁን 69 ዓመቶት ነው። እንግዲህ ረዥም እድሜ ይስጥዎት።
1: አሜን አሜን እናቴ አብሮ ይስጠና።
0: አሁን የመንጃ ፈቃድ ለማውጣት ይሄ ቲዮሪያ የሚባለውን የቃል ጥያቄውን አልፈዋልና እንደው በዚህ እድሜ እንዴት ነው እንዴት አሰቡት? አልፋለሁ ብለው አስበው ነበር?
1: አዎ ጥረት አደርጋለሁ። ከአሁን በፊት እንደዚሁ እንደ ወንድሜ ትምህርት ተከፍቶ ነበረና ህደን ተመዝግበን ተቀረብን። አንድ ቀን ተተማርነ። ተምረን ስንጨርስ የኛ ያው ኢትዮጵት ናቸው አስተማሪዎች በኢብሪት ነው የምፈተናውና ኢብሪት ማታውቁ ሰዎች ካሁኑ ጀምራቸው አትድከሙ ሲሉ በዛን ጊዜ በዛ በአንድ ቀን 20 ነጥቦች ይወጣው። አይ በኢብሪት ሰሆነ ማኢብሪት አላውቅ ብዬ ትቸው ቀረሁኝ በዛን ጊዜ እንጂ እስካሁን ብዙ አመት ነበረ እና ማስበው በቃ ችግር ነበረብኝ። ይኸው ትሱቅ ለመሄድ አንድ ሰፈር ወደ አንድ ሰፈር ለመሄድ ተሎ ቤቴን ለመመለስ በመኪና ባወጣ ደስ ይለኛል እያልኩ ጥረት ሳረግ ነበረ። ዘንድሮ መልካም ፍቃድ ሆነና የእግዚአብሔር ጋሽ ሮቤል ያስተምራል ሲባል መዝግቡኝ አልኩኝ። ተመዘገው 3 ቀን ተተማሩ በኋላ ነው የገባሁትኝ። ለምን ቆየ ሲለኝ አልሰማሁም። አሁን አበባ የምትባል አሽከራለች አንዲት ከኛ የምታስተባብር እሷ ደውላ ነግራኝ ነው ባባና ትምህርት አለ ተመዝግበሃል ስማሃል ብላ አለች ብዬ አድኩኝ። የዛ ትምህርት ተማርኩ። በሁለትያው ቀን የዛን ቀን ተምሬ ሄድኩ። በሁለትያው ቀን ቁጥሮችን ማወቅ ጀመርኩኝ።
0: በምንድን ነው? በአማርኛ ነው በኢብሪት ነው አሁን የተማሩ?
1: ኢብሪት ነው ግን ከሌ ይባላሉ ተተባለ የመያዝ እድል አለኝ።
0: ይመስሉታለሁ።
1: አዎ ኢብሪቱን አሁን ነው ስሞላና ያሚና የሚለውን አሁን ነው ተዚህ ቶሪያ ትምህርት ተገባው ነው ያወቅኩኝ። በደምቀር አላውቅም ነበር።
0: እስከ ዛሬ አያውቁም ነበር?
1: በፍጹም አላውቅም።
0: ስንት አመቶት ነው እስራኤል ሀገር?
1: እስራኤል አሁን 18 አመት 19 አሁን እያለሁ።
0: ስለዚህ አሁን 19 አመት ሲቆዩ እስራኤል ሀገር ስሞላ ያሚና ቀኝ ግራ የሚለውን በኢብራይስጥ አያውቁም ነበር?
1: ምንም። ያው ስራ እንግዲህ 14 አመት ታንድ ስራ ፈርቻለሁ በትንሽ አሁን ጦረታ ከመወጣ ድረስ ሰርቻለሁ። ከዛ ሁ ለና ሁ ሲሉኝ ነው መላክ እንጂ እኔ መመለስ የለም። ግን አንዳንድ ሰማለሁ።
0: ይሰማሉ፣ የታዘዙትን ያደርጋሉ የተነገሩት።
1: አዎ የታዘዝኩትን በአይን ቅንድብ ነው። ቀድሞ ራሴ እኔ ሰው ሳሰራ የነበርኩ ነኝ በሀገር ቤት እኔም ሰራተኛ ነበርኩ ቀድሞ። ኋላም ደግሞ ሳሰራ ነበር እኔም ገበሬ ምና እየቀጠርኩኝ
0: መናገር ግን የለም በዕብራይስጥ። እንደው ቢጠይቆት የሆነ ምላሽ ቢፈልግ የሚያሰራዎት ወይም በአካባቢዎት ያለው ሰው ምላሽ አይሰጡም?
1: አሁን አንዳንድ ምላሾች መልሳለሁ። በተበቀር ግን የለም። አባ እንደዚህ አርግ እንደዚህ ነው ሲለኝ አንድ ኢትዮጵያ ሊኖር ይችላል እንደዚህ ነው እኮ ያለ ስታለኝ እዛ ባይን ቅንድቡ አውቀበታለሁኝ ነጩን ሁላ የሚናገረውን ባይን ቅንድቡ ምን እንደሚናገር
0: ገውታ
1: ምን እንደሚናገር ነው ማውቀው እንጂ ይብሪት በአሁንም ይብሪት በጣም አልችልም አሁንም
0: እንዴት ተማሩት ታዲያ በይብሪት አሁን ይሄን ቲዮሪያውን እንዴት ተማሩት ፈተናውስ እንዴት አለ
1: አለሞችን እነዚህ ነጥቦችን የሚጻፉት አሉ አይደለ እነሱ ስማቸው ይሄ ነው ተተባለ አንድ ቀን ሰምቼ አንድ ቀን ይዛቸዋለሁ በበነገታው በሰሌዳው ቢሞላ አነብለታለሁ እጠራለታለሁ ስማቸው ማለት አሁን በዛ ሶስት ቀን እንደተማርኩ እናቴ ሆስፒታል ገባች ተሆስፒታል ሞት ሆነ በዛ አልተማርኩ አሁን እናቴን ቀብሬ አሙሱነን ና ባባ ብላ ደወለቻቻሽ ጋር ሊያልፍ ነው ፈተናው የሚመጣው ሁድ ፈተና ነው አሁን ቀን ነበር ምን ማር እንድትመጣለችኝ ያው ካህዘን ላይ አጣ ብዬ እየተማራ መሸው በቃ እሱም በጣም ያለው ሰውም ሲያመሰግረኝ አመሸ በሆነ የማየት ችሎታ አለኝ ሰውየውን ሲጽፍና ሲናገር አፉን ነው መከታተለው አፉን
0: ይገባውታል
1: አዎ እሱ በቴሌቪዛ ነው የሚያስተምረና በቴሌቪዛ ወስዶ ደግሞ ቀለማን ሲነካት ያቺን ተከታትዬ ሲናገር አብሬ እናገራለሁ እና በዛ ደልምድ ነው ወስደው
0: በመጀመሪያ የእናቶትን ነፍስ ይማር
1: አሜን
0: ሀዘን ላይ ሆነው ነው እንግዲህ ደግሞ ፈተናውንም ያለፉትና ፈተናው ነዚህ በፊት ቀርበው ሳያልፉ የቀሩበት አጋጣሚ አለ ወይስ ነው ለመጀመሪያ ጊዜ በአንድ ጊዜ ነው ፈተናውን ያለፉ
1: አረ ዝም የባንድ ዘዮ ነው እንዲያውም ጥላኛለች መስሎኝ ነበር ይሄ ቋንቋውን አልሰማው አይደለ ሰትየት ተደንቃ ወረጋ ወረጋ አለችኝ ና ወደዚህ አለች ወደዛ ወደሚያስተምረው ስትለኝ ምንድነው ሲሉኝ እኔ እንጃ አፋታው ካለች እንጂ እኔ ምን አውቃለሁ በነጥቦችን ነግሪያት አለው ዛሬ ግን እንዲያብዝል አረጋሽ መንግስቱ ጋሻበበ ወዴ ከርክ አለኝ ቁሚ አለው አለሁኝ አልሁኝ አልፋል እኮ አባቴ አልፋል እኮ አንበሳው አልፋል እኮ አለኝ
0: ማነው እንደዛለ
1: ነው ሮቢ አለ እውነትህን ነው እውነትህን አልፌ ነው በል እንዲያው እኔም ብዙም አልደነቀኝም አላሳ ሙሎች ጭብጨባና በኩልልታ ዝምሎልልታ
0: ለምን ነው ያልደነቀው ተርሶን
1: ለምን መሰለሽ ከባድ መስሎ አይታየኝም እኔ ከብድ አይመስለኝም ሊከብድ አሁን ቀላል እኮ ነው ገና ሲጀምሩት ነው እንጂ ከባድ የሚመስል ወደዛው ተቀረብሽና ሰው ሲያወጋ በክንዲ እንዲ የጎሰምኩ ነው አልሰማም ነው ምን ሰው ሲጎሰም ሲያወጋኝ በክንዲ እንዲ ያልኩ ወደ ግንባር ነው እንጂ ወደ ኋላ አልልምና ልብ ነው በጣም ማዳምጠው ተመምሩ ጋር ነው አይኔና ተሚጥፈው ጋር አብሮ አይኔ የሚሄድ እና በዛ ነው በማየት ነው እንጂ በቋንቋ አይደለም
0: በጣም ይገርማል አዎ ቋንቋ ሳይገባዎት ግን ቀላል ነውም እያሉ ነው እንዳልከበዱት አልተገረሙም በማለፎት
1: እንዴ ገረመኝ እኔ እርግጥ እንደማልፍ በሰሌዳው የሞላውነን ሙላውነን ስነግረው ይደነቃሉ ያሉት ያን ሙላውን ተመጀመሪያ እስከ መጨረሻ የተማሩ ሰዎች አሉ
0: አልተሳሳቱም ጥያቄውን ሲመልሱ
1: በፍጹም አልተሳሳቱም የጠየቀችኝ ራምዞር ይሄ መንታ መንገድ ትንሽቱ መንገድ ወደ ትልቁ መንገድ ሄደውን ወዲህና ወዲህ ዘለበት ያለውን እየገለበጠች ነው ከዛ በሙሉ ተተማርኩት ውጪ ጠንካራ ጠንካራ የሆኑት ነው ያው የጠየቀች እንዳጋጣሚ
0: ከባድ ጥያቄ ነበር ጥያቄዎች ከባድ ነበሩ
1: አዎ በጣም ወዲያውኑ ደግሞ ተልተሎ ነው የምጠይቀኝ እኔ ደግሞ ተልተሎ አልኳ እችን ጥላኛለች ግን አለቀው የሚል በጭንቅላቴ ነበረ
0: አማርኛ ተምረዋል አማርኛ ማንበብ መጻፍ ይችላሉ
1: አማርኛ አዎ ይመስገነው ለደርግ መንግስት ደስ ይበለው እስካለ መንግስቱ ያለ ማርያም እስካለ ደስ ይበለው በእውነት እሱ ሁለት ልጅ ወልጄ አንዲት አሁን ሾነት ይሆናለች አንድ ቤት አጥቅማ እነሱ አንዲቱ እየደሃች አንዲቱ ደግሞ በግሯ እየሄደች ምሽቴ ምንም መሰረታት ምርት ተመረናል
0: እንግዲህ መንግስትን ያመሰገኑ በግድ ስላስተማራችሁ ነው?
1: ስምንት አዎ ስምንት መምህር ፈዶ በክረም አስተማረን። ያ በገንዘብ ተገዝቶ ማይገኝ ትምህርት እውቀት ነው። ሰው ታልሞተ ትምህርት አይጠፋም ወልቆ። ትምህርት እንደቃ አይጠፋም። በጭንቅላትና በልብ የሚኖር ነገር ነው እና ከወገኖቼ እኔ ብቻ ነኝ አባቴ በልጅነቴ ሙቶ ያልተማርኩ እንጂ አባቴ ተማሪ ነው፣ ሚታዬ ተማሪ ነው፣ ዘመዴ ሁላ ተማሪ ነው።
0: እርሱም በደርግ ተማሩ።
1: በሞቴ በሶም የተቀጠርኩኝ እና እናቴ ቀጠረችኝ። ለ16 ዓመት በሶም የተንከላችቻለሁ ቀድሞ አዳ በሁለት ዓመት እህል እናቴ ትንሽቴን በ13 ዓመቷ ትንሽቴን አጋባችኝ። አሁን 52 ዓመታችን ነው የተጋባ ነው።
0: 52 ዓመት ከአንድ ላይ?
1: አዎ።
0: ስንት ልጆች አሏችሁ?
1: አንድ የኔ ተየላልኝ እንጂ 8 ልጅ ከአንድ ላይ ወልደናል።
0: 8 የጋራ ልጆች በጣም ደስ ይላል። ልጆቹ እንዴት ነው? አሁን መኪና ያለው ልጅ አለዎት? መኪና የሚነዳ መኪና የገዛ?
1: አዎ መስገነው ባለ 6 አባወራ ልጅ አለኝ። የልጅ ባሎችም ልጆችም ባለመኪናዎች ናቸው። የልጅ ባሎችም ባለመኪና ናቸው፣ ልጆችም ባለመኪና ናቸው። አሁን 3 ገና አሁን መኪና ያላወጡ አሉ እንጂ የተበቀረው ባለመኪና ነው።
0: ምን አሉ አሁን ልጆች እርሶ የመኪና መንጃ ፈቃድ ለማውጣት የቃሉን ጥያቄ ቲዮሪያውን ሲያልፉ ምን አሉት?
1: በጣም ነው የተደነቁ፣ በጣም ነው የተደነቁ። በጣም እንኳን እነሱ የእናቴ የልቅሶ ሆኖ የሚመጣው ሰው ሁሉ ማዛልቶም ነው የሚል እንጂ እናት ሙታ ብሎ የሚያለቅስ የለም። ማዛልቶም አንበሳነ ጀግናነ ይሉኛል። የዚህን ያህል ያጓጓል ይከብዳል ምናምን እላችኋለሁ። እኔ ከባድ አልመሰለኝም። በእርግጥ ስለማውቀው ስላየሁት ነው ከባድ አልመሰለኝም። አሁን ሰው ከባድ መስሎት አንማርም ይላል። የራሱ የኔ ትንሽ ወንድም አለ አሁን እናቴን እዞ የነበረው ተደነቀ። አንተ መማር አለብህ ስለው ኧረ አልማርም ኧረ እንዴት አድርጌ አለ። የራሴ የትን ወንድሜ እኮ ነው።
0: አዎ ከባድ መሰለው ለሱ።
1: ከባድ ነው የሚመስላቸው፣ ግን ሲጀምሩት ማየት አለባቸው፣ ማጥናት አለባቸው። ቃል በቃል ነው የሚያስተምር። ደግሞ ጋሼ ሮቤል ቃል በቃል ነው የሚያስተምር።
0: አዎ። አሁን እንዴት ነው ቀጣይስ? እርሱ አሁን ማሽከርከሩን ሊማሩ ነው? መኪና ሊገዙ ነው? እንዴት ነው ሀሳቦት? ምን እቅድ አለዎት?
1: በጣም እንጂ በጣም እንጂ። ለዛ ነው ይህን ቶሪያ እንትን ያልኩት እንጂ ሰው ቀላል ነው እንግዲህ ወዲያ ቀላል ነው መኪና መንዳቱ። ምንም እንኳን ይህን አለፍከው እንጂ ይለኛል። እኔ ደግሞ እንደማልፍ አልጠራጠርም።
0: የተከበራችሁ አድማጮቻችን ከአቶ አበበ መንግስቴ ጋር ያደረግነው ቃለ ምልልስ እንግዲህ የተወሰኑ ያው ስንብትና ምስጋና ይቀረዋል። ከይቅርታ ጋር ይቅርታ እንጠይቃለን። ያው ነገ ጧት ወይም ሌላ ጊዜ በድጋሚ እናሰማዋለን። ስርጭታችን ተጠናቀቀ። ለቴክኒክ ባለሙያው ለዛ ፈርሳሌ ምስጋና ያደረሰው ወርቅነሽ እሸቴ ነኝ። አድማጮቻችን ነገ ጧት 6 ሰዓት ላይ በሚጀምረው ስርጭታችን እንደገና እንገናኛለን። መልካም ሌሊት።